0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተ አርብ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ሺሺ ካፋሌፍ በኢያር ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ሜይ 8 ቀን 2026 ዓ.ም ነው። እንደ ኢትዮጵያውያን ዘመን አቆጣጠር ሚያዝያ 30 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ዛፈር ሳሊም ነው። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርባለን። ዛም የጋዜጦችም ዶክተር ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። በሰሜን እስራኤል ያለው የደህንነት ውጥረት እንደቀጠለ ነው። በአሜሪካና ኢራን መካከለ ባሳለፍነው ሌሊት የተኩስ ልውውጥ መደረጉ ተገለጸ። የመካከለኛው ምስራቅ ውጥረት ዛሬም እንደቀጠለ ነው። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ የሆርሙዝን ወሽመጥ በመክፈቱ ዙሪያ ለጸጥታው ምክር ቤት የቀረበውን ሐሳብ ውድቅ አደረጉ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በሰሜን እስራኤል ያለው የደህንነት ውጥረት እንደቀጠለ ነው። በሰሜን እስራኤል ባለው ውጥረት ምክንያትም ትላንት ምሽት ሊካሄዱ የነበሩ የተለያዩ ዝግጅቶች መሰረዛቸው ተገልጿል። በተለይ እስራኤል አየር ኃይል የራድዋንን ጦር አዛዥ በመደምሰሱ ምክንያት የሂዝቦላ ድርጅት ያጸፋ መልስ ይሰጣል በሚል ስጋት በአካባቢው ውጥረት እንደቀጠለ ነው። የሂዝቦላ ድርጅት ወደ እስራኤል ክልል የተለያዩ ጦር መሳሪያዎችን ለመተኮስ የሚያደርገውን ጥረትም አላቋረጠም። በደቡብ ሊባኖስ በሚገኘው እስራኤል ጦር ላይም ሮኬትና የሞርታር ፈንጅ ተኩሶ ነበር። ወታደሮች ላይ ጉዳት አልደረሰም። እስራኤልና ሊባኖስ በአሜሪካ አደራዳሪነት ጊዜያዊ የተኩስ አቁም ስምምነት ቢደርሱም ሂዝቦላ ስምምነቱን ባለመቀበሉና በመጣሱ የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የአሸባሪውን ድርጅት መዋቅሮች ሲያፈራርስ መሰንበቱ ይታወሳል። የሂዝቦላ ድርጅት ለሀገሪቱ መንግስትም ሆነ ዓለም አቀፍ ኃይሎች የማይገዛና በራሱና በኢራን መመሪያ የሚሄድ ጸረ እስራኤልና ጸረ አሜሪካ አቋም ያለው ድርጅት መሆኑ ይታወቃል። እስራኤል ከሂዝቦላ ጋር በርካታ ጊዜያት ጦርነት የገጠመች ቢሆንም ድርጅቱን እስከ መጨረሻው መደምሰስ አልቻለችም። በአሜሪካና ኢራን መካከል ባሳለፍነው ሌሊት የተኩስ ልውውጥ መደረጉ ተገለጸ። የአሜሪካ ማዕከላዊ እዝ በኢራን ላይ ጥቃት መፈጸሙን አስታውቋል። የአሜሪካ ጦር በኢራን ግዛት ጥቃት ሊፈጽም የቻለው በሆርሙዝ የባህር ወሽመጥ ሲያልፉ በነበሩ የአሜሪካ መርከቦች ላይ ኢራን ተኩስ በመክፈቷ ምክንያት ነው ተብሏል። የአሜሪካ ጦር ያጸፋ መልስ በመስጠት የነበረውን ስጋት ማስቀረቱን ገልጿል። ያጸፋ መልሱም በኢራን ወታደራዊ ተቋማት ላይ ያነጻጸረ እንደነበር ጦሩ ጨምሮ አስታውቋል። የአሜሪካ መርከቦች በተኩስ መሃል በሰላም ማለፋቸውና ጉዳት ያልደረሰባቸው መሆኑን ጦሩ ጨምሮ ገልጿል። በአሜሪካና ኢራን መካከል ባሳለፍነው ሌሊት የተኩስ ልውውጥ ቢደረግም ከአሁን በፊት በፓኪስታን አሸማጋይነት የተደረሰበት የተኩስ አቁም ስምምነት የተጠበቀ መሆኑን ፕሬዝዳንት ትራምፕ ገልጸዋል። ትራምፕ እንዳሉት ኢራናውያን እኛን ሞከሩን እኛም አውድመናቸዋል ካሉ በኋላ ከኢራን ጋር ስምምነት ሊሆንም ላይሆንም ይችላል የሚል ምላሽ ሰጥተዋል። በኢራን በኩል ተኩስ አቁሙ መጣስ አሜሪካ ተጠያቂነት ምላሽም እንሰጣለን በማለት ዝተዋል። በኢራንና አሜሪካ መካከል ግጭት የተፈጠረው አሜሪካ ኢራንን ሁለት መርከቦች ላጠቃች ነው። የአሜሪካ ኃይሎች ሰላማዊ ዜጎችን መገልገያዎች አጥቅተዋል በማለት አሜሪካን ወንጀላለች ኢራን። ይህ በእንዲህ እንዳለ እስራኤል በመካከለኛው ምስራቅ እየተፈጠረ ያለውን ሁኔታ በትኩረትና በንቃት እየተከታተለች መሆኑ ተገልጿል። የመካከለኛው ምስራቅ ውጥረት ዛሬም እንደቀጠለ ነው። እስራኤልና አሜሪካ በኢራን ላይ የካቲት 28 ቀን 2026 ዓ.ም ጀምሮ ለ40 ቀናት ያክል የጦር እርምጃ ከወሰዱ በኋላ በአሜሪካና ኢራን መካከል በፓኪስታን አደራዳሪነት ጊዜያዊ የተኩስ አቁም ስምምነት ተደርሶ በየጊዜው የተራዘመ ቢቆይም ችግሩ በዲፕሎማሲያዊ መንገድ ሊፈታ ባለመቻሉ ዛሬም አካባቢውን በውጥረት እንዲቆይ አድርጎታል። አሜሪካና ኢራን ዘላቂ ከሆነ ስምምነት ይደርሳሉ ተብሎ ቢጠበቅም ሁለቱ ሀገራት አንዳቸው ለሌላኛቸው በሚያቀርቧቸው የተለያዩ ቅድመ ሁኔታዎች ምክንያት ከስምምነት መድረስ አልቻሉም። በአሜሪካና ኢራን መካከል አለመግባባት ከፈጠሩ ዋነኛ ጥያቄዎች መካከል አሜሪካ በኢራን ላይ የጣለቻቸው ማዕቀቦች እንዲነሱ መጠየቋ፣ በኢራን የባህር ክልል ላይ ግዳ እንዲነሳ መባሉና ኢራን የኒውክሌር ቅዷን ለመቀበል መፈለጓ ነው ለመቀጠል መፈለጓ ነው። አሜሪካ ደግሞ በኢራን የኒውክሌር ፕሮግራምና የባሊስቲክ ሚሳኤሏ በኩል ጥብቅ አቋም ያዘች ስትሆን ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት መሆን የለባትም፣ በእጇ ያለውን የተብላላ የኡራኒየም ማዕድንም ለሌላ ሀገር አሳልፋ ትስጥ የሚል አቋም እንደያዘች ነው። አሜሪካ በሁለቱ ሀገራት መካከል ያለው የአቋም ልዩነት በአካባቢው ውጥረትን የፈጠረ ሲሆን አስታራቂ ሐሳቦች በቅርቡ ካልመጡና ኢራን የአካባቢው ሀገራትን ማጥቃቷን ካላቆመች ጦርነቱ ይታደሳል የሚል ስጋት አለ። ያም ሆኖ ጎን ለጎን ዲፕሎማሲያዊ ጥረቶች ተጠናክረው እንደቀጠሉ መሆኑ ተገልጿል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ የሆርሙዝን ወሽመጥ በመክፈቱ ዙሪያ ለጸጥታው ጥበቃ ምክር ቤት የቀረበውን ሐሳብ ውድቅ አደረጉ። የኢራን ውጭ ጉዳይ ሚኒስትር እንዳሉት በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት የቀረበው ሐሳብ ለአንድ ወገን ያደላና የአሜሪካና እስራኤልን ጥቃት የረሳ ነው፣ እንዲሁም አሜሪካ በአካባቢው የምታደርገውን ህገወጥ ድርጊት ትክክል ነው ማለት ነው ካሉ በኋላ ኢራን የሆርሙዝን ወሽመጥ ወደ ነበረበት ሁኔታ የምትመልሰው ጦርነቱ እስከ መጨረሻው ሲቆምና ማዕቀቦች ሲነሱ ብቻ ነው ብሏል። ቃል አቀባያችን ካደረሰን ዘገባ መረዳት እንደቻል ነው ለተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት የቀረበው ሐሳብ ኢራን የሆርሙዝን የባህር ወሽመጥ እንድትከፍት፣ የአካባቢው ሀገራትን ከማጥቃት እንድትቆጠብ፣ በመርከቦች ላይ ገደብ ለመጣልና ገንዘብ ለማስከፈል የምታደርገውን ጥረት እንድታቆም የሚል ነው። ይበንዲ እንዳለ በሆርሙዝ የባህር ወሽመጥ መርከቦች እንደፈለጉት ማለፍ ባለመቻላቸው ምክንያት በነዳጅና የተፈጥሮ ጋዝ ላይ የዋጋ ጭማሪ መከሰቱ ይታወሳል። የሆርሙዝ የባህር ወሽመጥ እስከ 30 ከመቶ የሚሆነው የዓለም የነዳጅ ፍጆታ በመርከቦች በኩል የሚያልፍበት መሆኑ ይታወቃል። በመጨረሻም የአየር ንብረት ትንበያ፣ ዛሬ ሙቀቱ ይጨምራል። እስከው ድረስ አየሩ ደረጃ በደረጃ እየጨመረ ሙቀታም በአየር ጸባይ ይኖራል ብሏል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 25፣ በቴላቪቭና አካባቢዋ 24፣ በአይፋና አካባቢዋ 23፣ በኤርሸባና አካባቢዋ 26፣ በኤላትና አካባቢዋ 32 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና ይህን ይመስላል።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ላንባቢያን ካቀረባችሁ ዋና ዋና ርዕሰ ጉዳዮች መካከል ዋና ዋና ናቸውን ቀጥለን ባጭሩ እንመለከታለን። የማሪብ ጋዜጣ በዛሬ ዘገባው ተመለከተው እስራኤልን ፖለቲካ ጉዳይ ነው። ምርጫው ዛሬ ቢካሄድ ማን የተሻለ የክነሴት ወይም የፓርላማ መቀመጫ ያገኝ ነበር በማለት የማሪብ ጋዜጣ ከህዝብ ላይ ያካሄደውን ግምገማ በዛሬ ዘገባው በሰፊው አቅርቧል። በህዝብ ላይ በተካሄደው ግምገማ መሰረት የሊኩድ ፓርቲ 26 የክነሴት መቀመጫዎችን በአሃድ የተሰኘው ፓርቲም በተመሳሳይ ሁኔታ 26 የአሸር ፓርቲ 15 ያገኙ ነበር ብሏል። በሌላ በኩል ደግሞ ሊበርማንና የዘንኮት ከተዋህዱ ማለትም የእስራኤል ቤቴኑ ፓርቲና የአሸር ፓርቲ ከተዋህዱ 27 ሊኩድ ብቻውን 25 ቤኔትና ላፒድ ባንድ ላይ 24 የክነሴት መቀመጫዎችን ያገኙ ነበር ብሏል ጋዜጣው። በሌላ በኩል ደግሞ ቤኔት፣ ላፒድ፣ አይዘንኮት፣ ሊበርማንና ጎላን ባንድ ላይ ከተዋህዱ 60 የክነሴት መቀመጫዎችን ያገኙ ነበር። ሊኩድ ብቻውን 27 ያገኙ ነበር ብሏል ጋዜጣው። ሌላው ውህደት ከተፈጠረ ማለትም በቤኔት፣ ላፒድ፣ አይዘንኮትና ሊበርማን መካከል ከተፈጠረ ደግሞ 47 የክነሴት መቀመጫዎችን ባንድ ላይ ያገኙ ነበር። ሊኩድ ብቻውን 25 የክነሴት ወይም የፓርላማ መቀመጫዎችን ያገኙ ነበር በማለት ጋዜጣው ዘግቧል። ሌሎችን ፓርቲዎችንም በተመሳሳይ ሁኔታ ስንት ያገኛሉ በሚል ከህዝብ ላይ የተደረገው ግምገማ ተቆማል። እንደሚታወቀው እስራኤል ቀጣይ ብሔራዊ የክነሴት ምርጫ ሊካሄድ 6 ወራት ያክል ይቀራሉ። አዳዲስ ፓርቲዎችም ሆኑ ነባሮች ቅድመ ዝግጅት እያደረጉ ይገኛሉ። አንዳንዶች አንድነት ውህደት ሲፈጥሩ፣ አንዳንዶች ደግሞ አዳዲስ አባላትን በማስገባት የምራጩን ድምጽ ለማግኘት ጥረታቸውን ጀምረዋል። ምርጫው ሳይቀርብ 6 ወራት በፊት የተማማቀ ፖለቲካ ሁኔታ ሰሞኑን እንዳለ ጋዜጦች ተመልክተዋል። ምርጫው በመጪው ጥቅምት ወር የሚካሄድ ሲሆን ፓርቲዎች ካሁን ቅድመ ዝግጅታቸውን እያደረጉ ይገኛሉ። በተለይ አንዳንድ ፓርቲዎች ውህደት መፍጠራቸው በህዝባዊ ግምገማ ጥሩ ውጤትን እያመጣላቸው መሆኑን ጋዜጦች በዛሬ ዘገባቸው ተመልክተዋል። ማሪቭ ካቀረባቸው ዘገባዎች መካከል የሰሜን እስራኤል ጉዳይ ነው። ሰሜን እስራኤል በተጠንቀቅ ላይ ይገኛል በማለት ማሪቭ ዘገባውን የጀመረ ሲሆን የሂዝበላ ድርጅት ራድዋን ኃይል አዛዥ ከተደመሰሰ በኋላ ሂዝበላ በእስራኤል ያጸፋ መልስ ለእስራኤል ያጸፋ መልስ ይሰጣል በሚል የመከላከያ ሰራዊቱ በከፍተኛ ተጠንቀቅ ላይ ይገኛል ተብሏል። በዚህ ምክንያትም በሰሜን እስራኤል ሊካሄዱ የነበሩ በርካታ ፕሮግራሞችም ተሰርዘዋል። እስራኤል መከላከያ ሰራዊትም በደቡብ ሊባኖስ የሂዝበላን የሽብር ተቋማት መደምሰሱን ቀጥሏል። በተለይ ሂዝበላ በደቡብ ሊባኖስ የቆፈራቸውን የምድር ዋሻዎች እስራኤል መከላከያ ሰራዊት ማፍረሱን እንደቀጠለ ነው። ሂዝበላ ጸረ እስራኤል አቋሙን በማጠናከር ድሮኖችን፣ ሮኬቶችንና ሚሳይሎችን ለመተኮስ የሚያደርገውን ጥረትም ቢቀጥልም የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ተሰማርቶ እያከሸፈበት ይገኛል ብለዋል ጋዜጦች። በተለይ የራድዋን ዋና አዛዥ እስራኤል መደምሰሷ በዚህ ዘመቻ ትልቅ ውጤት መሆኑ ተገልጿል። ሂዝበላ እስራኤልን ለመበቀል ይጥራል በሚል ጦሩ በከፍተኛ ተጠንቀቅ ላይ ይገኛል ብለዋል ማሪቭ። የኢዶት አህሮን ጋዜጣም የሰሜን እስራኤል ውጥረት እንዲሁ በተመሳሳይ ሁኔታ ዘግቧል። ወታደሮች በተጠንቀቅ ላይ ቆመው ያለውን ሁኔታ ሲከታተሉ የሚያሳይ ፎቶግራፎችን በመለጠፍ እስራኤል ሂዝበላን ራድዋን ኃይል አዛዥ በመደምሰሷ ምክንያት ሂዝበላ ያጸፋ መልስ ይሰጣል በሚል እስራኤል ጦሩ በተጠንቀቅ ላይ እንዲገኝ አድርጋለች፣ ሰራዊቱም በደቡብ ሊባኖስ ዘመቻውን አስፍቷል፣ አጠናክሯል ብሏል ጋዜጣው። ማሪቭ ካቀረባቸው ሌሎች ዘገባዎች መካከል አንዱ በአሜሪካና ኢራን መካከል በሚካሄደው ድርድር ያሉ ልዩነቶችን ነው። እንደ ጋዜጣው ዘገባ ሁለቱ ሀገራት በፓኪስታን አሸማጋይነት እየተደራደሩ ቢሆንም ልዩነታቸው ያው በነበረው እንደቀጠለ ነው ብሏል። የዶት አህሮኖት ጋዜጣም እንዲሁ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ዳግመኛ ጦርነት ለመክፈት ፍላጎት የላቸውም፣ ወደ ድርድሩ የበለጠ ትኩረት እንዳደረጉ ይነገራል። እንዲሁም በየጊዜው የተኩስ አቁም ስምምነቱን ያራዝማሉ። አንዳንድ አንባቢያን በዚህ በድርድሩ ሁኔታ ተጠይቀው
በአሜሪካ እና ኢራን መካከል የሚደረገው ስምምነት ቢደረግ ለወደፊት ምን አይነት ሁኔታ ይኖራል ተብለው 45 ከመቶ የሚሆኑት መጥፎ ስምምነት ነው ሊሆን የሚችል ብለዋል። 41 ከመቶ የሚሆኑት ጥሩ ሊሆን ይችላል ብለዋል። 14 ከመቶ ደግሞ አናውቅም የሚል ምላሽ መስጠታቸውን ጋዜጣው ጨምሮ ዘግቧል። የእስራኤል አየም ጋዜጣ በበኩሉ በአሜሪካ እና ኢራን መካከል ያለውን ድርድርና ኢራን በኒውክሌር ቅዷ ዙሪያ አሁንም መነጋገር የማትፈልግ መሆኑን ዘግቧል። ሌላ ጊዜ ማራዘም ነው የምትፈልግ ኢራን ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ለኢራን ያቀረበቻቸውን አዳዲስ ቅድመ ሁኔታዎች መልስ እንድትሰጥባቸው እየጠበቁ መሆኑን መግለጻቸውን የእስራኤል አየም ጋዜጣ ዘግቧል። የእስራኤል አየም ጋዜጣ ዲፕሎማቶችን ዋቢ በማድረግ እንደዘገበው ኢራን ለውጥ እንዲሆን የምትፈልግባቸው ነገሮች አሉ ብሏል። በተለይ በሆርሙዝ የባህር ወሽመጥ ዙሪያ የሲኤንኤን ቴሌቪዥን ጣቢያ እንደዘገበው ከሆነ ኢራን በባህር ክልሏ በአሜሪካ ገደብ ተጥሎ እንኳ ለቀጣይ 3 እና 4 ወራት መቋቋም ትችላለች። የኢራን መንግስት 70% የሚሆነውን የሚሳኤል ማስወንጨፊያና 75 እጅ ሚሳኤሎችን ጠብቆ እንደሚገኝ የተለያየው ጋዜጣ የውጭ ምንጮችን ዋቢ በማድረግ ዘግቧል። የአረጽ ጋዜጣ በበኩሉ የአሜሪካና ኢራን ጉዳይም ዘግቧል። ፕሬዝዳንት ትራምፕ በኢራን የገጠማቸውን ችግር ማለባበስ ይፈልጋሉ ብሏል። ኢራን አሁንም አቅም እንዳላት ጋዜጣው ጨምሮ ዘግቧል። ሌላው አረጽ የዘገበው እስራኤል ክኔሴት የበጋውን የሥራ ወራት የፊታችን እሁድ ይጀምራል። ክኔሴቱ በክረምቱ ምክንያት ረፍት ቆይቶ የበጋ የሥራ ወቅትን የፊታችን እሁድ ሲጀምርም በርካታ ረቂቆችን ለማጽደቅ ይጥራል ብሏል ጋዜጣው። ሌላው የኢማኑ ዘለቀ አገዳደልን ጉዳይ በወጣቶች ላይ በተጠርጣሪዎች ላይ የቀረበው እንግዲህ የክስ ሁኔታ የፊታችን የጥፋተኝነት ክስ የፊታችን እሁድ ጀምሮ ሊቀርብ ይችላል በተጠርጣሪዎች ላይ ብሏል። እንግዲህ በዚህ ምክንያት በሻሮን በተባለው ቀበሌ አካባቢ ፖሊስ አዛዥ በግድያውና ተያዥ በሆኑ ጉዳዮች ኃላፊነታቸውን በተገቢው ሁኔታ አልተወጡም በሚል ስልጣናቸውን ሊነሱ እንደሚችሉ ጋዜጦች ዘግበዋል። ሌላው በኢማኑ መገደል ምክንያት ከህዝብ ላይ የተደረገ ግምገማ እንዴት ነው አሁን ስጋት አላችሁ የተብለው 68 ከመቶ የሚሆኑ ሰዎች በመንገዶች አሉ ጸብና አምባጓሮ በጣም የሚያስፈራቸው መሆኑን ገልጿል። 68 ከመቶ የሚሆኑት 26 ከመቶ የሚሆኑ ደግሞ ስጋት የለንም የሚል ምላሽ ሰጥተዋል። 6 ከመቶ ደግሞ ያለውን የተጠየቁት ጉዳይ ምንም አላውቅም የሚል ምላሽ መስጠታቸውን ጋዜጣው ዘግቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዘገባ ባጭሩ ይህን ይመስላል። ፕሮግራማችን ይቀጥላል። ቆይታችሁ አብሮን ይሁን።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውን የሚመለከተው ጋሽራሚም ነው። ጋሽራሚም እንደምን አደርክ?
1: ሰላም ሰጠኝ ጌታደርክ።
0: ደህና ነኝ። እንዴት ነው መካከለኛው ምስራቅ? እንግዲህ በጦርነት እንዳደረ ነው የተገለጸው። በአሜሪካና ኢራን መካከል የተኩስ ልውውጥ ነበረ ይላሉና እንዴት ነው ያለው ሁኔታ?
1: አሁንማ እኮ የአካባቢ ሰጠኝ ልክ እንደ ቀልድ እኮ ዝም ብሎ ላይ ብዙች ጨዋታ አይነት ዝም ብሎ አንዴ ሲታረቁ እንደገና ደግሞ ውለው ሲጣሉ የዚህ አይነት ነው የምንመለከት ያለ ነው። በዚህ በአሜሪካና በኢራን በኩል በእስራኤልና በሂዝባላ በኩል በአረብ ኤምሬት ሀገሮች እና በኢራን በኩል አካባቢው በሙሉ ጥቂት ዝም ብሎ እንደ ቡና እየተቆላ ነው ያለው እና አሁን እንደምናየው ከሆነ አዲስ ነገር የተፈጠረው ትናንት ማታ ኢራኖቹ ወደ አረብ ኤምሬት አካባቢ ተኩሶ ነበር። ከዚያም በተያያዘ ሁኔታ ደግሞ እንደዚሁ ይቅርታ እንትን ሆነ ወዘጋቢ ሆኖ አለው ሆርሙዝ የሚባለው የባህር ወደ ወሽመጥ ነው ምክንያቱ ነው አለው። አሁን በሁለቱ ሀገሮች መካከል ግጭት እየፈጠረ ያለ እና በዚያ ሰበብ ኢራኖቹ በዚህ በባገረባስ እና ካሽ የሚባል ወደቦች በዚህ በባርስ ባርስላቅ የሚገኙት በእነሱ በኩል ተኩሰው ከዚያ ከአሜሪካዎች ጋር ግጭት ተፈጥሮ ያም የሚባለው ከሆነ አሜሪካ በኢራን ቴህራን ከተማም እንደዚሁ አንዳንድ ቦታዎች ተደብድበዋል የሚባል ነገር አለ። በፕሬዚደንት ትራምፕ በዚህ በማህበራዊ መገናኛ መድረካቸው ገለጹትም እኛ እነዚህ እንትኖ ይሏቸዋል ዲስትሮይ ይሏቸዋል ፈጣን እና አደገኛ የሆኑ የጦር መርከቦች ማለት ነው። እነዚህ ሶስቱ ጦር መርከቦች በዚህ አካባቢ ቅድም በጠቀስኳቸው አካባቢዎች በዚህ በባንደራባስ እና ሆርሙዝ እንዲሁም ካሽ የምትባል ደሴት በዚህ አካባቢ የኢራንን ትንንሽ መርከቦች አውድመዋል። እነዚያን መርከቦች ልክ ባህር ውስጥ ለገብር የሰጠሙ ነው ያሉት ፕሬዚደንት ትራምፕ። ከዚያ ጊዜ ጀምሮ ግን እንትኑ የተረጋጋ ነው አለው። እሳቸው አሉት ምንድን ነው እኛውን ጦርነት አንፈልግም፣ ጦርነት ሳይሆን እኛ እንፈልገው በሰላሙ መንገድ እኛን ጥያቄ ኢራን ተቀብላ ተግባራዊ እንዲሆን ነው። እንግዲህ አሁን ኢራኖቹ ይህን ጥያቄያችን ተቀብለው ተግባራዊ የሚያደርጉ መሆናቸውን እናያለን እንጠብቃለን እንጂ አሁኑ የተላመተው ግጭት ልክ የተደረሰበትን የጦር አቁም ስምምነት ማፍረስ መጣስ ሳይሆን እንዲሁ የምክር አይነት እንትናት ምክር ጋት ኢራኖቹ እንደምክር ውሰዱት እንጂ ከዚያ የከፋ ነገር ነው ያነ እንደረስባት የምንችለው የሚል ንግግር ናሰሙ ፕሬዚደንት ትራምፕ። ከዚያም የአሜሪካ ባለስልጣኖችም እንደዚሁ ለፎክስ ኒውዝ እና የተለያዩ ኤቢሲ ቴሌቪዥን ጣቢያ ሰጡት መግለጫ አሜሪካ በአሁኑ ጊዜ ከኢራን ጋር ጦርነት እንደገና ለማደስ ፍላጎት የላትም፣ በሰላማዊ መንገድ ይህ ችግሩ መፍትሄ እንዲሰጠው ነው የሚፈልገው የሚል ንግግርም እንዳሰሙ ነው መገናኛ ብዙሃኖች የገለጹ ያለው እና ይህ ሁኔታ እስራኤልስ እንዴት ነው ሲባል እስራኤል እስካሁን ድረስ ዝም ብላ በዚህ በተላመጠው ግጭትም የለውበት ሆነ ብላ ያለች። ምክንያቱም ምን ይወታል መሰለ ሚስካልኩሌሽን የሚሉት ነገር አለ። ምንድን ነው ሚስካልኩሌሽን የሚሉት ወይም በብራይስ ሚስካልኩላቴ ይሉታል። ምንድን ነው አንደኛው አካል ይህኛው አካል ይቀድመኛል ቀድሞ ይወዳኛል ብሎ በማሰብ አስቀድሜ ልጉዳው የሚል እርምጃ ወስዳል። ግን ተሳስቷል። ያኛው ለማድረግ አልተነሳም ነበር፣ በፍርሃት እና በጥርጣሬ ነው። እና ያን አይነት ሁኔታ ከመጥፎ እንትን ይወስዳል፣ ወደ መጥፎ አቅጣጫ ይወስዳል። እና ያን የመሰለ ሁኔታ በሁሉም በኩል ስላለ በአንዱ በኩል ያ ነገር ከታየ ወደ ፍራኛው ደግሞ መልስ ስለሚሰጥ ይቀጣጠላል አክሎ የጦርነት እና በዚህ አይነት ሁሉም በሰከነ ሁኔታ ሊመለከቱት ይበጃል የሚሉ አስተያየቶችም አሉ።
0: ጥሩ እንግዲህ ውጥረቱ መቀጠሉ እንደ አንድ መፍትሄ ወይ

0: እውነት ነው ተብሎ ለልየለት አይደለም። ሰላም ድርድር ተብሎም ሰላም ድርድር የለም። አካባቢ እንደውም ሁልጊዜ በስጋት ነው። አሁን እንግዲህ ከሁለት ወራት በላይ ያለ
1: በተጠንቀቅ ነው ሁሉም ያለው ተፈራርቶ ልክ መጠባበቅ አለ አይደለም። መጠባበቅ የተጠባበቀ ያለ ማንኛው ነው መጀመሪያ ተኩሱ የጀመረው ማንኛው ምን መቼ ይሆን በየትኛው አቅጣጫ ይሆን በምን አይነት ጦር መሳሪያ ይሆን የሚለው ሁኔታ በሁሉም በኩል ፍርሃት አለ። በዚህ አካባቢ በኩል በዚህ በመካከለኛው ምስራቅ በተለይ በዚህ በፋርስ ባህረ ሰላጤ አካባቢ የሚገኙ ሀገሮች በእስራኤል በሊባኖስ እና በኢራን በኩል ያለው ሁኔታ ልክ ተጠባብቆ ደቅቶ ጦር መሳሪያን እንደ አቅጣጫውን ሳይቀይሩ መጠባበቅ ነው ሆኖ ያለው ዓላማው የተመለከቱና የዚህ አይነት ሁኔታ ነው ያለ። እስከ መቼ ነው የሚቀጥለው ብለው ጉዳይ ነው እንግዲህ። አሁን ሁኔታው አስመለከተ እንደ በመደጋገምም ትራምፕ የሚሉት ምንድን ነው ዛሬ ማታም እንደዚሁ ብለዋል። ኢራን የኑክሌር ጦር መሳሪያ ባለቤት እንድትሆን በምንም አይነት አልፈቅድም ነው ብለው አሉት። ይሄ የመጨረሻ ጥያቄያችን ነው፣ የመጨረሻ አቋማችን ይሄ ነው። ሌላውን ባስመለከተ የረዥም ርቀት ተወንጫፊ ሚሳይሎችን ጉዳይ ባስመለከተ እስራኤል ፈርታለች ይህን ጉዳይ አሜሪካ ችላ ትለዋለች በማለት አሜሪካ ግን ይህን ጉዳይ አስመለከተ ትኩረት ሰጥተው የሚነጋገሩበት ሁኔታ አይደለም ለጊዜው። ከዚያም ደግሞ ኢራን የምትረዳቸው እንደዚህ የተለያዩ ከኢራን ውጭ የሚገኙ አካላት አሉ እንደ ሂዝባላ የመሳሰሉ ሌሎችም እንደሁት እነሱንም መርዳቱ አታቁም የሚል ጥያቄ እስራኤል አቅርባለች። አሜሪካ ይህን ጉዳይ አስመለከተ ትኩረት ሰጥታ ከኢራን ጋር አትደራደርም። ሌላው እንግዲህ ደግሞ የኒውክሌር ጦር መሳሪያ ማዘጋጃው ዩራኒየም ባለፈው ድብደባ ጊዜ ተደብቆ ተኖረበት ቦታ ደብድቦ ተቀብሯል የሚሉ ግምቶች አሉ። ተጨባጭ መረጃ እስካሁን ድረስ የለም። አሁን አሜሪካ የምትለው ምንድን ነው? ያን ጦር ያን የኒውክሌር ጦር መሳሪያ የሚያብላሉበትን ዩራኒየም ኢራኖቹ ለውጭ አካል ያስረክቡን፣ ለእኛ ያስረክቡን፣ እኛ ባደርነት እንጠብቀዋለን ነው የምትል አሜሪካ። ከዛ ውጭ ደግሞ ኢራን እና አሜሪካ የሚቀበሉት አካል ካለ በዛ በኩልም በኩል ደግሞ ባደርነት ሊቀመጥ የሚል እውነት አለው። ኢራኖቹ የት እንዳለ አልተናገሩም። ይሄ እስካሁን ድረስ አጠራጣሪ ጉዳይ ሆኖ ነው ተቀምጦ ያለ እና ፕሬዚደንት ትራምፕ ቢሉት ምንድን ነው የኢራኖቹ መለኪያ በእውነትም መረጋጋት የሚፈልጉ ከሆነ መለኪያቸው ይህንን ዩራኒየም ሲያስረክቡ ነው። ይሄ በምንም አይነት እኛ የማናልፈውና እንደዚሁ ማንተው ችላ የማንለው ነገር ነው። ይህን ኢራኖቹ ማወቅ አለባቸው የሚል አቋም ነው እስካሁን ድረስ ትራምፕ ይዘው ያሉት። እስራኤል ያው በመጠራጠር ላይ የምትገኘው በሁሉም በሶስቱም ነገሮች እስካሁን ድረስ እኛ እንግዲህ የምፈልገውን አግኝተናል ችግር የለም አላለችም እስካሁን ድረስ እስራኤል በሶስቱ ጉዳዮች ጥርጣሬ ላይ ያለችው።
0: ሌላ ጋሽ ራህሜም በሰሜን እስራኤል በተለይ በደቡብ ሊባኖስ በኩል ያለው ውጥረት እንደቀጠለ ነው። እንግዲህ የሂዝበላ የራድዋን ኃይል አዛዥ ማልኬ ብሉት መደምሰሱን ተከትሎ ሂዝበላ የአጸፋ መልስ ይሰጣል የብቀላ በሚል ምክንያት እንደውም በሰሜን እስራኤል በጣም ውጥረት እንዳለ ነው እና ይህስ ጉዳይ እንዴት ነው?
1: ውጥረቱ አለ እንግዲህ ሂዝበላ ምን ያህል ኃይል ኖረውት እንደ ባለፈው እስራኤሎችን ያስቸግራል ማለት ባይቻልም የተወሰኑ አቅም አለው። መቼም የቀረ ጦር መሳሪያ አለው፣ ታጋዮችም አሉት። በእርግጥ እንዳልከው ራድዋን የሚባለው ፈጥኖ ደራሽ እና ኮማንዶ ሂዝበላ ሽብርተኞችን በኃላፊነት አሰልጥኖ መመሪያ እየሰጠ አደጋ እንዲያደርሱ የሚልክ ሰውዬ ነው የነበረ የተለጠለው። እሱ ያው ወድሟል። በዚህ በደኸይ አካባቢ ደቡብ ቤይሩት በኩል እስራኤል መከላከያ ሰራዊት አስተማማኝ የሆነ መረጃ በመቀበል በዚያ መረጃ መሰረት የነበረበትን ህንፃ በሙሉ ደግሞ ሶስቱን መዛ ውስጥ እንዲሞት አድርጎታል። የሶሊዳሪቲው ነበሩ ምክትሉም አብሮ ነበር ይባላል። እነሱም አብረው እዚያው እንደወደሙ ነው እንግዲህ አሁን የሆነበት። ሂዝባላ ዝም ብሎ ይቀመጣል የሚለው ጥያቄ እንደ ወደ አይቀመጥ ይፈልግ ይሆናል ግን አቅሙ አለው ወይ ነው እንግዲህ። እንደዚህ ካደረገ እንደገና ያሁን ዝም ብሎ ጠንከር ብሎ የማይታየው ያልተያዘው የጦር አቁም ስምምነት ወይም የውጊያ አቁም ስምምነት ሊፈርስ ይችላል። እንደዛ ከሆነ እስራኤል ምንድን ነው የምታደርገው? እንግዲህ እንደሚባለው ከሆነ ያኔ ይሄ በሊባኖስ በኩል እስራኤልና ሂዝባላ ይህንን ጦሩን አቁም የሚለው ውሳኔ በአሜሪካ በኩል ነው ተጥሎ ተደርጎ ከተደረሰበት ጊዜ ጀምሮ እስካሁን ድረስ ያው ደህና ነበር። ግን ኢራን ማነው ሂዝባላ ኢራንን በማገዝ አሁን ባለፈው ከኢራን ጋር በነበረው ጦርነት ምክንያት አሜሪካና እስራኤል በወሰዱት እርምጃ ሂዝባላ ራሱ በደጋፊነት ይህን ጦር ወደ እስራኤል መለኮስ ጀመረ እና በዛ ምክንያት አሁን ዝም ብሎ ያልታወጀለት ጦርነት እየተካሄደ ነው። አሁን ግን እስራኤል ማለት ሂዝባላ በዚህ በራድዋን አዛዥ በሞት ምክንያት ሂዝባላ አጠቃላይ በእስራኤል ላይ ጦር ከፍታለሁ ካለ ያኔ ሁሉ ነገር ይፈራረስና እስራኤልም ወታደራዊ እርምጃ ትወስዳለች የሚል ሁኔታ ነው ያለው። አሜሪካ እስካሁን ድረስ እስራኤልን ገድባለችው በተደረሰበት ስምምነት መሰረት። ከዚያም ባሻገር ደግሞ ሁለቱ ሀገሮች እስራኤልና ሊባኖስ ከተረጋጋ ሰላም እንዲደርሱ ለማድረግ በአሜሪካ የእስራኤልና የሊባኖስ አምባሳደሮች ተገናኝተው ሁለተኛ ጊዜ ተገናኝተዋል። አሁን ደግሞ በቀጣዩ ሳምንት ሐሙስና ዓርብ በተከታታይ ይገናኛሉ ተብሎ ነው ተጠብቋለሁ። በዚያ በተያያዘ ሁኔታ የሁለቱ ሀገሮች መሪዎች ጠቅላይ ሚኒስትር ብላይ ነጣሪ ሆና የሊባኖሱ ጠቅላይ ሚኒስትር ጆሴፍ አውል ይገናኙ በይፋና ይነጋገሩ ከዚያ ሁለቱ ሀገሮች በእርቀ ሰላም የሚደርሱበት ሁኔታ ይፈጠር ተብሎ ነው ታስቦ የነበረው። አሁን የሊባኖሱ ፕሬዚደንት ፈራ ምክንያቱም ሂዝባላ ይጎዳኛል ብሎ ስለፈራ ለጊዜው ከነታንያሁ ጋር ለመገናኘት ፈቃደኛ አይደለም የሚባል ሁኔታ የሚሰማ ያለው። ጠቅላይ ሚኒስትር ነታንያሁ በቅርቡ ወደ አሜሪካ ይሄዳሉ ተብሎ ታስቦ ነበር። እኔ እንጃ እንግዲህ ይቀጥል አይቀጥል አይታወቅም፣ ግን ያን እቅድ እንዳለ ይታወቃል። ከሄዱ እንግዲህ ያው ለመምከር ነው ስለ ኢራን ጉዳይ እና ስለ ሊባኖስ። ከዚያም ባሻገር ደግሞ የአዛ ጉዳይ የሀማስም እንደዚህ እስካሁን ድረስ ዝም ብሎ ነው ያለው። እሱም እንደገና የሚታይ ጉዳይ እና ቸላ ብሎ የሚታለፍ ሁኔታ እንደሆነ ነው እንግዲህ የሚገመተው።
0: ጥሩ ግንዶ ጋሽራሚ በመጨረሻ እንግዲህ ምርጫው እየተቃረበ ሲሄድ ፓርቲዎች የተለያዩ እንቅስቃሴዎችን እያደረጉ ነው እና ከአሁኑ አስቀድሞ እየተማማቀ የመጣ ይመስላል። እንዴት ነው
1: ፓርቲዎች እንግዲህ በየበኩላቸው መደራጀት ጀምረዋል። ሰዎችን መመልመል በፖለቲካ በኩል ንቃት ያላቸው በህብረተሰቡ በኩል ተቀባይነት ያላቸው እና ህብረተሰቡ ድጋፍ ልሰጣቸው የሚችል እና ማን ናቸው የሚለው ምርመራ በሁሉም ፓርቲዎች በኩል የተካሄደ ነው የሚገኘው። እንግዲህ ይኸው የገበያ ጉዳይ ሆኖ አለው። ይህን ስልጣን ሰጣለሁ ወይም ደረጃ ትመደባለህ ተጨመረኝ ቢያንተም ልታመጣው ካለ እኔም ማመጣው ካለ ይተዋል አንዳንድ የገበያ ድርድር ያለ እንደ ገበያ ነው ዝም ብሎ እና ያሁን ንግድ ሸቀጥ ነው ተይዘዋለሁ እና የዚህ አይነት ሁኔታ ለሆን እየተመለከትን ያለ ነው። እንግዲህ አሁን ገና አልተዘጋም፣ ሁሉም ብዙዎቹ ቦታዎች ክፍት ናቸው። የተለያዩ ፓርቲዎችም ምናልባት እኛም ይሆናል። ይህ እንግዲህ ሁለት ወር ሶስት ወር ፊታችን ያለው የዚህ አይነት እንቅስቃሴ ነው በፖለቲካ አንጻር የምንመለከተው ብዬ ነው የምገምተው።
0: ጥሩ ጋሽ ራሜን በጣም ነው እናመሰግን። ሰላም ቀን።
1: ሰላም ቀን።
0: ቻው ቻው።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ከአድማጮች ጋር በተለያየ ወርሰ ጉዳዮች ውይይት እናካሄዳለን። አሁን በስልክ መስመራችን ወይዘሮ ታክላ ቸነፍ ተገኛለች። ጤና ይስጥልን እንደምናደርሽ ወይዘሮ ታክላ?
1: ጤና ይስጥልኝ ለታደራችሁ ጋይሰጠኝ ጋሽ ራሚን እንዲሁም አድማጮች ተቀላላ ደህና አደራችሁ ሰላም አደራችሁ?
0: ደህና ነን። ያለሽበት ቦታ ትንሽ ድምጽ ያስተጋባል፣ ማስተካከል ከተቻለ እንችላለን። እንግዲህ ካንቺ ጋር የምንነጋገረው ሰሞኑን ያው አብዛኛው አሁን ጥሩ ነው አብዛኛው አድማጭ ያነሳው ያለ ጉዳይ አለ፣ የወጣቶች ታዳጊ ልጆች ሁኔታ ነው። ያው የተመለከትናቸው የነበሩ ግድያ ድርጊቶች ሁሉንም ያሳዘነ ነው፣ ግን ደግሞ ለቀጣይ መፍትሄ ማስቀመጥ ግድ ይላል። ያንደ ሰሞን ጫጫታ ሆኖ እንዳይቀር ብዙዎች ስጋት አለና እንደው ከወላጅ ጀምሮ እስከ መንግስት ምን መደረግ አለበት?
1: ጋሽ ጠኝ እኔ ሁሉ ጊዜ
0: ጋሽ አስፈልግን ሰጠኝ በቂ ነው።
1: በዚህ በእናንተ ሬዲዮን መገናኛ ብዙውን ሰው ታስተምራላችሁ፣ ብዙውን ሰውም ንቃት ሊና እንዲያገኝ አስተሳሰቡን እንዲቀይር ሁሉ ታደርጋላችሁ። በእውነት ምስጋና ይድረሳችሁ። በቅድሚያ ይችን ያለንባት ጊዜ በጣም ከባድ ጊዜ ናት። ይኸው በየጊዜው ወታደሮቻችን ጦርነቱ ማለ የሞቱ ነው፣ ነፍሳቸውን ይማር ለሀገራቸው የሞቱት፣ ለቤተሰብ መጥናናት የቆሰሉትን ደግሞ የውሻ ቁስል ያርግላቸው ላለው እና ዛሬ ሰልጠኝ ዛሬ አይደለም የወጣቶች ሞት የተጀመረው። አንደኛ የኛ ያኗኗራችን ያቀማመጣችን ለዚህ ለልጆቻችን የተጋለጡበት፣ ሁለተኛ እኛ ራሳችን በልጆቻችን ላይ ያለመተኮራችን። እኛ ለምሳሌ ያለመታደል ሆኖ ስንነሳ አንስተን መነገጃ ሁነን የመጣነ ከዚህም መነገጃ ሁነናል። መጀመሪያ ሰው መሰረቱ ከስሩ ከመሰረቱ ነው የሚጀምር። እኛ ስሩ መሰረቱን ጥሩ አድርገን አልያዝነውም። የመንግስቱ እውነት የሀገሪቱን ዲሞክራሲ አስረድቶናል። እኩልነት፣ የመምረጥ መብት፣ የመናገር መብት እንዳለን አስረድቶናል፣ ነግሮናል። ለእኛ ለኢትዮጵያኖች ብቻ አዲስ ህግ አይደነገግም፣ አዲስ ህግ አይመጣም። ግን እኛ ያለማወቅም ይሆን ያለመታደልም ይሆን አላወቅንበትም። አንደኛ ደላ ላይ ወስዶ ከዚያ ከበሰበሰ ቤት አጠራቀመን። አክስቱ አጎቱ በአንድ ላይ አክስትሽ ቤት ጋር ነው የምትና እናትሽ ጋር አባትሽ ጋር ነው የምትቀመጥ እያለ ከበሰበሰ ቤት ደካማው መንደር ገባነ። ልጆቻችን በቂ ትምህርት እንዳያገኙ በቂ ህኑክ እንዳያገኙ ተጠራቀምነ። ከዚያ ተጠራቀምነ በኋላ ደግሞ ያላገኘ ነው እኛ ይዘ ነው ያልመጣነ ባህል የ15 ዓመት የ14 ዓመት ባርሜ ጥባያልነ አስረሽ ምችው እያልነ ባርሜ ጥባያልነ ያ ልጅ ከ14 ዓመት ከ15 ዓመት ባርሜ ጥባ የሆነለት የገንዘብ ሱሰኛ ሆነ። በዚያ መጠጥ ተጀመረ። ከዚህ ከእስራኤል ሀገር የ15 18 ዓመት ሳይሞላው አልኮል እንዳይገዛ የተከለከለ ነው። ከእኛ ግን ከቤት አለ ውስኪ ሆቤት አለ አረቂ ሆቤት አለ ቢራ ሆቤት አለ። ያንን ማስተካከል ደግሞ ስህተቱን ማስተካከል እንዳንችል የባስ የቴር እያባባስ ነው ነው ሄርና
0: ባህሉን እያበዛ ነው ሄድነ።
1: ባህል ያልነበረ ባህል ለምሳሌ ሰርግ፣ ልጅ መዳር፣ ልጅ አሳድጎ ማደር የነበረ ነው። እዚህ ደግሞ ከመጣንበት ሀገር ደግሞ ዋናው ዋናው ዋናው መሰረቱ ልጅን ማስተማር፣ አስተምሮ ለቁም ነገር ማድረስ። ከተዳሩም በኋላ ያ ልጅ ከተማረ በኋላ ከተዳሩ በኋላ ጥሩ ጥሩ ስመ ምግባር ይዘው ያደጉ ልጆች ጥሩ ስመ ምግባር ያለው ትዳር ይመሰርታሉ። የኛ ግን አሁን ወላም አይበላም ወላም ሽማግሎች ወላሙ ሰርተን እኮ የነን ምግብ ወላሙ ለማይበላ ሰው እኮ በመኪና ይዘነደን ታዲያ ወላሙ መስጠት እንችል ነበር አንደኛ በጎን የኛን ምግብ ያስተዋወቀነ ነው ማብላት እንችል ነበር እና የኛ ይሄ አሁን ሰጠኝ ይችን ይሄ ወነዚህ ወጣቶች በጣም ወልቶ የታየው ይሄ ወጣት ሶስት ነገሮች አሉ ሰጠኝ አንደኛ የሀገሪቱ የነጻነት ቀን ሁለተኛ ደግሞ ቲክቶክ በዚህ ህዝባየው ተሯሩጦ ሲገሉት ሶስተኛ ደግሞ ይች ፈረንጆች ምን ይላሉ አንድ ቀን የውሸት ቀን ነው ይላሉ አሁን ደግሞ ይች ያለንበት አመት የውሸት አመት ስለሆነች
0: አሁን በመንደነ የውሸት አመት የሚሆነው
1: የውሸት አመት ስለሆነች አሁን በጠቅላላ ይሄን እንዳዲስ አንድ ነገር ሲፈጠረኛ እንዳዲስ ወይ ወይ ወይ ወይ እንላለን ካለፈ አለፈ ብዙ ወጣቶች ናቸው እሚሞቱ ብዙ ወጣቶች ናቸው ራሳቸውን ስተው ራሳቸው መምራት ያቃታቸው ከእናት አባታቸው ሸክም ሆነው ያለ እናት አባት በዚህ እርጅናው አዘንተኛ ሆኖ ልጁን የሚቀበር ያለ ብዙ ነው
0: ስለዚህ አሁን ዋናው ስራ መጀመር ያለበት ከኛ ነው
1: አሁን ይሄን ዋናው ስራ እኔ በፊት ሁሉ ጊዜ እናገራለሁ አንድኛኛ አንድነት ፈጥረን አንድ ንብ ወላጆቻችን ከዚያ ኢትዮጵያ ቀፎውን አዘጋጅተው በደንብ አርገው ይሰቅሉታል እዛፍ ላይ ያንም ሆብሎ ይመጣና ከዚያ እንትን
0: ይገባል
1: ቀፎ ይገባል አሁን ያን ባለቤት ተደስቶ ይሄንም ገባ ብሎ ግን ያንም አውራ ከሌለው መልሶ ወጥቶ ይሄዳል አየ እኛ ደግሞ ሁሉ ጊዜ እናገራለሁ ብዙ አመት አንድነት ፈጥረን አንድን መንግስትን የሚገዳደር ህጉን በህጉ መሰረት የኛን መብት የሚያስጠብቅ ሰው መፍጠር አለብን በየቦታው እኛ ለኢትዮጵያኖች ልጆች እንዲደካማ ናቸው ትምህርት አይሆንላቸውም ደካማ ህብረተሰብ ናቸው እየተባለ ታቅጤም መንግስት አርጓል ለነሱ ተብሎ በየቦታው አሙታ መቋቋም በየቦታው የዚያ ሰው ደሞዝ እንጀራ ማወፈሪያ ነው የሆነ ግን ይሄን እኛ
0: ምን ማረግ ነበረብን ሁልጊዜ ደግሞ በሌላው እንደ ኢንሳ አድርግልነ ማለት የለብንም ህብረተሰቡ ኢትዮጵያም ሲኖር በራሱ ጊዜ ሰርቶ ብዙ ለፍቶ ጥሮ ግሮ የኖረ ህብረተሰብ ነውና እዚህም አሁን የልጆችን ጉዳይ በእኛ በራሳችን መንቀሳቀስ ያለብን መነሻው ተሳፈር ነው
1: ስማ መንግስትን ማውቀስ አንችልም ራሳችን እኛ ኑሯችን ለልጆቻችን እንዴት ነው ልጆቻችን እንዴት አርገን ነው ሄኖክ ሰጠን ምን አሳድጋቸው እንዴት አርገን ነው ልጆቻችን አስተምረን ቁም ነገር ዘረኝነት አለ ያን ዘረኝነት ምን ዋጋው እኮ እኛ አንዱ ነን ልጆቻችን ስናስተምር አንተ ተምረህ ራስህ ለዚያ ቦታ ስታገባ እዚያ ሀገር በወረቀት ነው የሚያምን 10 ባውቅ 10 ብል ወረቀት ከሌለኝ እኔ ከዚያ ቦታ ላይ እድገትም የለኝ የደሞዝ ጭማሪም የለኝ እና ይሄን ተረድተን ማን ነው ይሄን የተረዳው ኑ ተማሩ ኑ ወቁ ስንባል እኮ አንመጣም አንሰበሰብም አናውቅም አሁን እኮ ይሄ ችግሩ የልጆች ችግር እኛ አምጥተን ልጆችን ከችግር ቦታ ጥለናቸው በየጊዜው እየሞቱ ነው እኔ በጣም የሚደንቀኝ በየጊዜው ይሞታሉ ወጣቶች በየቀኑ እኔ በየጊዜው ነው ወጣት የሚሞት ራሱን የሚያጠፋ እንትን የሚገለው አባሪያን ከገንዘብ ካፖር ተቀብሎ ተውሎ ገንዘብ የሚገብ እና ይሄ ሁሉ እኛን ምን ማድረግ አለብን እናገራለሁ ማንም ይናገራል ይሄን ግን ምንድነው ስራ መስራት ያለብን እኔ ሁሉ ጊዜ ነው የምናገር በወጣቶች እንስራ የገሌ ልጅ ነው የገሌ ልጅ ነው እያልነ ከመጠቋቋም የዚያም ልጅ የኔ ልጅ ነው ያንተም ልጅ የኔ ልጅ ነው ሁላችን ይሄንን ያመጣነው ወጥተን ያልነበረ ባህል ያልነበረ ነገር አጤናም አልሆነና ብንበለው እኮ ሆድ የገፋ እግር የከተነ የስኳር በሽታ ወላጅ ነው። እኛ ራሳችን ደግሞ አልተቻቻልንም። ባልና ምሽት ተቻችሎ ልጁን ሲያድን ነው። አንድ ቤት ዝናብ ሲያፈስ ያን ቤት በጊዜው ካለ እሳራም ተተካላ ካላለበስከው ዝናቡም ይከርምብሃል መጥቶ እና ያንን ልጅ እንዴት አርገን ነው አሁን ይሄ የውሸታም የዘንድሮይቱ የውሸታም ያልከኝ አሁን ይሄና ይሄ ሁሉ የሚደረገው አንደኛ እንደዚህ ያልኩ
0: የውሸታም እንስራበት አሁን እንግዲህ እንዳልሹ
1: ምርጫ ሰዓት ስለሆነ
0: እሱንም ምርጫውን የውሸታም ተነልሹ
1: አሁን እንደዚህ ስለሆነ እኔም እንዲህ አረጋለሁ
0: ይገባል
1: ያረጋለሁ እኛ ራሳችን ያመጣናቸው ልጆች መንግስቱንም መኮነን አንችልም ማንንም መኮነን አንችልም እኛ እየተጎዳን
0: ጀምራውን በየሰፈሩ ሰው ይዋይበት ምን እናደርግ ይበል በስልጣን ላይ ያሉ መብቱ ያላቸው እንዲሁም በከተማ መስተዳድር ያሉ ህብረተሰብ እስኪንዋይበት በየሰፈሩ ምን ይደረግ ይባልና ከዛ በኋላ ውጤት ለማምጣት እንጣር እና ጥሩ ሐሳብ ነው ከኛን ጀምር ነው ወይዘሮ ታክለ
1: አሁን ለምሳሌ በየሪያው በዚህ በከተማው አንድ ችግር አተኩሮ በወጣቶች ላይ አተኩሮ በልጆች ላይ በትምህርታቸው አተኩረን ያን ማዶን የተቀበልንበት አንደኛ አንደማመጥም አንሰማማም
0: እስኪ ራሳችን ንርምና እንግዲህ ስራን ጀምር ነው ጥሩ ነው
1: አሁን ተሰብስበን በዚያ ማዶን ላይ ስለ ልጆቻችን ስለ ራሳችን ኑሮ እስክላለን ብንነጋገር እዚያ ማዶን ቀን ስናለቅስበት እንውላለን ማታ ደግሞ ስንዘፍንበት እንውላለን እግዚአብሔር ያሳየ ይሄን ሁላ ነገር ያመጣነው ራሳችን ስለሆነ መንግስቱንም ፖሊሱንም ብንኮንን ዋጋ የለውም ይሄን ራሳችን የቤት ስራ ራሳችን ህዝብን የተማረውን ህዝብ ደግሞ ና አንተ ሰጠኝ ባለ ትርፍ ጊዜ ለወገን ሩብ ሰዓት መሰውት ብታረግ አንድ ልጅ ብታረግ በተማርኩት ምር ይሄን ሁሉ የጥሪ ሁሉ ጊዜ ጥሪ ያረጋል
0: በጣም ጥሩ ነው ወይዘሮ ታክለ እናመሰግናለን መልካም ቀን
1: አገሩን ሰላም ያርግልን ሰንበት ሰላም
0: አሜን
1: ለእስራኤል ሰንበት ሰላም ይሁን
0: መልካም
1: አገሩን ሰላም ያርግልን መጀመሪያ መቀመጫ ይም ብሏል ጀሩ
0: እሺ
1: አገሩን ሰላም ያርግልን
0: እናመሰግናለን ሰላም ወኝ እሺ እሺ ቻው አድማጮቻችን በዚህ ወረሰ ጉዳይ አሁንም ቃለ ምልልስ እናደርጋለን አቶ አዲሱ ገሰሰ በስልክ መስመራችን ይገኛል ጤና ይስጥልን እንደምን አደርክ
2: ጤና ይስጥልኝ
0: ለሰላም ነው
2: ሰላማችሁ እንደምን አድማጮች
0: ደህና ነን እስኪ አንተን ሐሳብ ደግሞ እንስማ
2: ያው መንገር ላይ ነኝ ያለው ራሽ ሊኖር ይችላል በጣም ይቅርታ እንግዲህ
0: ደህና ነው
2: እንዲያው በልጆቻችን ትንሽ አንዳንድ ነገሮች ለማለት ወዳለሁ በእውነት በጣም ያሳዝናል ሰው ልጆቻችን እኛንን ያመጣናቸው እንጂ እነሱ ግዴታ አልመጡ እናት ባልና ሚስት ወደው ተዋደው ያደረጉት ነገር እነዚህ ልጆች ለመጠበቅ ልጆቹ ጋር ለመስራት ትንሽ እያቃተን መጥቷል አብሶ አብሶ ደግሞ እኛ በእኛ እኔ በአንዳንድ ቦታ ላይ ሳይሄድ ነጭ በበዙበት ጥቁር ስፈልግ ውላለሁ አንድ ጊዜ ያጋጠመኝ ነገር በደቡብ ናቸው ኢትዮጵያ ስለ ሆይ ያኩበት ጊዜ ነበረኝና እኛ በእኛ መደረጉ ወን በዚህ በእኛ ባለንበት በሸባ እኛ በእኛ መደረጉ ደግሞ በጣም ያሳዝናል በእውነቱ በጣም ያሳዝናል ወንድሞቼ
0: በፖሊስ ያለ ጉዳይ ስለሆነ ተውና አጠቃላይ ለህብረተሰቡ ምን ተመልክት
2: ይባል የሰማሁትን ነው እና ትላንትና አንድ ነገር ሲባል ሰማሁ እንዲያው እሱ አንድ በል ያልተቀደሰ ነገር እየበላን ነው ምናምን የሚል ነገር ስለሰማሁ እሱ መጀመሪያ ስንፈጠር መሬት ተቀድሶ ተሰጥቶናልና መሬት የበቀለ ነገር ነው ምንበላ አስተያየት ትንሽ አላስደሰተም
0: መልስ ለመስጠት ሞክረናል እኛም ያው እንደሰማ
2: ሰምቻለሁ ሌላው
0: አንዳንድ ነገሮችን የምናያይዝበትን ሁኔታ ማንም ሰው ልጁን ለማሳድጎ ለቁም ነገር ለማብቃት የሚጥር ጥሩ ቦታ እንዲደርሱ ነው ሁላችንም ፍላጎታችን እንጂ ማንም ሰው ልጁ የሆነ ረባሽ እንዲሆን አይፈልግም ግን አንዳንዴ ደግሞ በወጣትነት በልጅነት ብዙ ስነ ምግባር ጉድለቶች አሉና ያነነን ከስነ ምግባር ጉድለት ብንወስደው ጥሩ ነው
2: እሱ ነውና እኛውን መታገል ያለብን ያልሰራነው ስራ አለን እኛ ተቀጠን በእርግጠኝነት ከእስራኤል ሀገር የተወለዱ ልጆች መልካም ስራ የሚሰሩት አሁን ኢትዮጵያ የተወለዱት ኢትዮጵያ ለምደን የመጣ ነው። ኢትዮጵያ እንኳን ሌላ ተምረውም ቢሆን በገጠሪቱ ኢትዮጵያ የሚመጡት ስነ ምግባር ይዘው ቤት ይዘው ጎጆ ይዘው እነዚህ ግን እያበቁ ሲሄዱ እርግጠኛ ነኝ ቤት የሚይዝና ጎጆ የሚይዝ እኔ ከሰላሳ ዓመት በላይ ያለ ከአርባ ዓመት በላይ ያለ ከእናቱ አባቱ ቤት ብዙ ተኝቶ የሚውል ህዝብ ልጆች ሆነዋል። እና ይሄ እየተደረገው ለምንድን ነው? እኛ ባለመትጋታችን ነው፣ እኛ ላይ ነው። እኛ ህጉነን ለማጽደቅ ህጉን ለመጠየቅ አንተባበርም። ልጅን ሳመጣው ወይም ልጅን ሳመጣት ስወልዳቸው መሰረታ ስዬ ስወለዱ ደስ ብሎኝ መሰረታ ስዬ ቀጥቼ እንደኔ ቤት ይዘው እንደኔ ጎጆ ይዘው እንደኔ እናንተ እናቴቱ እንድንኖር ነበር የፈለግ ነው። ነገር ግን ይህ አልሆንም። ለምን? ህጉ ነው፣ ህጉ ነው ያበላሻቸው። እና አትንኳቸው እየተባለ ትታሰራላችሁ እየተባለ ማባት ነሀ የሚባል ነገር አለ። እነዚህ ነገሮች ከዚያ ላይ ሳንቲም እየተሰጠ ህጉ ነው ያበላሸብንና ህጉን መጠየቅ ይገባ እንዳለም ነው እኔ
0: መሻሻል።
2: ከዚህ በፊት ባልና ሚስት ሲጋደሉ ነበር። እንዴት ቀረ? እሱን እንደሱ ማስቀረት አቃተን? ማንስ አስቀረ?
0: አሁንም እኮ
2: ምናጠይቆ ነው
0: በእኛ ህብረተሰብ
2: አልፎ ነው። ከዚህ በፊት የነበረው እኛ በኢትዮጵያ እያለ በጣም ከባድ ነበር። በየሳምንቱ በየወሩ ነበር የምንሰማው ተጋደለ የሚባል። ግን አልፎ አልፎ ነው ያለ፣ ተቀንሷል። ይህን እንደ ቀነሰ አይነ መቀነስ ያቃተን ለምን ነው ነው። ስለዚህ ወንጀል የሰራ ሰው ደግሞ በቤት መጀመሪያ ካራዞ ሲወጣ ሰው ለመግደል ካራዞ ሲወጣ እድሜው አልደረሰም እየተባለ እንዴት እድሜው ካልደረሰ ለምን ካራ ይዞ ወጣ? ለምንስ ሊገለው ሞከረ? በምንስ ምክንያት አገናኝቷቸው? ጓደኛው ነው የሚሆን ጓደኛማ በድንገጣ በሚሆን ለምንስ ካራ ይዞ ወጣ?
0: ያ የፖሊስ ስራ ይሆንና እስኪ እንግዲህ በጩቤ በካራ ዙሪያ ፖሊስ ህግ የሚያጸድቁ አካላት መስራት አለባቸው። ግን እኛ ከቤት ልጆች እንዴት እናድርግ? አሁን በእናንተ አካባቢስ ምን ቢደረግ ጥሩ ነው ብለህ ታስባለህ? ምናልባት ትምህርት ሊሆን የሚችል ነገር ካለ ለአድማጮች ለኛ
2: በጣም ጥሩ። ይህንን ካደረግን በኋላ ህጉን ጠይቀን ካሻሻልን በኋላ ልጆችን በስርዓት ማሳደግ እንደሚገባን ሁላችንም መጣር አለብን። የኔ ልጅ የለኝም ወይም ደግሞ የዚያ ልጅ አድጓል አድገውልኛል ብለን ነገር በልጅ ልጆቻችን ስለሚመጣ መጠንከር አለብን እላለሁ። ሌላው በአካባቢያችን አሁን ባለሁበት ቦታ ላይ ያው ቢሮ ልኬልሃለሁ። በጣም ከባድ ነገር አለ። የከንቲባ ቢሮችን በደንብ ተከታትሎ አያየልም። ምን ተፈጠረ? ምን ሆነ? ከሞተ በኋላ ሻማ ብናበራ ምን ብናደር ምን ትርጉም አለው? መጀመሪያ ነው መጠንቀቅ የሚገባ። አሁን በእኔ በኩል እኔ እንዲያውም ጥያቄ በጉርባ ጠይቄያለሁ። እባካችሁ ተሰባስበን እኔ በጭማሪ አሁን ብናገር የኔ ልጆች ወጥተው ትላልቆች ናቸው ይህን ያደርጋሉ ይህን ይመጣሉ የሚል ነገር ሀሳብ የለኝም። ነገር ግን የአንተ ልጅ የኔ ነው፣ የኔ ልጅ አንተ ነው። በእኛ ልጆች ያለውን ነገር መስራት ካለብን መስራት የምንችለው ሁላችን ተባብረን የኔ ልጅ የናንተ ልሳንን እኒህ ልጆች በስርዓት ለማሳደግ ከፈለግነ ተባብረን እጅን ተያይዘን ሁላችንም በከንቲባም ቢሮና ወይም ደግሞ ፖሊስ ቢሮ ተነግሮልን ስብሰባ ተደርጎ ሁላችንም ጥበቃ ብናደርግ ብንታገል። አሁን እኔ ባለሁበት በጣም አመት ሙሉ ነው የቻልኩኝ። ከኔ በላይ ቤት አለ። ሶስተኛ ፎቅ የመጨረሻው ቤት ነው። መከላከያ ተከራይቶ ታር ይባላል። ለልጆቹ ሶስት ጊዜ ነው በሩ የተሰበረ። አመት ሙሉ ራሽ እየተደረገ ቲክ ይከፈታል በሚል ልጆቻችን ናቸው በሚል ሁላችንም ከዚያ ግቢ ውስጥ ያለነው ሰዎች እያሳለፍናቸው ነበር። ነገር ግን አሁን ግድያውም ሲመጣ ጠቅላላ እንቅልፍም ስናጣ ያው የሰፈሩ ሰው ተረባርበን ለፖሊስ ጠይቀን ዛሬ እንደውም መጠው ያደሩት በቃ ተቅራት ጋት እንኳን ተቅራት ጋት ተነስተው መጠው
0: እንግዲህ እንከታተላለን። እኛም እንጠይቃለን የላክልን
2: እና ይህን ነገር መከታተል አለብን ሁላችንም። የከንቲባ ቢሮ በየቦታው እየጠየቀ ይህን ቤት እንዲያውም እንዴት እንደሆነ እንዲጠይቅን እፈልጋለሁ።
0: እሱን እኛ
2: ባለቤቱ ማን ነው
0: እሱም እንጠይቃለን። ያልከው ህብረተሰቡ በተለይ ራሱን የቻለ እንቅስቃሴ ቢያደርግ ጥሩ ነው። አሁን ባልከው መልኩ በየአካባቢው ቢሰማራና ልጆችን ስነ ምግባራቸው ጥሩ እንዲሆን ብናደርግ መልካም ነው። እንደ መጨረሻ ከምታስተላልፈው መልእክት ካለ?
2: አሁን መጨረሻ ማስተላልፈው ህዝባችን እንንቃ ነው። እንጠይቅ፣ ህጉ እንዲሻሻል እናርግ። ልጁነን አባቱ እናቱ የሚጎዳ ሰው አይደለም። ስንወልዳቸው ልናሳድጋቸው ወዚ ቤት ይችላል ብለን ስላለ የፈለግናቸው ስለሆነ ፍላጎታቸውን ለማሟላት በስራ ተነጋግረና ተግባብተን ለመኖር ህጎቹን ጠቀቅ አድርጎ ይቆጣል አባት እና ትቆጣልሽ ምን ትምህርት ቤት ተሄዶ የሚነገር ምን ይሏቸዋል ብሎ ተመሰብሰብ ነገር ከመሰብሰብ አባት ይቆጣል እና ትቆጣል አስተማሪ ይቆጣል ተብሎ ቢሰማ ነገሩ ይስተካከላል ማለት ወዳለው ይሄን ለማድረግ ህዝባችን ልተባበር ነው ምለው።
0: በጣም ጥሩ እናመሰግናለን። መልካም ቀን።
2: ሰላም ዋል ወንድሜ።
0: ቻው ቻው። ቻው የተከበራችሁ አድማጮቻችን እንግዲህ ጧቱ ፕሮግራማችን እዚህ ላይ ተጠናቀቀ። ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። በፕሮግራማችን ለተሳተፉት እንደውም ለባልደረባችን ራሃሚ ማላዛር ከፍ ያለ ምስጋና እናቀርባለን። ለቴክኒክ ባለሙያችን ዛፈር ሳሊምም እናመሰግናለን። ቀን አንድ ሰዓት ደግሞ እንጠብቃችኋለን። በያላችሁበት መልካም ቀን እንዲሆን እንመኛለን። በደህና ዋሉ።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ለተ አረብ ከሰዓት በኋላ ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ጊዜ እንመኛለን። ዛሬ ለቱ እብራን ዘመን አቆጣጠር ዮም ሽሺ ካፋሌፍ በኢያር ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ሜይ 8 ቀን 2016 ዓ.ም ነው። ለኢትዮጵያን ዘመን አቆጣጠር ደግሞ ሚያዝያ 30 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ራሚ ፌሊክስ ሲሆን የስቱዲዮ ተረኛ አስተናጋጆች አይቾ ባየና ሰጠኝ ዘመንንን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርባለን። ወቅታዊ ዘገባ፣ ሳምንታዊ የኦሪት ትምህርት ክፍልና ቃለ ምልልስ እናቀርባለን። አከታትለን ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር ይሁን። አሁን የሰዓቱ ዜና ባይቾ ባየ ይቀርባል።
3: አመሰግናለሁ ሰጠ አርስተ ዜና። በኢማኑ ዘለቀ ግድያ ዙሪያ ፖሊስ ምርመራን ጨርሻለሁ አለ። ሶስት ወታደሮችና አንድ ሲቪል ግለሰብ ለኢራን መረጃ በመስጠት በቁጥጥር ስር ዋሉ። በእስራኤልና በሊባኖስ መካከል ያለው የሰላም ድርድር እንዲቀጥል ተባለ። የእስራኤል መከላከያ በደቡብ ሊባኖስ የምትገኘውን ገጠራማ ከተማ ህዝቡ ለቆ እንዲወጣ ማስጠንቀቂያ ሰጠ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። የኢማኑ ዘለቀ ግድያ ዙሪያ ፖሊስ ምርመራውን ጨርሻለሁ አለ። ኢማኑ ቢንያሚን ዘለቀ እንደሚታወሰው የእስራኤል ንጻነት ቀን ምሽት ነበር የተገደለው። ፖሊስ ምርመራውን ጨርሻለሁ፣ ሁሉም 19 ተጠርጣሪዎች ላይ ክስ እንዲመሰረት የሚል ምልከታውን ገልጿል። መዝገቡን ሁሉንም ተጠርጣሪ መዝገብ ለአቃቤ ህግ አስተላልፏል። ሁሉንም በአደገኛ ወንጀል በማለት ክስ እንዲመሰረትባቸው ያለውን ምልከታ ለአቃቤ ይከስተውቃል። አንዳንድ ተጠርጣሪዎቹ የራሳቸውን ለመደበቅ ሞክረው ነበር። ወንጀሉን ከሰሩ በኋላ መረጃዎችን ለማጥፋትና ለማስተባበል ጥረት ሲያደርጉም ነበር። ሁሉም በቁጥጥር ስር ውለው ምርመራውን ጨርሰናል ሲል ጨምሮ አስተውቋል። ሶስት ወታደሮችና አንድ ግለሰብ ለኢራን መረጃ በማሰባሰብ ተይዘው በቁጥጥር ስር ውለዋል። እነኚህ ሶስት ተጠርጣሪ ወታደሮች ለኢራን መረጃ መስጠት የጀመሩት ልጆች እያሉ ሲሆን ወታደር ቤት ሳይገቡ ጀምሮ እንደነበር፣ በተለይ አንደኛው ተጠርጣሪ ሌሎች ሶስት ወታደሮቹንም እንደመለመላቸው አስታውቋል። ሁሉም ተጠርጣሪዎች ከእስራኤል የተለያዩ መረጃዎችን ለኢራን መረጃ ሰብስበው እንደሚያሰራጩና እንደሚሰጡ ያውቁ ነበር ተብሏል። በተለይ ፎቶግራፎችን፣ አጫጭር ፊልሞችን፣ በተለይም የአየር ኃይል ትምህርት ቤቶች እነኚህ ወታደሮች ሲሰለጥኑባቸው የነበሩት ወታደር ትምህርት ቤቶችን፣ የአየር ኃይል ትምህርት ቤቶችን፣ ባቡር ጣቢያዎችና ትላልቅ የገበያ ቦታዎችንም ጨምረው ምስል በፎቶና በካሜራ ቀርጸው እንዳስተላለፉ ተገልጿል። መሳሪያ በመግዛትም ታዘው እንደነበርና በተለይ በቫንዳሊዝም ስራዎችም ተሳትፈው እንደነበር ተገልጿል። ባለፈው ሁለት ወር ነበር በቁጥጥር ስር የዋሉት። በእስራኤልና በሊባኖስ መካከል ያለው የሰላም ድርድር እንዲቀጥል ተባለ። ሊባኖስ የሂዝቡላ ደጋፊ ያልሆኑት በፕሬዝዳንታቸው ላይም ያላቸውን ቅሬታ እያሰሙ ይገኛሉ። ከእስራኤል ጋር የሚደረገውን የሰላም ድርድር እንዲቀጥል ለምን ሂዝቡላን በመስጋት ወደኋላ ይላሉ በማለት ሂዝቡላን መሳሪያ ለማስፈታትስ ቆራጥ አመራር ለምን አውስቱም በማለት በመንግስታቸውና በፕሬዝዳንታቸው ላይ ያላቸውን ቅሬታ እያሰሙ ነው። እስራኤል ከደቡብ ሊባኖስ ሙሉ በሙሉ መውጣት አለባት፣ አሁን ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋርም የሚደረግ ግንኙነት አይበጅም፣ ለጊዜው ይቆይና ወደ ሌላ ጊዜ እንዲተላለፍ በማለት ሀሳባቸውን ገልጸዋል። ይህ በዚህ እንዳለ በሊባኖስ እየታተመ የሚወጣው ጋዜጣ አልጃምሆሪ እንደዘገበውም ከእስራኤል ጋር የተጀመረው የሰላም ድርድር ለመቀጠል ከተፈለገ እስራኤል እስከሚቀጥለው ሮብ ድረስ የተኩስ አቁም ስምምነት ማድረጓን ማሳወቅ አለባት። እንደ ፕሮግራሙ ከሆነ የፊታችን ሐሙስ የእስራኤልና የሊባኖስ ልዑካን ቡድን ተገናኝተው ቀጣዩን የሰላም ውይይት ያደርጋሉ ተብሎ ይጠበቃል። የልባኖስ መንግስት ከአሁን በኋላ እስራኤል እየተኮሰች ዜጎቻችን እየገደለች ከነሱ ጋር ድርድር ቁጭ አንልም ብለው አስታውቀዋል። አሁን ዞሮ ዞሮ መልስ እየተጠበቀ ነው ከእስራኤል ሲሉ አስታውቀዋል። የእስራኤል መከላከያ በደቡብ ሊባኖስም የምትገኝ ገጠራማ ከተማ ህዝቡ ለቀው እንዲወጡ አስታውቀዋል። አባሲያ የተሰኘችው የሊባኖስ ገጠርማ መንደር ሂዝቡላ የሚጠቀምባት መሰረታዊ ልማትና የተቀመጡ መሳሪያዎች በመገኘቱ መከላከያ ቦታውን ስለማጥቃት ቅድ ስላለው ይህን አካባቢ ለቀው እንዲወጡ ጥሪ ቀርቦላቸዋል። በተለይም በነኚህ ቦታዎች በመተባበር መከላከያ እንዳስታወቀው ከሆነ የደቡብ ሊባኖስ ወታደሮች ከቀይ መስቀል ማህበር ጋር በመተባበር በእስራኤል ጥቃት ከተፈነው የነበሩ ዜጎች ምግብ እና ውሃ እጥረት የነበራቸው ይህ ቀይ መስቀል ማህበር አግኝቶ እንደሰጣቸውና ከቦታው እንዳወጣቸውም ጨምሮ ዘግቧል። በአሜሪካና በኢራን መካከል ተፈጥሮ የነበረው ግጭት ረግቧል ሲሉ ተነገረ። የኢራን መርከብ 3 የአሜሪካ መርከቦችን የሆርሙዝ ባህረ ሰላጤ ወሽመጥ ጥሰዋል በማለት መተኮሳቸው የሚታወስ ነው። ኢራኖች አጥፍቶ ጠፊ ካትባም ወይም ትንሽ ቀላል ድሮን ባየር ላይ ምትበር ሚሳኤሎችን ወደ መርከቧ አስወንጭፈው ነበር። የአሜሪካ መርከብም እነኚህን የተወነጨፉባቸውን መሳሪያዎች መከላከላቸውን አስታውቋል። በአጸፊታው የአሜሪካ አየር ኃይል ወደ መርከቦቹ በመተኮስ የተተኮሰባቸው ቦታዎች አየር ኃይልና የተለያዩ ድሮን ማምረቻ ቦታዎችን በአየር መደብደቧን አስታውቋል። ፕሬዚዳንት ትራምፕም ከሰዓት በፊት እንዳስታወቁትም ከኢራን ጋር ያለው የተኩስ አቁም ስምምነት እንደቀጠለ ነው ሲሉ አስታውቋል። ሂዝቡላ ወደ እስራኤል መተኮሱን ግን እንደቀጠለ ነው። በዛሬው ጠዋትም ሂዝቡላ ትናንሽ ሰው አልባ የሚበሩ ቦምብ ተሸካሚ አጥፍቶ ጠፊ ድሮኖችን ወደ ሰሜኑ ሀገራችን ክፍል ማስወንጨፍ 2 ግለሰቦች በቀላሉ ቆስለዋል። ናሃሪያ በአንድ ትምህርት ቤት ጣራ ላይም ይህ ያልፈነዳ ካትባም ወይም ቀላል ድሮን መገኘቱ ተገልጿል። መከላከያ በደቡብ ሊባኖስ ሂዝቡላ ታጣቂዎች አሉ የተባሉበትን 7 የተለያዩ ገጠራማ ቦታዎችን ለማጥቃት ቅድመ ዝግጅቱን ጨርሷል። በመጨረሻም የአየር ጸባይ ሁኔታ የሙቀቱ መጠን ከተለመደው የበለጠ ሙቀት ነው ይላሉ። የሙቀቱ መጠን በዲግሪ ሴንቲግሬድ ዛሬ ኢየሩሳሌምና አካባቢዋ 25 ዲግሪ ሴንቲግሬድ፣ ቴል አቪቭና አካባቢዋ 24፣ ሃይፋና አካባቢዋ 23፣ ቢርሸባና አካባቢዋ 26፣ ኢላት እስከ እኩለ ቀን ድረስ 32 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ተመራማሪዎች። ሰጠኝ የሰዓቱ ዜና እስካሁኑ ነበር።
2: አይቸው ለዜናው እናመሰግናለን።

0: የተከበራችሁ አድማጮቻችን ስታችን እንደገጠለ ነው። ሰጠይ እንዴት ነህ? የተኛህት መስለም?
1: አዎ እንግዲህ ቀላል አይደለም ለሊት መነሳት። ያው ታቀዋል
0: ለነገሩ ሰሞኑን ደጋግመዋል። ፈልገህ ነው ግን አይደል እንዴ?
1: ዛሬ እኔ ነበር አርፍጄም ጀመረው ቀይረኛል ከበቃ።
0: ለምንድን ነው ቀይረኛል ከሆነ? እኔ ቀይረኛል አንተ መቀየር ይፈልከው። ለነገሩ ሁለታችን ተፈላለግን
1: ተዋጋጣሚ ነው።
0: መልካም ነው። በቂን ክልፋልተኛህም አንዲት ባልደረባችን ደግሞ ለልጇ ባርሚት ባድርጋ ነበረች። እሷ ምክንያት
1: እንደገናም ደግሞ ከይመኑ ቤተሰቦች ደን ቃለ ምልልስ ያደረግንበት ሁኔታ አለ። እሱም ቃል ያለ
0: ለማንኛውም ይሁን እስኪ።
1: ደህና ነህ አንተ ጓዳይቸው?
0: ግድ የለም አሁን ደግሞ ጓዳልክ
1: እየቀረበ ነው።
0: ምን አባት ስትገባ ነው ጓዳ?
1: ምን ተዘጋጅቷል
0: እንግዲህ ስልክ ልደውል እንዴ? በቅድሜ
1: ለእናቴ ደውል እንዳትል።
0: አዎ ብዬ ልጠይቅ እንግዲህ ምንድን ነው የተዘጋጀው? የታወቀ ነው
1: ቻቸው ማውሌም ዝግጁ ናቸው።
0: የታወቀ ነው በዕለተ ሰንበት እንግዲህ ምን እንደሚዘጋጅ ለየት ያለ ምግብ ቤቱ ጸድቶ ሁሉ ነገር ተዘጋጅቶ አይደል እንዴ?
1: አዎ ጥሩ ነው። እንደዚህ
0: ወደ ቤት ክነሴት መሄጃው ሰዓት ይደርሳል።
1: ረፍት መኖሩ ሁሌ ስራ መቋረጫ የሌለው ነገር በተለይ
0: ያው የኛ የስራ ዘርፍ ቅዳሜም ሰንበትም ያሰራናል። ግን በእውነት አንዳንዴ ስታስበው እቺ የዕለተ ሰንበት ረፍት ባይኖር ኑሮ ምን ይውጠል ነበር?
1: በጣም ረፍት ያስፈልጋል። ረፍት ጥሩ ነው እና አንዳንዴ እንሰራለን፣ አንዳንዴ እናርፋለን። ጥሩ ነው።
0: እስኪ እንደው አሁን በተለይ አንተ ዛሬ የይማኑ ቤተሰቦች እንዲደህ አነጋግረህ ነበር፣ እንዴት ናቸው? እንዴት አገኘሃቸው?
1: በጣም አዝነዋል በነበረው ሁኔታ። በጣም እንዳዘኑ የተገለጹበት ሁኔታ አለ። ያለውን እንግዲህ በቃለ ምልልሱም የገለጹበት ሆነ በሚቀጥለው ሳምንት እናስደምጠዋለን። ግን ህዝቡ በጣም አበረታቷቸዋል፣ በጣም ድጋፍ ሰጥቷቸዋል። ከጠቅላይ ሚኒስትሩ እስከ ከፕሬዚዳንቱም ጀምሮ እስከ ጠቅላይ ሚኒስትሩ ሁሉም እና በአንድ በኩል ጥሩ ነው እንደዚህ አይነት ነገር መኖሩ። ማለት አንድ ችግር ሲፈጠር ሁሉም ባለቤት ነኝ የሚልበት ሁኔታ ጥሩ ነው። ወደፊት ግን ችግሮችን በምን ይፈታሉ የሚለው በወጣቶች መካከል ያው እንደምታውቀው ብዙ ችግር አለ፣ እንዲሁም የሚያልቅ ነገር አይደለም እና ብዙ መሰራት እንዳለበት የገለጹበት ሁኔታ አለ።
0: አዎ ብዙ መሰራት ያለበት ጉዳይ አለ።
1: እዚህ አጋጣሚ አሁን በዜና የሚያቀረብከው ነገር አለ።
0: ወደ 19 የሚሆኑ ተጠርጣሪዎች ፖሊስ ምርመራ ጨርሻለሁ ማለት
1: የጥፋተኝነት ክስ ሳይመሰረት አይቀርም በሚቀጥለው ሳምንት።
0: ዋናው እዚህ ላይ ክሱ ይከፈታል። አብዛኛዎቹ እንግዲህ ከ18 ዓመት በታች ስለሆኑ ምን አይነት ክስ ነው የሚሆነው የሚለው እጅግ ማጥናት ያስፈልጋል፣ መከታተል ያስፈልጋል። በተለይ በፍርድ በሚሰጥበት ቀን ፍርድ ቤት ውስጥ መገኘት ያስፈልጋል። ሁኔታውን በቅርብ መከታተል ምክንያቱም ለሁላችንም ትምህርት የሚሰጥና ለሁላችንም አይናችን እንድንከፍት የሚያደርግ ክስተት ነው። ሁላችንም ልጆች አሉን። ነገ ማልዳ ደግሞ በየትኛው ቤት ማንም ቤት ሄዶ እንደሚያንኳኳ ማናውቀውን የምናውቀው ነገር የለም። ስለዚህ በተለይ ወጣቶቻችን በአሁኑ ሰዓት ወዴት እየሄዱ ነው? እርምጃቸው ወዴት ነው? ምልከታቸው ወዴት ነው? እንዴት ነው የሚለውን እያንዳንዳችን
1: የህብረተሰቡ መሰራት አለም በየከተማው በየማዘጋጃ ቤቱ እቅዶች፣ ፕሮግራሞች መነደፍ አለባቸው። መንግስትም ቢሆን በእውነት ብዙ በጀት ማፍሰስ አለበት። አንዳንዴ ልጆችን ለማሳደግ ያው ሁሉም ያውቀዋል፣ ቀላል አይደለም። ሰውንም አትፈርድበትም። ለሙያ ለህፃናት ከፍለህ ትልቅ ልጆችም ፍላጎታቸው ከፍተኛ ነው። ግድ መስራት አለበት ሰው ማሽጋንት አለ። ያን ሁሉ ለመቋቋም ስትል ደግሞ የልጆች ጉዳይ ወደኋላ ይባላል እና መንግስት በተለይ በጀት እንደው በየወሩ እንኳን ከዜጎች ግብር በመቀነስ ለልጆች ለሌሎች ለቤተሰብ በተለይ ለወጣቶች እና ለትንንሽ ልጆች ቢውል ጥሩ ነው ብዬ ነው ማስብ። አንዳንዴ ጊዜ ወላጅ ኃላፊነቱን መወጣት አለበት ብቻ አይደለም፣ ወላጅም እኮ ለማሳደግ እነሱን መስራት አለበት። ቤት ኪራይ አለ፣ ቤት ክፍያ አለ፣ ማሽጋንት አለ። ይህ ሁሉ መታሰብ አለበት።
0: አዎ ያ እንዳለ ሆኖ ምናለ መሰለህ እዚህ ላይ አንዳንዴ እንደዚህ መከፈላበት እንዲህ መደረጋሉ እንዲህ መደረግበት ሁሉ ነገር አለው። ግን እዚህ ላይ ደግሞ በልጆች ዙሪያ አንተ ያን ሁሉ የምትለፋው አንተ ያን ሁሉ የምንሮጠው ያን ሁሉ የምንትንረው ዞሮ ዞሮ ለልጆቻችን ነው። የልጆቻችን ሁኔታ ማንከታተል ከሆነ ልጆቻችን ከማን ጋር እንደሚውሉ ልጆቻችን ፍርሃት ባለበት መንገድ ማናሳድቅ ከሆነ በተለይ ደግሞ ፍርሃ እግዚአብሔር ያሳየን ያስተማርን ማናሳድጋቸው ከሆነ ነገ ማለት ነው የሚደርሱት። ያ ሁሉ ድካም የት ነው የሚሄደው? እና አንዳንዴ እኛም እናበዛዋለን። ምክንያቱም እውነት ወደ ስራ ሁላችንም ትኩረታችን ወደ ስራ ይሆነ የልጆቻችን ሁኔታ ወደኋላ እንተዋለን። አንዳንዴ የሆነ ነገር እንሰጣቸዋለን። ይሄ ዘመን ያመጣው አሁን ስልክ አለ ወይም ኮምፒውተር ላይ የሆነ ነገር ሰጣቸዋለን። ባቂያችን መጫወቻ ነገር ይይዛሉ፣ ጊዜያቸውን በዛ ያሳልፋሉ። ከአንተ ጋር ያላቸው ግንኙነት እየቀነሰ እየመነመነ ነው።
1: አንዳንዴ ወደንም
0: ወደድንም ጠላንም ይሄን ነገር እኛ ጊዜ መስጠት ያስፈልጋል። ሁሉ ያሉን ነገሮች መቆጠብ ከምንችልበት ቦታ ላይ መቆጠብ እንችላለን።
1: እኮ አሁን ለመፍረድ ቀላል ይመስላል፣ ግን
0: መፍረድ ምን አለ
1: የፈረድ ክለብ ይያልኩ አይደል?
0: ልፍረድ ነው አንዴ ምን አለ መሰለ፣ አንዳንዴ እኔም በሰራተኛውና ማህበራዊ ጉዳይ መስሪያ ቤት ገብቼ የሰራሁበት ወቅት ነበር። በልጆች በኩልም ብትመጣ በወላጆች በኩልም ብትመጣ አሁን ለምሳሌ ቅድም የተናገርኩ ነገር አለ። መንግስት የሆነ የተወሰነ ባጀት ማስቀመጥ አለበት ላል ባጀት ተመድቦ ወላጆች ኑ ሲባሉ ሲጠሩ አይመጡም። እውነቱን እንነጋገር ከተባለ
1: ይሄ ልናረመው ልጆችን ቢሆንም
0: ሂደህም ኑ ስትላቸው አይመጡም። ይሄ ምንድን ነው ችግሩ?
1: አሁን በአብዛኛው ፈረንጆች
0: የእውነቱ ግልጽ ነው የምንነጋገረው። እኛ ራሳችን በራሳችን ተናግረን ራሳችን ማረምና ራሳችን ማስተማር ካልቻል ቁጭ ብለን መንግስት ምንም ሊያደርግልን አይችልም። ወይም እኔም እዳለኝ እንደዚህ ያለ ሁሉም ሰው እዳ ነው የሚኖረው፣ ሁሉም ሰው ተቸግሮ ነው የሚኖረው። ግን ያለንን ጊዜ መከፋፈል አለብን። ለልጆች የምሰጣቸውን ጊዜ መስጠት አለብን። ለራሳችን ለስራ ቦታ የምሰጠው ስራ መስጠት፣ ለራሳችን እረፍት የሚባል ነገር እናውቃለን። የትኞቹን የእኛ ማህበረሰብ ሳይሆን የትኛውን ዛሬ እረፍት ያስፈልገኛል እረፍት ልዝናና ብሎ የሚወጣ ማለት
1: ያልከውን ነገር ደግፈዋለሁ እኮ እኔ። ለልጆች ቦታ መስጠት አለብን፣ ጊዜ መስጠት አለብን፣ በጀት መመደብ አለብን። ግን መንግስት ደግሞ በትምህርት ቤት ያለ ክፍያን፣ በሙያ ለህፃናት ያለ ክፍያን መቻል አለበት። እንደ ምሳሌ እንውሰድና ፊንላንድ የምትባል ሀገር አለች። በፊንላንድ አንድም የግል ትምህርት ቤት ራሱ የለም፣ ሁሉን በጀት የሚመድበው መንግስት ነው አሉ። ተማሪ በፈለገው ሙያ መሰማራት ይችላል። ያስተማሪም በጣም የተከበረ ስራ ነው፣ ደሞዛቸው በጣም ከፍተኛ ነው። ልጆች ራሱ መውደቅ ማለፍ የለም። እንደገና ደግሞ ልጆች ይህን ፈተና የላቸውም፣ በፈለጉት በፍላጎታቸው ስለሚሄዱ በጣም በስነ ምግባር ጥሩ ናቸው አሉ። እና እንደ ፊንላንድ እንደ ጃፓን ሌሎች ሀገራትም ምሳሌ አድርገን ጥሩ መሰራት አለበት። እዚህ እኮ አሁን መምህራን ስንት መምህራን ነው የሚለቁ? ባለፈው ዓመት ስንት ነው የለቀቁ? ባለፉት 2-3 ዓመታት ሰርተውም ያን የተገቢውን ያክል ደሞዝ አያገኙም። እንደገናም ደግሞ ደሞዝ ለማስጨመር ስንት ትግለው ሲያደርጉ የነበር እና ብዙ ገንዘብ አለ። ግን መንግስት ደግሞ መስራት ያለበት ነገር አለ። አሁን ያልከው ደግሞ ከእኛ የሚጠበቀውን ደግሞ እኛ ማድረግ አለብን። ሁላችንም በትብብር ነው ለውጥ የምናመጣው ለማለት ፈልጌ ነው።
0: እውነት ነው የምትለው ነገር፣ ያልከው ነገር ትክክል ነው። በመንግስትም ደጃም ግን ዞሮ ዞሮ አንዳንዴ ምናለ አሁን ፊንላንድ እንደምሳሌ ወስዳ ሌሎች አውሮፓ ሀገራትን በዓለም ሀገራችን ምሳሌ መስጠት መጥቀስ ይቻላል እንችላለን አሉ። ነገር ግን አንዳንዴ ምናለ ምሳሌ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የሚባል አባባል አለ። እነሱ እንደዛ ናቸው። የእኔ ቤተሰብ፣ የአንተ ቤተሰብ፣ የዛ ቤተሰብ፣ እያንዳንዳችን እኛው ራሳችን የምናሳየው ስነ ምግባር፣ እኛው ራሳችን የምናሳየው ክስተት፣ እኛውም ናሳቸው ከራሳችን ጀምር ለውጥ ስናመጣ ለልጆቻችንም ልክ ምንድን ነው እንደ በዓለም ደረጃ ዛሬ እስራኤል የታወቀች ብቻ የጠብታ ውሃ የሚደረግ ችግኝ ወይም የሚያድጉት ተክል እስራኤል በዓለም ለዓለም አስታውቃ ዛሬ ጠብ በምትል በቱቦ ተስባ ማለት ነው በዓለማችን ደረጃ ዛሬ በከፍተ

0: በሁለተኛ ደረጃ ዮሐን ቁጠባ አድርጎ ያስተማረች ሀገር ነችና እዚህ ጋር ደግሞኛል እንደጠብታ ለልጆቻችን ኦኬ ዛሬ ተወሰነች ጊዜ ሰጠናል ለልጆቻችን በመጠኑ እንሰጣለን ለሥራ ቦታ ምን ይል ለሥራ ቦታ በመጠኑ ጊዜ እንሰጣለን ለራሳችን እረፍትም ያስፈልጋል አብዛ ነገ ማልዳ ታሞ መተኛት አለ ይሄን ነገር ይቅርታ ይሄን ነገር እኛ ራሳችን ማስተካከል ምንችለው
1: ማስተካከል ምንችለዋለን ግን ደግሞ ድጋፍ ያስፈልጋል
0: በራሳችን ስንጀምር ድጋፍ እንጠይቅ ያድጋፍ ግን እኛ ምንም ሳናደርግ ከሰው ድጋፍ እየተቀበልን እንሻሻላለን ኑሯችን እናስተካክላለን ካል ወይም ልጆቻችን በጥሩ ስነ ምግባር እናሳድጋለን ካል አንችልም ይሄን ሁላችን
1: እንግዲህ እኛንም ኃላፊነት እንወጣ መንግስትም ይወጣ ከተማ መስተዳድሮችም ይወጡ በትብብር መለወጥ ያለበት ነገር እንዳለ ግን ለሁላችንም ግልጽ ነው
0: አውነት ነው ወደ ሰሜኑ ያገራችን ክፍል እንዲስክ ያለው ጸጥታ ጉዳይ ምን ይመስላል
1: ያው እንግዲህ የሰሜን እስራኤል ያለየለት ወይ ጦርነት ነው አትል ወይ ደግሞ ባንጻራዊ መልኩ እንደው ጥሩ ሆኖ የሰፈነ ተኩስ አቁም ስምምነት ነው አትልም እስራኤል መከላከያ ሰራዊት ምርምጃ ይወስዳል ይዝበላም ይተኩሳል እንደውም አሁን ከሰዓት በኋላ ሁለት ወታደሮች በነሐሪ አካባቢ ራህፋን በተባለው እንግዲህ ቀላል ድሮን እናልከው ጥሩ ነው በሱ የቆሰሉበት ሁኔታ አለና ቀላል አይደለም አሁን ያለንበት የሰሜን እስራኤል ጉዳይ ወይ ህዝበላ የራሱን ያገሪቱን መንግስት አልሰማም ወይም የእስራኤል ጥቃትም አላስቆመውም ከዚህ ከሚሰነዝረው ጥቃትና አንድ መፍትሄ መፈለግ ያለበት ሁኔታ ይመስለኛል የእስራኤል ጠራቶች በዚህ ከቅርብ ርቀት ሆነው እንደፈለጉት በፈለጉት ጊዜ ተኩስ የሚከፍቱበት ሁኔታ መቆም ያለበት ነው ይሄ እንደው ምስማማ የነበረ የመንግስት ውሳኔ ሆነ እንጂ ሊባኖስን ነበር መግጠም የሚያስፈልግ እንዳለ አገሪቱን ያኔ የሊባኖስ መንግስትም ይጨናነቅና ህዝበላን ሳይወድ በግድ አርፈ ተቀመጥ ይለው ነበር እንድልክ 2006 ዓመተ ምህረት እንደነበረው ጦርነት እንደዛ ነበር መሆን የነበረበት ያኔ 2006 ዓመተ ምህረት ሊባኖስ ወደ 30 ዓመት ወደ ኋላ እንደተመለሰች ነው የተነገረው ያው ኢኮኖሚያም ተንኮታክቶ ብዙ ችግር የመጣባትና ህዝበላን ብቻ ለይቻ ተቃለው ካልክ መቋረጫ አለው አይመስለኝም
0: እዚ ላይ ምን አለ መሰለህ ሰጠኝ ሊባኖስ ጉዳይ አሁን ወደ አዲስ ምዕራፍ እንምጣ ወደ አዲስ መንገድ እንምጣ የሚል ሐሳብ አለ በተለይ ዞሮ ዞሮ ሁሉም የሚያዘው ከኢራን ጋር ነው ነገር ግን አሁን ያለው የተኩስ አቁም ስምምነት ዋጋ ያስከፈለን ነው አዎ በመከላከያ ሰራዊት የተገኘው ጀብድ አሁን በተኩስ አቁም ስምምነት ተብሎ ሌላ ዋጋ ያስከፈለን ነው አዎ ግን እስከ መቼ መንግስት አሁን መጠየቅ ያለበት እስከ መቼው እንደዚህ መቀጠል የምንችለው ዞሮ ዞሮ አሁን ወደ አሜሪካ ልንሄድ ነው አሜሪካ ጋር እንግዲህ ከሞላ ጎደል በነሱ ናቸው ወደ ጦርነቱ ምን ንግባ ተኩስ አቁም ስምምነት እንባልም ዶናልድ ትራምፕ ናቸው የሚያዙን ያለ በአሁኑ ሰዓት ለምን ቀደም ሲል በዜናም ያቀርኩት ሰላም እንፈልጋለን ሂዝቡላን የሊባኖስ መንግስት ትጥቅ ማስፈታት አይችልም አቅም የለውም
1: አዎ
0: ስለዚህ ምንድን ነው ማድረግ ያለብን የሊባኖስ መንግስት ማቀፍ ሂዝቡላን ማግለል ቅድም በዜና ያነበኩት አለን የሊባኖስ ህዝብ ከፊሎቹ ሂዝቡላን የሚቀናቀኑ የማይፈልጉ መንግስታቸው መውቀስ ጀምረዋል ለምንድን ነው ቸልተኝነት የምትሆነው? ለምንድን ነው ሂዝቡላ ላይ ትክክለኛውን እርምጃማት ቆራጥ እርምጃማት ወስድ? ከእስራኤል ጋር ያለውን ግንኙነት ለምንድን ነው በድርድር መልክ የማይፈታ? ሂዝቡላ ከሌለ እኮ እስራኤልና ሊባኖስ እኮ አዲስ ድንበር ሰርተው መኖር የሚችሉበት ሁኔታ እና ወደዛ እየተሄደ ነው አሁን ዋጋ እያስከፈለን ነው አዎ ነገር ግን ወደዛ መንገድ እየሄደ ነው
1: በእኔ እምነት
0: መንግስቱ ደግሞ ቆራጥ ምጃ ወስዶ ከተቀላይ ምስር ቢናሚና ተነው ጋር አደለምና ፍለፊት ለመገናኘት በስልክ ማላወራም ያሉበት ሁኔታ አለ ካሁን በፊት የሊባኖስ ፕሬዚዳንቶች እኮ ተገለዋል
1: እኮ
0: እና ሐራሪ እንደ ጀማል ነው ማን ይባል በ80ዎቹ ዓመተ ምህረትም የተገደሉበት ሁኔታ አለ ያ ነገር ተመልሶ እንዳይመጣ ነው አሁን የሊባኖስ መንግስት ወይ የሊባኖስ ፕሬዚዳንት
1: እንደዛ ሆነ እንበል አሁን ለእስራኤል ምንድነው ጥሩ ነገር የሚለውን እንስብበት ለእስራኤል የሚያዋጣ ምንድነው ነው ለእስራኤል እንደዚህ መዋጋቱ ወታደሮች ቆሰሉ መባሉ ህዝበላ እንደፈለገው የተኮሰ የሊባኖስን መንግስት አንነካም በሚል ከሄድነ በእኔ እምነት መቼውም መቋረጫ የለውም የሊባኖስ
0: ትናንት የነበረውን ጥቃት አይታል እንግዲህ የተኩስ አቁም ስምምነት ከተባለው ቤሩት ውስጥ የራድዋን የተሰኘውን አዛዥ

0: ከቤተሰብ ያለው ከከፈተልኝ ተመሳሳይ ነው። እኔ በሌለውበት ለምን ከፈታችሁ ልታትልም? ሁሉም ተጠያቂ ነው እዛ ቤት ያለው ውስጥ። ስለዚህ እኔ እንደማስበው የሰሜን እስራኤል ጉዳይ እስራኤል ሊባኖስ፣ እስራኤል ሊባኖስ ከተባለ መፍትሄ ያገኛል ብዬ ነው ማስብ። እስራኤል ሂዝበላ መቼውም አይመስለኝም። እንግዲህ የመንግስት ውሳኔ ነው፣ በሚቀጥለው እናያለን። ሌላው ካለን ጊዜ አንጻር አጠር ለማድረግ አይቸው የአሜሪካና ኢራን ሁኔታ ያለየለት ነው እንዳንተና እኔ በምንቋጭም
1: የኔ እናንተ አለየልንም። አሜሪካና ኢራን አሁን በጣም እንዲህ ነው ማለት የማትችልበት ሰዓት ላይ ነው ያለ።
0: ምንድ የት ላይ ነው ያለ? ግራ ገባን እኮ።
1: አንደኛ አሁን ወደ ድርድር በመምጣት ድርድሩን ለማጽደቅ እየተሯሯጡ ነው ያሉበት። አሜሪካ ዞሮ ዞሮ አሜሪካ የምትሄደው ምንም ለእኛ ድጋፍ ብትሰጥም፣ እኛ ያው አንዳንዶች እንደሚሉት እስራኤል የ53ኛ አንድ የአሜሪካ ግዛት ነች የሚሉናሉ፣ እንደፈለገ ይበሉ። ግን አዎ ለእኛ ድጋፍ ብንቀበልም ከአሜሪካ፣ ዞሮ ዞሮ ግን አንዳንዴ የእኛ ጥቅማችን እዚህ ላይም ቅድም የተናገርኩት ነገር ነው፣ በወታደር ኃይል ያገኘነው ድል በዚህ በድርድር እያጣ ነው እየመጣ የሚመስል ሁኔታ ይታያል። ምክንያቱም አሁን ከኢራን ጋር አሜሪካ ድርድር ደርሳለች፣ ተቃርበናል፣ ለሚቀጥሉት ቀናት ውስጥ እንፈራረማለን የሚል ደርሱበት ነገር አለ። ያ ምንድን ነው? የተምዘግዛጊ የሚሳኤሎች ጉዳይ ያልተጨመረ የህዝቡን ተው፣ የህዝቡን ውስጥ ያላቸውን ተው፣ የእኛ የራሳችን ጥቅማችን በተለይ የኒኩሌር ቦምቡን የኒኩሌር ቦምቡን 440 ይሄ ኡራኒውን እንደሚያስወጡ ወደ አሜሪካን ከኢራን ውጭ እንደሚሆንና ለተወሰነ ዓመት ያህል ኢራን ከእንደዚህ ከኒኩሌር ቦምብ ማብላያ ጣቢያዎች እንዳትሰራ የሚል ማዕቀብ የሚደረግባትኝ ሁኔታ አለ። 10 ዓመትም ይባል 15 ዓመትም ይባል ከዛስ ተሰራች። እዚህ ላይ የእኛ ኢንተረስት ደግሞ የእኛ ጥቅም ደግሞ በፍጹም ኢራን የኒኩሌር ቦምብ ባለቤት መሆን የለባትም። አንድ ሁለተኛ፣ ይህ አያቱላው በስልጣን ላይ ያለ አስተዳደሩ በስልጣን ላይ ያለ ይህ ነገር ከሆነ ረጅም ተምዘግዛጊ ሚሳይሎች ቁርጥራጮቹን ካወድቆ ምን ያህል ችግር ቤት እንዳፈረሱብን እንዳወደሙብን ስንት ንብረት እንደከሰረ የተወሰኑ ሰዎች ህይወታቸውን ያጡበትም የምናውቀው ነው። ይሄም ከድርድር ውስጥ አልገባም፣
0: ድርድር ውስጥ አልገባም። እሱ ነው አሁን ትልቁ ጥያቄ። በጦርነት በአርባ ቀኑ ጦርነት እዛም በፊት ደግሞ ለ12 ቀናት በነበረው ጦርነት የተገኙ ድሎች አሉ። ግን አሁን እንዳልከው በድርድርስ እነዛ ድሎች እየተቋጩ ነው የሚለው ጥያቄ ምልክት እያለው ነው። እንደገና ደግሞ አሜሪካና ኢራን ተጋጩ፣ ትላንትና ተታኮሱ፣ ዛሬም ራሱ አንዳንድ ቦታ ላይ አሜሪካ እርምጃ ወስዳለች የሚሉ ዘገባዎች ይወጣሉ። ዞሮ ዞሮ የት ነው ያሉ? ትራምፕ አሁን ቆራጥ አቋም አላቸው ይባላል፣ አንዳንዴ ደግሞ ወደ ጦርነቱ መመለስ አይፈልጉም ይባላል። ዞሮ ዞሮ ችግሩ ወደ እስራኤል እንዳይመጣ ቶሎ እርምጃ መወሰድ ያለበት ይመስለኛል። በአንድ ደቂቃ ሌላ ርዕሰ ጉዳይ አለን። እንደው ደግሞ ከዚህ ጋር የተያዘ በሚያሳዝን ሁኔታ እስራኤልን የሚሰልሉ
1: የእስራኤል ዜጎች እጅግ በጣም የሚያሳዝን። ይህ የሚያሳየው ምንድን ነው? አንተ እንዴት ለጠላት ሀገር አገርህን ትሸጣለህ? አገርህን እንዴት በማይረባ ገንዘብ ቁራጭ ገንዘብ ብለህ ለዛም የሚመሩበትን የሚሰለጡንበት ትምህርት ቤት ውስጥ ያ እንግዲህ ብዙ መረጃ ያለበት ነው። ብዙ የአየር ኃይላችን ብዙ እንዴት ነው የሚታሰበው ነገር? ይህ ትልቅ
0: መከላከያ ብዙ ስራ መስራት አለበት። ከአሁን በፊትም በኪፓት ባርዜል የሚሰሩ ሁሉ የተጋለጡበት ነበረ። ሰዎች እንደዚህ ወታደሮች ሲሰልሉ
1: ማህበረሰቡ በዚህ ነው መዋጋት ያለበት። ሀገር እንድትኖር ሀገር እንደ ሀገር እንድትቀጥል ለሀገር ለትውልድ ማስተላለፍ የምንችለው ጥሩ ሀገር ያደገች ሀገር እንዲኖረን ማህበረሰቡ በእንደዚህ አይነት ዙሪያ ነው እንጂ በሌላ ባርሲ ኩርሲ ነገሮች እየወጣ መከራከሩ መጣላቱ ይሄ ነው እየተባለ አንዱን ወደ አንዱ ጣት መጠቃቀሱን ትቶ እንደዚህ አይነቱን ነገር ግን ቢዋጉት ለነገ ማልዳ ለሀገር ግን በጣም በጣም በጣም የሚያሳዝን ሀገር ክደት፣ ሀገር ክን አንተ መሸጥ። ይህ እንዴት በጣም
0: እዚህ ላይ እንግዲህ መንግስት ህጉን ጠበቅ አድርጎ ራሱ በሚቀጥራቸው እንደዚህ ሚስጥራዊ በመሆኑ ወሳኝ በሆኑ ቦታዎች የሚሰማሩ ዜጎችን ወታደሮችን መከታተል የሚያስፈልግ
1: ሳይሆን ቀርቶ አይደለም።
0: አሁን ለምሳሌ አሜሪካ ጥብቅ

0: መመር ያላት ሀገሯን የሰለለ ዜጋ በጣም ያው የናታን ጆራ
1: ዮናታን ማን ነበር ጆናታን ኬ ጆናታን ፖላርድ
0: ጆናታን ፖላርድ
1: እሱ ግዴታ
0: ልክ እንደዛ ጥብቅ ምልህ ያ እንግዲህ አሁን ለምን አሜሪካ ሰረችው ይያልኩ አይደለም ሀገሬ
1: ምን ያህል አዎ ምን ያህል ቀይ መስመር ምትሉኝ ነው ይገባል
0: ሀገርን የሰለለ ዜጋ እስከ መጨረሻው በህጉ መሰረት ተጠያቂ እንደሆነ
1: ነው እና እኔን አጠቀኝ ለኔ እኔ እንደ ከዚህ በለጠ ጠበቅ ያለ እርምጃ እንዲሰል ምክንያቱም ሀገር ሀገር ናት ሀገር ግን መሸጥ ማለት ይሄ ከሁሉም በላይ ሀገር ነች
0: እና ጥሩ እንግዲህ እናመሰግናለን ለቀጣይ ዝግጅት እንመጣለን ሙዚቃ

0: አይቼው እንግዲህ
1: አንተ ጨፈረን ያልጨፈረም
0: ለምን እጨነቃለሁ ነው ያለች። ሌላ ወሬ አጣፋ
1: እንጨፍር ለዛሬ ነው ያለችው።
0: እንቷን አንዳንድ
1: ያልጨፈረም አልኩ
0: ያስፈልጋል ዘናፈታ ማለት አሁን
1: አይ ዛሬ አርብ ነው
0: ከዘሮ ምን ታምራት ተርሰው ጋር ቀደምልስ እናደርጋለን። እስኪ ምን ታምር እንዴት ዋልሽ?
2: ሰላም ጤና ስጥልኝ። እንዴት ዋላችሁ? ለእናንተም እናድማ
0: ወጥ ሰሪ ነው እንጀራ ስትጋግሪ ነው ያዝንሽ?
2: አይ እንጀራ የሚጋገረው ያው ትናንትና ስለነበረ ወጥ ነው ሰራርች ጨርሻለሁ። ያው እስካሁን ድረስ ከቆየ ትንሽ ከባድ ነው ማለት ነው። ወይ ዳቦ ምናምን ተጋገረው
1: እንዴ ራሱ መጠየቁን በጣም እንዴት ነው የሚጠየቅ? ያለለበት የጥያቄ ነው የሚጠየቁ። ምክንያቱም የታወቀ ነው ሁሉም ተዘጋጅቶ ከዚህ ሳድርስ በኋላ መቆ አሁን ትንሽ ያረፍክ ረጋ ያልክ ያለውን ሩጫውን እየቀነስክ የምትመጣበት ሰዓት ላይ ነው አይደለም? እንታ
0: እና ተው አዘጋጅተው ስለሚጠብቁት ከቦለ ሰዓት ስለሚበላ ነው እንታ ማለት
1: ምን ታምር እንዴት ነው ያገራችሁ ክፍል ያ ሰሜኑ ክፍል እንዴት ነው? አሁንስ በምን ደረጃ ላይ እንዳላችሁት?
2: ኦኬ እኛ እንግዲህ ያው ሰሜናዊ ክፍል ማለት ነው ያው እንግዲህ ትንሽ ጸጥታውም ከባድ ነው ማለት ነው። አባል ከዚህ በፊት ግን አንድ ነገር ምለው አለኝ ማለት ነው ስለወጣቶች ጉዳይ ቅድም የተመለከታችሁት ነበር ዳውቅታዊ እንትናችሁ ማለት ነው በዜናም የሰማሁት ነበርና ያው ያሳለፍናቸው ሳምንቶች ማለት ነው በነጻነቱ ቀን ሆነ ወይም ደግሞ በነጻነቱ ቀን በሆነ በሁለተኛው ቀን በሶስተኛው ቀን የተፈጸመው ድርጊት በእኛ ወጣቶች ላይ ማለት ነው ትንሽ ከባድ ስለነበረ ትንሽ ይሄን ስሜቴን
1: ባስ
2: እና ማለት ነው በጣም ለቤተሰብ መጽናናትን ለሁላችንም ማለት ያው የኢትዮጵያውያን ልጆች ማለት እንግዲህ ሁላችን ናቸው ማለት ነው ለሁሉችን መጽናናትን እመኛለሁ ለሁላችን። ከዛ በመቀጠል ግን ትንሽ አሳዛኝ የሆነው ማለት ነው የነጻነቱ ቀን የነበረው ድርጊት ማለት ነው የሰው ልጅ መስራት ብሎ ሂዶ ወጣት ልጅ እንግዲህ በመዝናናት ፈንታ ምን በማለት ፈንታ ማለት ነው መስራት ብሎ ሂዶ ለእናቱ እንደዚህ አይነት ነገር ለቤተሰብ እንደዚህ ሆኖ መመለሱ በጣም አሳዛኝና በጣም ከባድ ነው ማለት ነው። ከዛ በመቀጠል ግን ያው እንትኖች ማለት የድርጊት ነው የፈጸሙት ልጆች የማያዛቸውና ከሱ እንትን ማለቱ በጣም ቆንጆ ነው። ነገር ግን ምንድነው እንዴት ይሆናል ነው ማለት ይሄ እንዴት ነው ብዙ አይቸው ጠቅሰው ቀድም ጠቅሰው ነበርና ብዙዎች ወደ ክስ ይሄዳሉ ግን ስንት ውጤት እንዴት ውጤት ይገኛል? ውጤቱስ እንዴት ነው?
1: እስር ቤታቸው አንስተኛ ስለሆነ
2: እንትን ይባላል ወይ ይፈረድባቸዋል ወይ የሚለው በጣም ትልቅ ጥያቄ ነው። ምክንያቱም ብዙ ነገሮች ማለት ነው እየተነባበሱ ስለቀሩ ማለት ነው ብዙ በሰለሞን ተካ ማይተናል በይሁዳ ቢያድጌ ማይተናል ቀላል ነገር አይደለም ማለት ያው አሁን ሲመጣ
0: ወታደሮችም አሉ ህይወታቸውን አጠፉ እየተባለ እንዲው ተሸፋፍኖ የሚቀር በደንብ ያልተነገረላቸውም አሉ።
2: አዎ ምልህ እንዲው የተነገረው ነው ያልሁኝ ነው እንጂ ያልተነገረው ነገርማ ያው ክድኑ ላይ ሰል ብለን እንትን ብለናል ማለት ነው። ነገር ግን የተነገረባቸውን እና ክሶች የተከፈቱትን ነው ያልሁኛለሁት እንጂ የተደበቀውማ
0: እኮ ለነዚህም ሁሉ እንደው ለወደፊት መፍትሄ እንዲመጣ እርግጥ አሁን ህግ ይኖራል ማንኛውም ዳኝነት ያው ዳኛም ቢሆኑ በህጉ መሰረት ነው ሚዳኙት ያልሰፈረላቸው ሌላ ሊያመጡ አይችሉም። ነገር ግን ለወደፊት በዚህ ምክንያት የሚለወጡ ነገሮች ግፊቶች ይኖራሉ። አንድ ነገር ሲፈጸም እዚህ ሀገር ወይም ዓለም ላይ በዛ መሰረት የሆነ ህግ ይወጣል። እንደውም አንዳንዴ እኮ ኮሚቴውን በሚመሩ ሰዎች ስም ራሱ ኮሚቴው ይጠራል። ስለዚህ አሁንም ወይ በዚህ ህይወታቸው ባለፈ የተለያዩ ሰዎች ስም ህጉ ጠበቅ የሚልበት የከሌ ህግ እየተባለ የሚጠራበትና ርማት እንዲወሰድ የሚደረግበትን ሁኔታ የህብረተሰባችን መሪዎች መስራት ያለባቸው ይመስለናል።
2: አዎ እሱ በስተከከለ ማለት ነው እና እነሱ ካላገዙንና አንካላሩ ማለት ነው በበከቱ አፍጋና መውጣቱ እንደዚህ ማለቱ ማለት ነው መታገሉ ምንም ፋይዳ ያለው አይመስለኝም። እነሱ ናቸው ዋናው ነገር መስራት ያለባቸው እነሱ ናቸው ሲጀመር ማለት ነው ያው ታገልንንም ይላሉ በርግጥ ግን ቢሆንም ግን እኔ ማሳስበው ለነሱ ነው አሁንም ፈጠኝ ዋና ዋና እንትኖችን ያነሳልኝ ማለት ነው ወደነሱ ሊሄድስል ነው ሎ ፖለቲካ ወይም ደግሞ በእያንዳንዱ ሰዎች ማለት ነው ይሄ እኔ እንደዚህ ነኝ ይሄ እንደዚህ ነኝ እኔ እንደዛ አረጋለሁ ምናምን ማለት ብቻ አይደለም አፍ ብቻ አይደለም ዋናው ነገር ማለት ነው ተግባር ላይ አድርጎ ለወገን ይሄን አደረኩ ወይም ደግሞ ይሄን ሰራሁኝ እንዴ ማለት ነው ያን ሰው እንት ማለት አለበት ማለት ነው ምክንያቱም ህዝብ ስለሆነ ማለት ነው ለምሳሌ ፖለቲካኛ እንዲሆን ወይም ደግሞ አላርም ይመርጣል ደባ ህዝብ ነው እንግዲህ ፖለቲካኛ ማለት ህዝብ ማለት ነው ህዝብ ካልመረጠህ ደግሞ
0: እኔ ግን ማለት ነው ምናልባት ከፖለቲካኛም ባሻገር አሁን ፖለቲካኞች ገዛ አድርጋሉ ጥሩ ነው እነሱ ይኖርበት ግን ፖለቲካኛ በየጊዜው የሚቀያየር ነው ምክንያቱም ምርጫ ሲኖር ይቀያየራል ቦታ አንዱ የጀመረውን ሌላኛው ላይ ጨርስ ይችላል ገለልተኛ የሆነ የህብረተሰቡን ጉዳይ የሚመለከት አካል ቢኖር ፖለቲካው ተቀየረ አልተቀየረ ያ ነገር ይኖራል
2: እኮ ፈጠኝ በነገራችን ላይ ለምሳሌ ማለት ነው ግለተኛ ያልፈው ማለት ያው አላልን ለምሳሌ ተወካይ ሆኖ ለማህበረሰቡ ማለት ነው አንድነት ያው እንግዲህ የሆነ ነገር ነገሮቹ ሲፈጸሙ ወይም ደግሞ ነገሮቹ በእንትን ባለው ጊዜ ብዙ ይሄ እንደዚህ ነው የምንል ሰዎች አለን አይደለ ነገር ግን ማለት ነው አንድነት ህዝቡ ማለት ነው አንድ ሆኖ ማለት እንዴት ነው ፖለቲካ ብቻ ሳይሆን እንዳልፈው ማለት ነው ፖለቲካ ይቀያየራል ነገር ግን ፖለቲካ ብቻ ሳይሆን እኔ ማስቦ ማለት ነው አንድ ድርጅት መቋቋም አለበት ብዬ አስባለሁ ማለት የተማርን ሰዎች ተማርን ምን ነው ሰዎች ምናምን ለህዝብ የተው እንትን ነው ምን ነው ሰዎች ፖለቲካኛ ብቻ ሳይሆን ለህዝብ ተቆርቋሪ ምንድነው ብዙ እንትኖችም አሉ ድርጅቶች ምናምን አሉ ብዙም አሉ ስለዚህ እነሱ ሰዎች ማለት ነው ህዝቡን ማለት ነው ህዝቡን የሚያገናኙ ሆነው ለሱ ለህዝቡ ህዝቡ ለነሱ ይናገራል እነሱ ደግሞ የፖለቲካው ውስጥ ሆነ ወይም ደግሞ የሆነ ቦታ ሆኖ እነሱ እንዳግዙ ማለት ነው የሆነ ነገር አንድ የሆነ ነገር ያስፈልጋል ብዬ አስባለሁ በራሴ በኩል ማለት ነው ለሲንሳ ብቻ አንድ ነገር በተፈጸመ ጊዜ ወይም ደግሞ በሆነ ጊዜ መንጫጫቱ ወይም ደግሞ ይሄ ምንም ነገር የፈየደልን ነገር የለም
1: እነሱ ነው ከፖለቲካ ውጪ የሆነ አንድ ድርጅት ሊኖር ይገባል ገለልተኛ ከሁሉም ነገር ገለልተኛ የሆነ ይኖር ይገባል ስላለው ጉዳዩ በሚከታተል ማህበረሰቡን የሚያበረታታት የሚችል ግን ዞሮ ዞሮ ያው ከፖለቲካ ጋር የተያዘ ሲሆን አንደኛው በመቃረርም ውጤቱ መጨረሻ ላይ ጥሩ ሳይሆን ይቀራል
0: ወይም
1: ወቅታዊ ብቻ ሆሄታ ብቻ ሆኖ ይቀራልና በእውነት ማህበረሰቡን በዚህ ዙሪያ ሊያስብበት የሚገባ ጉዳይ ነው። አመሰግናለን።
2: በጣም እና ተዛብ በቀጠል በየው ለጠየቃችሁ ጥያቄ ማለት ነው ያው
0: ባጭሩ
2: አዎ ባጭሩ ማለት ነው ያው እንግዲህ ያለንበት ሁኔታ ትንሽ ከባድ ነው ማለት ነው አሁን ደግሞ እንደዚህ በዚህ በሰሜኑ ክፍል ማለት ነው ያው እንግዲህ ድርድሩ አለ ተብሎ አፍታካቴሽ ምናምን ሆነ ተብሎ ነበር ነገር ግን አሁን ላይ ያው ኑሮ እንትን እየተፋለ ነው ማለት ነው ወታደሮቻችንም ያው ከውስጡ ነው ኑሮ እንግዲህ ይዋጋሉ እውነት ለመናገር በጣም ከባድ ነው አሳሳቢና አሳሳቢ ነው በስጋት ነው ያለነው ሁላችንም ማለት ያው በዚህ በኛ አካባቢ ባይደርስም በዚህ በሃይፋ ምናምን አካባቢ ባይደርስም በሰሜኑ በጣም በዳር
0: ጥረቱ አለ ብዙ ዝግጅቶች ትላንትና ተሰርዘዋል ወጥረት አለ የራድዋን መሪ በመደምሰሱ ህዝብ ላይ በቀላል በሚል ስጋትና ለማንኛውም ራሳችን በንቃትን ጠብቅ እና መሰግናለን ምንታመር የተከበራችሁ አድማጮቻችን አሁን ሳምንታዊ የኦሪት ክፍል ትምህርትን እናቀርብበት ሰዓት ነው የዛሬውን የኦሪት ትምህርት የሚያቀርቡልን በርሾን ለጽዮን ከተማ ኢትዮጵያውያን ሃይማኖት መሪ የሆኑት ራቭ ሞሼ ከፈሎ ቦጋለ ናቸው እሳቸውን በስልክ መስመራችን ይገኛሉ ጤና ይስጥልን ክቦድራም
3: አቦይስጥልን ሰጠኝ እኛ ደህና ነን እናንተስ እንዴት ናችሁ
0: እኛ በጣም ደህና ነን እናመሰግናለን
3: ሲምኻ ረባ
0: ምን ይላል የዛሬው የኦሪት ትምህርት ክፍል ምን ያስተምረናል
3: አው የዛሬ የኦሪት ክፍል ትምህርታችን ኦሪት ዘለዋውያን የመጨረሻው ሁለቱ ምዕራፎች ናቸው ፓራሻት ቢሃር ቢሁኮታይ ሁለቶችም እንደ ሌሎች የኦሪት ትምህርት ብዙ ለህይወታችን ጠቃሚ ነገሮችን ይዘዋል። ያው የመጀመሪያው ምዕራፍ ላይ የተለያዩ አበይት የሆኑ ነጥቦች አሏቸው። የመጀመሪያው ለምሳሌ ሚጽዋት ሽሚታ በሰባት አመት መሬቲቱ ምንም ነገር መስራት እንደማይቻልባትና እኛም ደግሞ ከስራ ራሳችንን መቆጠብ እንዳለብንን፣ ከዛም በመቀጠል የተለያዩ ስለ መሬቶች የሽያጭ ሂደት እንደሁም በስንት በየስንት አመቱ ወደ ራሳችን መመለስ እንደሚያስፈልግን ሚትስባት ዮቬል 50ኛው አመት የተለያዩ ሰራተኞች እንዲሁም የተሸጡ ነገሮች በአጠቃላይ መሬቶች መመለስ እንደሚችሉ፣ የዲኔ ኤቨድ ቬሽፍራ ማለትም ሰራተኛ የተባሉትኝ 6 እና 7ኛው አመት መውጣት ራሳቸው እንደሚችሉ፣ እንዲሁም ደግሞ ኢሱ ሪቢት ሪቢት ማለትም ያው አራጣ ደግሞ ማበደር እንደማይቻል ማድረግ እንደማይቻል፣ አንድ ሰው 100 ብር አበድሮ 120 ብር መልስልኝ ይሄ አራጣ ነው። አራጣ ደግሞ ኦሪት የተከለከለ ነው። እንዲሁም
0: የኦሪት ዘመን ጥሩ ነበር። አሁን ባንኮች ስንት በወለድ ያበድሩን
3: ህይወታችን ነው። በጣም መሳቅለውት ያሉት እነሱ በእንደዚህ አይነት መንገድ ነው። እንዲሁም ደግሞ ኢስሮ አቦዳዛራ አቦዳዛራ በተለያዩ ጣዖቶችን መስገድ እንደሌለብንን፣ ያን ካደረግንን ምን አይነት ችግሮች እንደሚያጋጥመንን፣ ከዛ ደግሞ
0: እንዲያውም እዚህ ላይ እንደው ትንሽ ጠበቅ የሚያደርጉበት እንደው ይሄ ባዕድ አምልኮት በጣም በተለያዩ ሀገራት አለና ምን ይላል መጽሐፉ? በባዕድ ከፈጣሪ ውጭ ለሚያመልክ
3: እግዚአብሔር ከኔ ውጭ ሌላም እንዳታምኑ ከአስርቱ ትእዛዞች አንድ ሁለተኛው ትእዛዝ ምን ሎይ የለኻ ኤሎኪም አኼሪም አልፓናይ፣ ከኔ ውጭ ሌላ አምላክ እንዳይኖርህ ነው ያለ። ለምን ነው? እኛ ሁሉን ነገራችን ከአንዱ አምላካችን እየተቀበልን ሌላውን እንጨቱና ድንጋዩን ሂደን አምላክ ነው እንለዋለን። እግዚአብሔር ደግሞ ከትልቁ ነገር ከሚያበሳጨው ይሄ ነው። ምክንያቱም አንድ ሰው ለምሳሌ እኛን እንውሰድ፣ ኢትዮጵያ ብዙዎቻችን በተለያዩ ሃይማኖት ፈልገንም ሳንፈልግም ተይዘን የነበረ እዚች ሀገር ከመጣንም በኋላ እግዚአብሔር በጣም ስለሚወደንን፣ እንዲሁም ደግሞ አያቶቻችን የጥንት አያቶቻችን በእምነታቸው ጽኑ ስለነበሩ በእነሱ ምክንያት ዞን መጣ። ከዚህ ከመጣ በኋላ ብዙ አለ ሃይማኖቱን ማለትም ባልረባ ነገር በቅርጻ ቅርጾች የሚሰግዱና ሰባኪነት ባላቸው ነገሮች ዞ የሚሄድ ይሁዲ ሃይማኖት በሌላ ሃይማኖት የሚቀየር ሃይማኖት ሆኖ አይደለም። አንድ ሰው ሌላ እንኳን አህዛብ ለምሳሌ ከዚህ ሀገር ሆኖ ሌላ ያመጣሉ ውጭ ሀገር ማለት ነው የሚመጡትኝ የይሁዲ ሃይማኖት እና ወደኛ ግባ ብሎ የሚስብ የለም። አትግባ ነው የሚል። ለምን? ለሁሉ አይመችም። የይሁዲ ሃይማኖት ደግሞ ብዙ እኛ ትልቅነት ስላለብን ፈተናዎችም ብዙ አለብን። ምንድነው ሊቃውንቶች ሚለው ከሆል ሻዳም ጋዶል የተር ይትሎ ጋዶል ይመኖ፣ ሰው ትልቅ በሚሆንበት ጊዜ ያው የፈተናው ሂደትም የሰይጣን ሂደትም ከፈተናው ከበድ ይላል። ለዛ ነው አዲስ ወደ ይሁዲ ሃይማኖት ለመምጣት የሚፈልጉትን ምንድነው የሚባሉት ጥያቄው ብዙ ፈተና አለንን። እንደ ሌሎች ሀገር ማለት ነው እንደዚህ ተቀባይነት የለንም እና ባትሆን ይሻላል ለሚባል እና ይሁዲ ሆኖ ግና ባዕድ አምልኮት እንደዚህ ሲሄድ በጣም እግዚአብሔር ከሚያሳዝነውና ይህን ሁላ ታምራት እያደረኩላቸው በዚህ መስገዳቸው እና ከሚያበሳጫቸው ትልቁ ነገሮች ይሄ ነውና እና ሁላችንም በትናንሾች ነገሮች ልንወድቅ እንችላለን። እግዚአብሔር አሁን እንዳልከው በብዙ መጽሐፎች በያም አጋጣሚ የሚገልጽባቸው ናቸው እና ሁሉ ጊዜ መጠንቀቅ ያስፈልገናል።
0: ጥሩ።
3: እና ከነዚህ ውስጥ በእውነት አንድ ትልቅ የእምነት መሰረት አለው ብዬ ማምንበት በመጀመሪያው ፓርሻት በሃር ምን ይላል? ዘኺቶ ምሮ ማን ኦኻል በሻናሽ ቤት ሰባተኛውን አመት አትረሱት አትስሩ ተባለን። እሺ ማን ምን እንብላ ብለው ቢጠይቁ ምን ብላችሁ ብለት መልሳለፍ ነው ሙሴ ይጠይቃል። እግዚአብሔርም ራሱን ይህን ጥያቄ ጠይቆ ይመልሳል። ቬትሲቪትየት ቢኸቲ ለኸም በሸና ሽሺት ወአሳት እተትቡዓ ለሸሎሸኒም። እኔ አምላካችሁ ምርቃኑን በየሰባተኛው ዓመት ማሰሩበትኝ ለሶስት ዓመት እንዲመረቅ ያደርግላችኋለሁ። እንዴቱ ነው? ስድስተኛውን ዓመት በምታገኙትኝ፣ በሰባተኛው ዓመት የምትበሉትኝ፣ እንዲሁም ደግሞ ስምንተኛውን ዓመት ሰባተኛውን ዓመት ካልተሰራ ስምንተኛው ዓመት አይገኝም ምግብ አይደል? አዝ ለሶስት ዓመት እመርቃችኋለሁ። ይሄ የእምነት ሂደት ነው። አማልቢ የሚባል ሊቅ ምን ይላል? እግዚአብሔር በሁለት ምርቃን ይመርቀናል። እቺን እምነት ያለው ማለት ነው። በሰባተኛው ዓመት እግዚአብሔርን አምኖ ማይሰራ ሰው አንደኛ ሸታትስሚያ ሀአሬት በሻና አኻት የቡል በከሙጣ መስፒካ ለሾሎሻኒ። አንደኛ እግዚአብሔር ያን እህል ማለት ነው በአንድ ዓመት የሶስት ዓመት እህል ብዛት ያህል እንዲኖር ያደርጋል አለ። ሁለተኛ ደግሞ በኢኹት ይሁት ደግሞ የምግቡ አይነት ማለት ነው። ፍሬው በጣም የሚያመርና ጥራት ያለው ትንሽ በልተህ የሚያስጠግብህ ያድርጋል። እና እግዚአብሔር እኛን መመረቅ ሲፈልግ የሽ ከሞት ወይሽ ይሁት ከሞት በብዛት ነው። ይሁት ደግሞ በመንድነው በልዩነትና በጥራቱ አሁን እንዳልከው ነው። እና ሁላችንም እምነት ካለንን የምን ይላሉ ሊቃውንቶች ሶስት ቆልፎች በእግዚአብሔር እጅ ናቸው ይላሉ። አንደኛው ማፍታህ ፓርናሳ የኢኮኖሚ ምንጫችን የሚመጣው ከማን ነው? ከእግዚአብሔር ነው ይላሉ። ሁለተኛው ደግሞ ማፍታህ ተህያተ ምድር የሞቱን ሰዎች ማዳን፣ የሞቱትን ማስነሳት፣ እንዲሁም እንደዚህ የተለያዩ ነገሮችም ከእግዚአብሔር እጅ ነው ያለ። ሶስተኛው ደግሞ ማፍታህ የሉዳ ሴት ልጅ አርግዛ ምትወልደው ሁሉ ሂደቱ በእግዚአብሔር እጅ ነው እንጂ በእኛ እጅ አይደለም እያለ ይናገራል። እና እኛ ሁላችንም እቺን ነጥብ ዘን ከነን በእውነት መስተካከልና ማስተካከል እንችላለን። ብዙዎቻችን ችግራችን እምነት የለንም። እምነት ስለሌለንን ሁሉን ነገር በራሳችን ጉልበት ምናገኘው ይመስለናል። በሁለተኛው ምዕራፍ አሁን ለምሳሌ በዚህ ምዕራፍ ላይ በመጨረሻ አሁን ቅድም ያለው ሪቢት ምንድነው ያለው
0: እንግዲህ በዚህ በኤብራይስቱ ሪቢትን ወደ አማርኛ ሲያመጡት ወለድ ይላሉ። ግን አሁን ቅድም እንዳሉት አራጣ የሚለው ለመጽሐፍ ቅዱስ የበለጠ ይመስለኛል። በኦሪት
3: ስለ አራጣ ለምሳሌ አራጣ የሚያበድር ሰው ለምንድን ነው? አራጣ የሚያበድረው በአራጣ ብድር የሚሰጠው ለምንድን ነው? እግዚአብሔርን ስለማያምን የሰጠውን ገንዘብ እግዚአብሔር መመረቅ እየቻለለት እሱ ግና ሰውን ያምናል። ወይም ደግሞ እሱ በአራጣ በሚወስደው ገንዘብ ብዙ ስለሚያገኝ ስለሚመስለው ይወስዳል። እግዚአብሔርም አራጣ የወሰደ በዚህ ያንም ሀብትም አይኖረውም ቢኖረውም እግዚአብሔር ግና ያጠፋበታል ለሚል ምክንያቱም በጣም ምክንያት እምነት ስለ እግዚአብሔር ስለሌለው ነው። አንድ ሰው ለምሳሌ ለአንድ ጓደኛው 1000 ብርም 100 ሺህ ብርም አበደረ። አራጣ ሳካ እግዚአብሔርን አምኖ ነው የሚያበድረው ማለት ነው። እግዚአብሔርን አበድሮ ደግሞ የተጎዳ የለም። እግዚአብሔርን አምኖ ያበደረ የተጎዳ የለም። ምን ይላሉ ሊቃውንቶች? ማልቬ ሀሸም ሆነን ዳል ለድሃም ያበድር ለእግዚአብሔር እንዳበደረ ነው የሚቆጠር። ለምን? ድሃው እንደማይመልስለት ያውቃል፣ ግን ያበድራል። ማንን አምኖ ነው የሚያበድረው? እግዚአብሔርን አምኖ ነው። እና ሁላችንም በዚች እምነት ዘንከርነን ጥሩ ደረጃ እንደርሳለን። ሁለተኛው ምዕራፍ ፓራሻት በሆኮታይ ይባላል። በሆኮታይ ያው በህጌ መሰረት ከሄዳችሁ ሁሉን ነገር ሙሉ ታገኛላችሁ። ኦሪትም የሰብልም ምግብም ሁሉም ነገር የተስተካከለ ይሆንላችኋል። እንዲሁም ዝናቡ በጊዜው ፍሬዎችም ያማሩ ጠላቶቻችንም ከኛ ጋር ምንም ክርክር አይኖራቸውም፣ አይመጡብንም። እምነቴን በእምነት ካልሄዳችሁ ግና ማለትም ኦሪትን እዛችሁ ካልሄዳችሁ 7 የበሽታ አይነቶች አመጣባቸዋለሁ ይላል። እነዛ 7 በሽታዎች እያንዳንዳቸው ማለት ነው አንደኛውን ከአንደኛው ካልተጠቀምንበት ያደርገናል፣ ያንም ደግሞ ከሀገሪቱም እንድንለቅ በመጨረሻ ያደርገናል። ይህም ሁላ እግዚአብሔር ያደርገው ግና እኛን ለመጉዳት ሳይሆን እኛን እንድንስተካከልለት ኦሪትን ዘመድ እንዴት እንዳለብንን ለማስተማርና እንግዲህ አንዳንድ ጊዜ ካልተቆነጠጠ ልጅ ደግሞ ሊገባው አይችልም። ብርሃንን ምናውቀው ጨለማ ስንገባ ብቻ ነው። ብርሃን ላይ ያለን ግና ጨለማን ብርሃን እንደሆነ አናውቀውም። እኛም ደግሞ እንደዛ አይነት ስለሆነ አንዳንድ ጊዜ ጨለማ ህይወት እግዚአብሔር ያስገባናል የብርሃን ጥቅሙ ምን እንደሆነ እንድናውቅ ነው። እና ይሄ ኦሪት ክፍል ሁለተኛው ደግሞ ብዙ ምርቃኖችም ብዙ ርግማኖችም በመንገዱ ከነን ምርቃኖች እንደምናገኝ መንገዱን ጥልሰን ከነን ደግሞ ርግማኖች እንደሚያገኙ የሚገልጽ ነው።
0: ጥሩ እንግዲህ ይሄ ነው ዛሬው አጠቃላይ ትምርቱ ማለት ነው።
3: ከኔም ዘው ሻላሶት ሲኩም ታወጸ ይምሽማን
0: ችግር የለም ማጠቃለያ እንግዲህ
3: ቶፍ ያው ማጠቃለያው ሁላችንም በእግዚአብሔር ተመክተን እግዚአብሔርን ዘምነድ ከሆነ ብዙ ነገሮችን ልናገኝ እንችላለን። አንድ ሀብታም ነበር የሆነ ድሃ መጣና እስኪ ገንዘብ አብድረኝ ይለው ማነው ምስክር አለው ገንዘብ መስጠት ይችላል እኔማ የኔ ምስክር እግዚአብሔር ብቻ ነው ሌላ ምስክር የለኝም ምክንያቱም እኔ አምኖ ለዚህ እጅ ምሰጠኝ ያለም እሺ እግዚአብሔር ምስክር ከሆነ ምን ችግር አለ 500 ሺህ ብር ሰጠው እና በዚህ ህይወትክና አስተካክል እና ያነ ሰውዬ ይሄን ገንዘብ ማምጣት የነበረበት በግማሽ አመት ነው ይሄ ሰውዬ ግና በቃ አመት ሁላ ጠፋ ማንም ሰው ሊያውቀው ቦታው ያለበትንም ያገኙት አልቻሉም በመጨረሻ ላይ ሀብታም ለእግዚአብሔር ይመጣና እኔ ይሄን ገንዘብ የሰጠሁት ለዚህ ድሃ አንተና ምኜ ነው አንተ ነህ ደግሞ ምስክሩ እና ምን እኔም ፈልገው ገንዘቡን ሳይሆን ከቤቴ አንዲት ልጅ አለችኝ 30 አመቷ ነው እግዚአብሔር ለሷ ጥሩ ባል ከሰደድክልኝ ያንን ገንዘብ እንደከፈልከኝ ቆጥረዋለሁ አለው በመጨረሻ ላይም በእውነት እቺ ልጅ ወር ባልሞላ ውስጥ ጥሩ ባል አግኝታት መልስን ትመጣለች በቃ ያንንም ትዳሩም የተስተካከለ ሊሆን በዛን ቀን ውስጥ ማነው ይመጣል ያነ ደሞ የተበደረው ደሞ መጣና ይቅርታ ያልመጣሁበት ገንዘቡን ስላልነበረኝ ነው አሁን ግን ገንዘቡን ሙሉ በሙሉ ይዤ መጥቻለሁ ልከፍልህ ወመሎሎ ያንተ ዋስ የነበረው ከፍሎኛል አንተ ከከፈልከኝ የበለጠ ከፍሎኛል ለልጄ የፈለኩትን ይሄ ገንዘብ ለኔ ምንም አይደለም ይሄን ገንዘብ ወስደህ ለፈለከው መስጠት ይችላል ለእግዚአብሔር የምትለው ነገር ካለ ወስደህ ስጥ ይለዋል ተመልከቱ እግዚአብሔርን የተመካ በሁሉም ነገር እግዚአብሔርን አምኖ የሄደ ምንም ነገር እንደማይጎለውና በመጨረሻ ላይ ልጅው ብዙ ጊዜ ትዳር ያላገኘችውን የምትፈልገውን ትዳር እንድታገኝ አድርጓል ከዚህ በለጠ ደግሞ የእናትና አባት ትልቅ ደስታ የለምና ሁላችንም እግዚአብሔርን ዘንከርነን ሁሉ ነገር እንደሚስተካከልልን ነው
0: በጣም ጥሩ በጣም ነው እናመሰግን በርሾል ለጽዮን ከተማ ኢትዮጵያ ዳን ሃይማኖት መሪ የሆኑት ራፍ ከፍ ያለው ሙሸበጋለ በጣም እናመሰግናለን መልካም ሰንበት እንመኝልዎታለን
3: ሻባት ሻሎም
0: የተከበራችሁ አድማጮቻችን አሁን ደግሞ የሰንበት መውጫና መግቢያን ሰዓት እንደቆማለን በኢየሩሳሌምና አካባቢያ ሰንበት ምትገበው 6 ሰዓት ከ49 ደቂቃ ነው መውጫ ሰዓት ደግሞ 8 ሰዓት ከ4 ደቂቃ ላይ ነው በቴላቪቭና አካባቢያ የሰንበት መግቢያ ሰዓት 7 ሰዓት ከ4 ደቂቃ ላይ ሲሆን መውጫ ሰዓት ደግሞ 8 ሰዓት ከ7 ደቂቃ ላይ ነው በሃይፋና አካባቢያ የሰንበት መግቢያ ሰዓት 6 ሰዓት ከ57 ደቂቃ ላይ ሲሆን መውጫ ሰዓት 8 ሰዓት ከ8 ደቂቃ ላይ ነው በኤርሸባና አካባቢያ የሰንበት መግቢያ ሰዓት 7 ሰዓት ከ5 ደቂቃ መውጫ ሰዓት ደግሞ 8 ሰዓት ከ5 ደቂቃ በኤላትና አካባቢያ የሰንበት መግቢያ ሰዓት 6 ሰዓት ከ51 ደቂቃ መውጫ ሰዓት ደግሞ 8 ሰዓት ከ1 ደቂቃ ላይ ይላል አይቸው እኔ ያልገባኝ ፀሐይ አንድ ጊዜ ነው የምትገባ አንድ ጊዜ ነው የምትወጣ የሰዓቱ መቀያየር ምንድን ነው
1: እንግዲህ ለዚህ ባለሙያዎችን ብትጠይቅ ከነሱ ይልቅ ጥሩ መልስ ትቀበላለህ የአየሩ ጸባይ እኮ በየ አካባቢው አንድ አይደለም አይደል ስለዚህ እነሱን ብትጠይቅ እነሱ
0: ምናልባት አንተ ቀይረው እንደሆነ ቶሎ እንዳይገባ እንሰናበት እንግዲህ
1: እናመሰግናለን ከበበራችሁ አድማጮቻችን ስርጭታችን የተጋባደደ ነው አብራችሁ ስለቆያችሁ እጅግ በጣም እናመሰግናለን ሰንበት ለማትጠብቁ እኔ ማታ በ7 ሰዓት ላይ በሽቱ ለፕሮግራም ይችላልችሁ ቀርባለሁ እንገናኝ ለዚህ ፕሮግራም መሳካት ለተባብራችን ለአጠናከረው አላን አይ ዶንት ኖ ምስካን አድራሳት ሰጠናም ሰግናለን ተን እንዲሁም
0: ተባብር
1: እናመሰግናለን
0: ከፍ ያለውንም እናመሰግናለን አድማጮቻችን እናመሰግናለን በእያላችሁበት እንግዲህ ሰላም ደግሞ ይስፈን ሰሜን እስራኤል ሰላም ይሁን መካከለኛው ምስራቅ ሰላም ይሁን ከሁለት አመት በላይ ጦርነት ሆነ በዛ ሰላም ነው የሚፈልገው
1: መልካም ለተሰንበት
0: አንተም ለኔ ሰላም ስጠኝ ሰላም ለናውን

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን አመሻችኋል። መልካም ለተሰንበት ይሁንላችሁ ይላል የምሽቱ ስርጭታችን ይዘን ቀርበናል። ከዛ በፊት ዛሬ ለቱ ደብራዮን ዘመን አቆጣጠር ዮም ሽሽ ካፍ አለፍ በያር ታፍሽን ፔባብ እንደ አውሮፓ ዘመን አቆጣጠር ሜይ 8 2026 እንደ ኢትዮጵያ ዘመን አቆጣጠር ሚያዝያ 30 2018 ነው። የቴክኒክ ባለሙያችን ሚካኤል ኦሹባንግ ስቱዲዮ ተረኛ ይጮባይ ነኝ። ስርጭታችን እስከ ምሽቱ 8 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭቱ ዜና ይነበባል። ወቅታውን ዜና ትንታኔና የስልክ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያልን አሁን ወደ ዜናው ስዳችኋለሁ። በቅድሚያ አርዕስተ ዜና። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ አሜሪካ ለኢራን ጋር በሚደረገው ድርድር ከኢራን መልስ እየጠበቀች ነው አሉ። አየር ኃይል ከሰዓት በኋላ በሊባኖስ ጥቃት አደረሰ። የተባበሩት አረብ ኤምሬት መከላከያ ከኢራን የተወነጨፉ ሚሳኤሎችና ድሮኖችን መተንጣናሉ። በአዛ የሁለት ፍልስጤማውያን ሴቶች በመከላከያ መኪና ውስጥ ነው በስካይ ቴሌቪዥን ጣቢያ የተሰራጨው መነጋገሪያ ሆነ የሚሉት ዋና ዋናዎች ናቸው። ዝርዝሩን እንሆ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ከአሜሪካ ለኢራን ከኢራን መልስ እየጠበቀች ነው አሉ። በአሜሪካና በኢራን መካከል በሚደረገው የሰላም ድርድር አሜሪካ ላቀረበችው አስተራቂ ሐሳብ ከኢራን መልስ እየጠበቀን ነው በማለት የአሜሪካ የውጭ ጉዳይ ሚኒስትር ዛሬ አስተውቀዋል። ሚኒስትሩም ጨምሮም እንደተናገሩት ይህ አስተራቂ ሐሳብ ወደ እውነተኛ ድርድር ያስገባናል ብለን እናምናለን ብለዋል። ኢራን በበኩሏም በምታደርገው እንቅስቃሴም በተለይ የሆርሙዝ የባህር ወሽመጥ ኢራን አንዳንድ የወደፊት ግብር የምታስከፍልበትን ሂደት እያዘጋጀች ነው፣ ይህን ደርሰንበታል ብለዋል። ይህ አካሄዷ ለሚደረገው ጥረት ለሚደረገው የሰላም ድርድር እንቅፋት ይሆናል። አሜሪካ በምንም ተአምር ይህን አይነት ሂደት አትቀበልም ሲሉ ከወዲሁ አስጠንቅቀዋል። ይህ በዚህ እንዳለ የኢራን የውጭ ጉዳይ ሚኒስትር እንዳስታወቀው የአሜሪካ ያቀረበችውን አዲስ አስተራቂ ሐሳብ በመድረሱ ተቀብለው ነገሩን እያጠና ነው ሲሉ አስተውቀዋል። ጉዳዩን ከጠናን በኋላ የራሳችን መልስ አጠናክር እናሳውቃለን ሲሉ ከኢራን ጋር ግንኙነት ያላቸው የአረብ ሀገራት አስተውቀዋል። አየር ኃይል ከሰዓት በኋላ በሊባኖስ ሂዝቡላ የሚያስወነጭፍበትን ማስወንጨፊያ ሮኬቶችን መምታቱን አስታውቋል። ሂዝቡላ ወደ ሰሜኑ የሀገራችን ክፍል ማስወንጨፉን ተከትሎ አየር ኃይል እነዚህን ቦታዎች በአየር ሲደበድብ አምሽቷል። ቀደም ሲልም ሂዝቡላ ባስወነጨፉት ቀላል ድሮን አንድ ግለሰብ በመጠኑ መቁሰሉ መከላከያ አስታውቋል። የተባበሩት አረብ ኤምሬት መከላከያ ከኢራን የተወነጨፉ ሚሳኤሎችና ድሮኖችን መተንጣን ሲሉ አስታወቀ። ትናንት ጧት ከኢራን የተወነጨፉ ሁለት ትናንሽ ድሮንና ፕላስቲክ ሚሳኤሎችን መጥቶ መጣሉን የተባበሩት አረብ ኤምሬት መከላከያ ሚኒስትር አስታውቋል። በዚህ ጥቃት 3 ሰዎች በቀላሉ እንደቆሰሉም ተናግሯል። በአዛ የሁለት ፍልስጤማውያን ሴቶች በመከላከያ መኪና ውስጥ መያዛቸው አነጋጋሪ መሆኑ እንደቀጠለ ሲሆን ከላይ በተለይ ደግሞ ስካይ ኒውስ የተሰኘው በአሜሪካ የሚሰራጨው ቴሌቪዥን ጣቢያ ሁለት ፍልስጤማውያን ሴቶች በመከላከያ ጅፕ ውስጥ መታገዳቸውን የሚያሳየውን ፊልም በማሳየት በመከላከያ ላይ ከፍተኛ ወቀሳ ሲያደርስ ቆይቷል። መከላከያ ክስተቱን በማጥናት እንዳስታወቀው ይህ የታየው ፊልም ከዛሬ 2 ዓመት በፊት የነበረ እንጂ አሁን የተከሰተ ክስተት አይደለም ሲል አስተባብሏል። በመከላከያ ውስጥም በአሁኑ ሰዓት ምንም አይነት የታገቱ የፍልስጤም ሴቶች እንደሌሉ አስታውቋል። በወንድማችን የማኑ ዘለቀ ግድያ ዙሪያ ፖሊስ ምርመራውን ጨርሻለሁ ሲል ማሳወቁ የሚታወስ ነው። የማኑ ቢንያሚን ዘለቀ እንደሚታወሰው የእስራኤል ነጻነት ቀን ምሽት ነበር የተገደለው። ፖሊስ ምርመራውን ጨርሻለሁ፣ ሁሉም 19 ተጠርጣሪዎች ላይ ክስ እንዲመሰረት በሚል አስተያየት መስከቡን ለአቃቤ ሕግ ማስተላለፉን አስታውቋል። ሁሉንም በአደገኛ ወንጀል በማለት ከስ እንዲመሰረትባቸው ለአቃቤ ሕግ እንደሚያሰራጭ ፖሊስ ቀደም ብሎ አሳውቋል። አንዳንድ ተጠርጣሪዎችም የክስ ሂደቱን ለማስተባበልና ግድያው በኋላም ከመድ ሰነዶችን በማጥፋት የሞከሩት ጭምርትም በዚህ ክስ ውስጥ እንደሚጠናቀቁ ታግቷል። ሶስቱ ታደሮቹና አንድ ግለሰብ በኢራን መረጃ በመስጠት ተይዘው በቁጥጥር ስር መዋላቸው ተገለጸ። እነኚህ ሶስት ተጠርጣሪ ወታደሮች በኢራን ለኢራን መረጃ በመስጠት የጀመሩት ገና ልጆች ይያሉና ወደ ወታደር ቤት ከመመልመላቸው በፊት እንደነበረ አውቋል። በተለይም አደገኛው አንደኛው ተጠርጣሪ ሌሎች ሶስት ወታደሮችን በወደዚህ ድርጊት እንደመለመላቸው ታውቋል። ሁሉም ተጠርጣሪዎች ከኢራን መረጃ ሰብሳቢ ጋር እንደሚሰሩ ያውቁ ነበር። በተለይ የተለያዩ ፎቶግራፎችን፣ አጫጭር ፊልሞችን፣ በተለይም የአየር ኃይል ትምህርት ቤቶች የሚሰሩ ስራዎችን፣ የባቡር ጣቢያዎችንና ትላልቅ የገበያ አዳራሾችንም በፊልም በማስደገፍ እየቀረጹ ሰጧቸው እንደነበር ተገንዝቧል። የተለያዩ ጦር መሳሪያ በመግዛትም አምባጓሮ በነበረ በረበት ቦታ ሁሉም ባንዳሊዝም ሲሰሩ እንደነበርም ተደርሶባቸዋል። እስራኤልና ሊባኖስ ለመካከል ያለው ድርድር እንዲቀጥል የሊባኖስ መንግስት ለእስራኤል ያስቀመጠው መስፈርት አለ። እስከፊታችን ሮብ ድረስ እስራኤል ሙሉ በሙሉ በ ደቡብ ሊባኖስ የምትወስደውን ጦርነት የማታቆም ከሆነ የፊታችን ሐሙስ በሁለቱ ሀገራት መካከል ሊደረግ የታሰበው ድርድር እንደማይደረግ አስተውቀዋል። ሊባኖስ መንግስት እንዳስተወቀውም እስራኤል የደቡብ ሊባኖስ ሙሉ በሙሉ የምታድርገውን ድብደባስ ካላስቆመች ድረስ ከእስራኤል ጋር እየተደበደብን በምንም አይነት ለድርድር አንቀመጥም ሲሉ ማሳወቃቸው ተገልጿል። ይበዚህ እንዳለ የሊባኖስ የሞደልማስ የሚታተም የሚወጣው ጋዜጣ እንዳስተወቀውም እንደዘገበው ከእስራኤል ጋር የተጀመረውን የሰላም ድርድር መንግስት በትክክለኛ መንገድ እንዲወስደውና በተለይ ደግሞ ሂዝቡላ የጦር መሳሪያን እንዲፈታ ቆራጥ አቋም መውሰድ አለበት ሲሉ መንግስታቸው ነቅሷል። በአንጻሩ ደግሞ እስራኤል በደቡብ ሊባኖስ የተቆጣጠራቸውን ቦታዎች ሙሉ በሙሉ ለቀው መውጣት አለባቸው በማለት አስጠንቅቋል። በኢራንና በአሜሪካ መካከል የሚደረገው የሰላም ድርድር እንደቀጠለ ሲሆን በተለይ በሆርሙዝ በአካባቢ በሆርሙዝ የመርከቦች መተላለፊያ ወሽመጥ ያለው ሁከት እንደቀጠለ ነው። ቀደም ሲል የአንድ የኢራን መርከብ ሶስት የአሜሪካ መርከቦች ላይ በስወንጨፉን በዜናችን አቅርበን ነበር። ከሰዓት በኋላም ኢራን አሁንም በዚያ አካባቢ የአሜሪካ መርከቦች በሚንቀሳቀሱበት አካባቢ አሜሪካኖች ጥሰው ደንበሩን ጥሰው ይወጣሉ በማለት ስጋት የተለያዩ ሂደቶችን እያደረጉና አካባቢ በውጥረት እንደተወጠረ የከቦታው በደረሰን ዜና ለማወቅ ይችላል። ሂዝቡላ ወደ ሰሜን እስራኤል መተኮሱን እንደቀጠለ ሲሆን ዛሬ ጧትም በሂዝቡላ ትናንሽ ድሮን በቦምብ የታጠቁ በራሪዎችን በመላክ ሶስት ሰዎችን በቀላሉ እንዲቆርሱ አድርጓል። አንድ በትምህርት ቤት ውስጥም በናሪያ ከተማ ጣራው ላይ ይህ የተወነጨፉት ቦምብ ሳይፈነዳ ጣራው ላይ መገኘቱ ተገልጿል። በመጨረሻም የአየር ጸባይ ሁኔታ የሙቀቱ መጠን እንደተለመደው ሞቃታ ነው። የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢ 5 ዲግሪ ሴንቲግሬድ፣ ቴላቪቭና አካባቢ 24፣ ሃይፋና አካባቢ 23፣ ብርሸባና አካባቢ 26፣ ኢላትና አካባቢ 32 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ተመራማሪዎች። ኩራትና ክብራና አድማጮቻችን የሰዓቱ ዜና የስካሁኑ ነበር።

የተከበራችሁ አድማጮቻችን መልካም ለተሰንበት ይሁንላችሁ። ያለንም ደግሞ ዘገይቱ የደረሱን ዜናዎችን መለከታለን። በተለይ እስራኤልና ሊባኖስ በሚያደርጉት የሰላም ድርድር ዙሪያ አዳዲስ ነገሮች እየወጣ ነው። ቀደም ሲል ስቴዲዮ ከገባ በኋላ የሊባኖስ ፕሬዚዳንት ነውፍ ሰላም የተናገሩት ሀገራቸው በእስራኤል ጋር ከሚደረገው ድርድር ከመቀጠላቸው በፊት እንግዲህ ፊታችን ሐሙስ የሁለቱ ሀገራት መልእክተኞች ተገናኝተው እንደሚወያዩ ቀጠሮ ተይዟል። ነገር ግን ከዛ በፊት እስራኤል በተለይ በደቡብ ሊባኖስ የምታካሄደውን ጦርነት ምንም እንኳን የተኩስ አቁም ስምምነት ቢኖርም ማስቆም አለባት፣ ሙሉ በሙሉ ጦርነቱ መቆም አለበት የሚል አቋም አላቸው። ስለዚህ ወደዚህ ወደ ሰላም ድርድሩ ከመግባታቸው በፊት ይሄን የተኩስ አቁም እስራኤል ማቆም እንዳለባትና መስማማት እንዳለባት እየተናገሩ በተለይ ከአልጀዚራ ከተሰኘ የቴሌቪዥን ጣቢያ ጋር በነበራቸው ቆይታ ይሄን አጽንኦት ሰጥተው የተናገሩበት ሁኔታ አለ። አገራቸውን በተመለከተም አገራቸው ውስጥ መሳሪያ ሊኖረው የሚገባ የሀገሪቱ የታወቀው ጦር ውጭ እንጂ ከሱ ውጭ ሌላ ማንም መሳሪያ የመታጠቅ ወይም የያዝ የማንከብ መብት የለውም በማለት የተናገሩበት ሁኔታ አለ። በተለይ እስራኤል ጦርነቱን እንድታቆም አሜሪካን በመጠየቅም አሜሪካን በዚህ ዙሪያ ዋስ እንድትሆን ምክንያቱም አሜሪካ ዋስ እንድትሆን የሚፈልግበት ምክንያት እስራኤል በትኛውም በሰበቡ የማጥቃት ወደ ሊባኖስ የምታደርገውን ጥቃት እንድታቆም ማለት ነው። በዚህ ዙሪያ ግን ሂዝቡላን በተመለከተ ሂዝቡላም ወደ ተኩስ አቆም ስምምነቱ እንዳይገባ ለምን እንዳይገባ ሰጪው የተናገሩት ነገር የለም። እስራኤል ሂዝቡላ ካላስወነጨፈ ካልተኮሰ እንደማትተኩስ የታወቀ እየተነገረው እንታ ነው። በአሁኑ ሰዓት እስራኤል የምታደርገው የመከላከል እንጂ የማጥቃት ዘመቻ አይደለም ያደረገች ያለችው። ዞሮ ዞሮ ግን በዚህ ዙሪያ ሰጪውንም የተናገሩት ነገር የለም። እስራኤል ከያዘቻቸው የደቡብ ሊባኖስ ድንበር ሙሉ በሙሉ ለቃ እንድትወጣ እንጠይቃለን ብለዋል። በዚህ ዙሪያም ሲናገሩ ዞሮ ዞሮ ግን ያሁን ወደ ሰላም ድርድሩ ከመመለሳችን በፊት እስራኤል ሙሉ በሙሉ ጦርነቱን የምታደርገውን ጥቃት ማቆም አለባት በማለት የአጽንኦት ሰጥተው ከአልጀዚራ ጋር በነበራቸው ቆይታ ተናግረዋል። በሸኼም አካባቢ የተፈጠረ ይሁን ክስተት አለ። በተለይ በአንድ ጥላቻን በተመለከተ እዛ የሚኖሩ ሰፈርተኞች ይሁዳኖች አንድ የፍልስጤም ቤት መኖሪያ ቤት ሰዎች ያሉ በሳት እንዳቃጠሉት ዋፕ የተሰኘው የፍልስጤም መገይ ብዙሃን መገናኛ አስታውቋል። በዚህ ዙሪያም የፍልስጤም የሳታና አደጋ መከላከያ ሰራተኞች መጥተው በቦታውን ለማጥፋት ሙከራ እያደረጉ ነው። በዚህ ዙሪያ ወደ መከላከያ ሰራዊት እንግዲህ ይሁዳና ሰማርያ አካባቢ የሚያስተዳድረው መከላከያ ነው ሁኔታውን ክስተቱ እንደሚያውቁትና በዚህ ሰዓት ውስጥ ግን በእንደዚህ አይነት ክስተት የሚሰጥ የተደረገ ክስተት ላይ ምንም እውቅና እንደሌላቸው የሚያውቁት ነገር እንደሌለ መከላከያ አስጠንቅቋል። ያው ጉዳዩን እናጠናለን ብሏል። እንደ ዋፕ የፍልስጤን ብዙሃን መገናኛ እንዳሳወቁት ግን በዚያ ከሚኖሩ ሰፈርተኞች መጥተው ሆን ብለው ይህን ቤት በሰዓት እንዳጋዩት የሚናገር ዘገባ እንዳለ ተነግሯል። ከዛም በመከታተል ወደ ሀገራችን ወደ ውስጥ ፖለቲካ በምንመጣበት ሰዓት በቧዝ ሽራቤ የተሰኘ ይሄ በወንድሙ ተጠልፎ የነበረ አንድ የምናስታውሰው ወደ ሊበርማን ፓርቲ ውስጥ በመቀላቀል እንደገና አዲስ ኃይል ሊበርማን እንደጀመሩ ይህም ሲጠየቁም ሸራቤ በሚጠየቁበት ሰዓትም የሚያስተናግዱት ነገር እንደሆነ ውስጥ በአሁኑ ሰዓት እውነተኛና ቀጥተኛ መሪ ሊበርማን ናቸው በማለት የተናገረው ሁኔታም አሁን በዚህ ትግልቱ እናያለን። ሌላው በተለይ በኪነሬት አካባቢ የምንኖር ነዋሪዎች በተለይ በዛ አካባቢ የውሃና ደህንነት ኃላፊ እንደተናገሩት በተለይ በጤና ጥበቃ ሚኒስቴር ውስጥ በተለይ በዳግ አምኖን ወይም አሳ
አምኖን እየተባለ በሚጠራው ላይ አንዳንድ ነገሮች እየተከሰቱ ሁኔታዎች አሉ። ይሄም በዛ አካባቢ በደቡብ ክነሬት አካባቢ ነው የሚኖሩ። የዚህን አሳም ወስደው ጤና ጥበቃ ሚኒስቴር ምርመራ ያደረገ ይገኛል። ውጤቱን የፊታችን ሰኞ ይፋ ያደርጋል። በዚህ አካባቢ ለምትኖሩ ነዋሪዎች ይሄዚህ አሳን ከመግዛታችሁ በፊት ከታወቁ ሱቆች ሂዳችሁ እንድትገዙ የሚል አዲስ መመሪያ ነገር ወጥቷል። በርግጥ በአካባቢው በባህር ዳርቻ ውስጥ ለመዝናናት ይቻላል፣ ምንም ገደብ የለውም። ወይም በአካባቢው የተበከለ የውሃ የለም፣ መጠጣትም ይቻላል። ነገር ግን የምንገዛውን ዳግ አምኖን ወይም አምኖን የአሳ አምኖን የተሰኘውን ዝርያ ገዝተን ምንገዛው ከታወቁ ሱቆች ገዝተን እንድንጠቀም። ለማንኛውም ግን እስካሁን ድረስ ምንም አይነት ኬሚካላዊ ወይም የሚያስደነግጥ ነገር የታወቀ ነገር የለም። ለሁሉም የፊታችን እሁድ በዚህ ዙሪያ የአዲስ በሚስራዳ በዲት ማለት በጤና ጥበቃ ሚኒስቴር ውስጥ ተመርምሮ የሚታወቀውን የተደረሰበትን ለህዝብ ይፋ ያደርጋል። እስከዛ ግን ከፍተኛ ጥንቃቄ ማድረግ ያስፈልጋል በማለት አውጥቷል ይህን ጽሑፍ። ክብራትና ክብራን አድማጮቻችን፣ እንግዲህ በዚህ በመቀጠል ደግሞ ከጋዜጠኛ ጥላሁን መልኬ ጋር ቆየት ብለን በተለይ አሜሪካ በአሁኑ ሰዓት ከኢራን ጋር የምታደርገውን ድርድርና የአውሮፓ ሀገራት እንዴት ይመለከቱታል የሚለውን ሰፋ ባለ ሁኔታ እንመለከተዋለን። አብራችሁን ቆዩ። መልካም ዕለተ ሰንበት ይሁንላችሁ በድጋሜ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ጋስተኛ ጥላሁን መልኬ መስመር ላይ ይገኛል። ጥላሁን ሾባት ሻሎም።
1: መልካም ሰንበታችሁ። ሰላም ለአንተ አድማጮችን።
0: እንዴት ነው ራሂል ዮሐንስን ሙዚቃ እንድታገኘው? አርባ አርብ ይሸበራል ኢየሩሳሌም አለች።
1: እንገርም አሁን ልክ እንደ ያዳተመጸች ያዳመስኩት ሙዚቃው በቃል አይደል ኢየሩሳሌም አሁን ንስማ ከሆነ ለአንተም ለአድማጮችን ይሄ እኔ ያለሁበት አካባቢ ስለምን አመት ተከታዮች ማለት አካባቢዎች ያሉ ሌሎችም አርቦሽ ማለት ነው ወደ ጸሎት ከመዳቸው በፊት ሙአዚን ምን ይልካል አይደለ ወደ ጸሎት መጥሪያ ደው ያን
0: ዋው
1: ያው ጻጥካል ኮን ሰማለ ይሰማል
0: ቀደም ሲል የሆነ ነገር ተሰማ ነገር ነበር
1: አዎ እና ለሌ የፈለኩት ምንድነው ኢየሩሳሌምን ይያለች ያነሳች ማለት ነው ራሄል ያለው ሁኔታ እንዴት ነው አንድ ወቅት አይቼው አንድ ሃይማኖት አባት እዚህ ያሉ ማለት ነው ሃይማኖት ማሪ እሳቸው ሚኖሩትኝ ከኢየሩሳሌም ውጭ ነው እኛ ኢትዮጵያ ያለን ኢየሩሳሌምን እንጂ ሌሎችን ቦታ ወደ ሌሎች ከተሞች አናቀምና የርሶ ከኢየሩሳሌም ውጭ መኖር ምንድነው ፍላቸው

0: ልጄ እውነት ነው አሉኝ። ስማቸውን መናገርም ካስፈለገ ራብ አዳነ ሊቀ ኢትዮጵያውያን የሃይማኖት መሪ ነበሩት ማለት ነው። እሳቸው ናቸው። እና ምን አሉ፣ እናንተ ኢየሩሳሌም የሚኖር እግዚአብሔር ያደለውን እንዲሁ አይደለም ይላሉ እሳቸው። እግዚአብሔር እዛ አካባቢ መኖር አለባችሁ ብሎ እግዚአብሔር የፈቀዳቸው ወደዳቸውን ሰዎች ነው እዛ የሚያኖራቸው። እና እኔ በእርግጥ ከቴል አቪቭ ተነስቼ ወደ ስራ ቦታ መጣ ወደ ኢየሩሳሌም ና ብሎ ያወሩ ሁኔታ ነበር። አሁን ማለት የፈለግኩት እግዚአብሔር ያው አሁን ይህን ዋናው የሶስቱን ሃይማኖት የምታስተናግደው ኢየሩሳሌም ክርስትና፣ እስልምናን እና የይሁድን ሃይማኖት እዚህ ቦታ በውጭ በቢሊዮን የሚቆጠሩት ኢትዮጵያውያን ሆነ ሌሎቹ እዚህ ምድር ላይ ያሉትኝ ኢየሩሳሌምን ማየት ፍላጎቱ አላቸው። ኢየሩሳሌም ሁሉም ሃይማኖት ማዕከል ነች። ከዛ አንጻር እንደ እግዚአብሔር እኮ ያን ራብ ያሉትን ይዤ ነው እንግዲህ እግዚአብሔር እኮ ቢወደን ነው። እኔ አሁን 15 ደቂቃ ነው ወደ ቦታ ሆቼ እዚህ ሁሉም እንመኛትን ኢየሩሳሌም በ15 ደቂቃ እኔ ከቦታው መድረስ ይችላሉ። መስኮት ስከፍት ደግሞ በቀጥታ ያን ቦታ ማየዋለሁ ከርቀት ማለት ነው። ሌላ የፈለግኩት አሁን የራሄል ሙዚቃ ስሰማ ምን አይነት ኢየሩሳሌምነቴንና ከኢየሩሳሌም ጋር ያለውን ሁኔታ ያን ያንሳይ ከውጭ በሆን ኑሮ ምን አይነት አመለካከት ኖሮ ነበር። ግን እዚሁ ተቀምጬ ደግሞ እና ያን ያንስና መታደል ነው እለዋለሁ።
1: አንዳንዴ በእጅ ያዙት ወርቅ እንደ መዳብ ይቆጠራል ብሎ
0: እውነት ነው። እሱ እንደዚህ ደግሞ ለምስክር አሁን ያልከውን ነገር በትክክል ደግሞ የሚያሳምረው አንዳንዴ እኔ እዚህ ተቀምጬ 10-15 ደቂቃ ነገሩ ያው ቦታው ስፈልግ ወደዛ ቦታ የሚመድ ሁኔታ አለ። ከሩቅ ነው ከሰሜን ከደቡብ ተነስተው ኢየሩሳሌምን ለማየት ሲመጡ ምን አይነት ፍቅር እንዳላቸው ያን ሳይ እዚህ ተቀምጠን ግን እንዴት ነው አንድ እንደ በዓል ሲሆን ካልሆነ ከዛ ጠና ሌላ የፈለግኩት መታደል ነው ላሉ የአየሩ ጸባይ ይመቻል አሁን ኢየሩሳሌም በጣም ቀዝቃዛውን ንፋስ በጣም እንዴት ነው የተረጋጋ የሆነ እንዴት ነው ሰንበትን መቀበል ሰንበት ደግሞ ተረጋግቶ ሰላም ይሰብል ያን ያን ሳይ ጥሩ መንፈስ ውስጥ ይሰራል ማለት ነው። መታደል ነው።
1: ወደ ውይይታችን እንመለስ። እስኪ በተለይ ከ78ኛውን የእስራኤል ነጻነት በዓል ዋዜማ ምሽት ላይ አንድ ወንድማችን መገደሉ የሚታወስ ነው። ሰሞኑንም እኔም ቀደም ሲልን በዜና ውጃዬም የተናገርኩት አለ። ፖሊስ ወደ 19 ተጠርጣሪዎችን በቁጥጥር ስር እንደዋለ እና የሁሉንም ምርመራ ጨርሶ ለአቃቢ ሕግ ምስክሩን አስተላልፏል። ከዛ በኋላም አንዳንድ ነገሮች በተለይ በክነሴትም አንድ ራፊክ ከዱሽም የሚባል የተናገረ ሁኔታ አለ። እኚህ ወጉት እኮ ለመውጋት እንጂ ለመግደል አላሰቡም ብሎ የተናገረበት ሁኔታ አለ። ሌሎችም እንደዚሁ አልፎ አልፎ ይወጡ የሚነገሩት ነገር አለ። እንደው ይህም እንደዚህ የሚባሉት አባባሎች በሙሉ አንደኛ እንደ ቤተሰብ እንደ ማህበረሰብ ስንሰማ ይሄን ጉዳይ ስንሰማ ምንድን ማለት ነው? ሊወጉት እንጂ ሊገሉት አልነበረበት። መውጋቱ ዘብሰይደር ጥሩ ነው ማለት ነው። ይሄ አንድ። ሁለተኛ ደግሞ በሚደረገው የፍርድ ሂደት ላይስ ተጽዕኖ ሊያሳድር ይችላል ወይ?
0: በፍርድ ሂደቱ ላይ ተጽዕኖ አያሳድርም። ግን አሁን ላልከው ይሄ ራፊ ካዶሽ የተሰኘው ከአሁን በፊት እሱ ራሱ ወንጀለኛ፣ ወንበዴ፣ በተለያዩ ስነ ምግባር ጉድለት እስር ቤት የነበር በቃ ህይወትን በቃ አለ አይደል ህይወትን አልፈልግም ብሎ አሁን ከዛ ወጥቶ እንዲያውም አስተማሪ ነኝ ይሄ በዚህ በውንብድናው ህይወታቸው የተበላሸውን ወጣቶችን አስተካክላለሁ ብሎ ከዛም አልፎ አይቼው ከዛም አልፎ የሊኩድ ፓርቲ በሀርጸሊያ የሊኩድ ፓርቲ ቅርንጫፍ ኃላፊ ነው እሱ። ለተወዳዳሪዎቹም ሆነ ለምኖቹ ማለት የሊኩድ ፓርቲ አባል ነው ማለት ይቻላል። ከፈለገ ነገ ፓርላማ ውስጥ መግባት ይችላል። ትልቁ የሚያሳዝነው ነገር ግን አሁን ስልጣን ላይ ያለው መንግስት የሊኩድ ፓርቲ የፓርላማ አባላትም ሆነ ሚኒስትሮችም ሆነ እኔን ራፊ ካዶሽን የጋበዙት እኮ ለዚህ በነበረው የኮሚቴ ስብሰባ አሁን ባሳለፍነው ሳምንት ኬቲ ሽትሪት የተባለ የሊኩድ ፓርቲ አንድ የፓርላማ አባል ናቸው የኮሚቴው ሊቀመንበር። ተመልከት፣ ከእነዚህ ፖለቲከኞች ጋር ቅርርብ ስላለው እነሱ እሱ ደግሞ ቢያንስ ወደ 2000 የሚጠጉ የሊኩድ ፓርቲ አባላትን መልምሎ ወደ ውስጥ የማስገባቱን ቢያንስ ስላደረገ የእሱን ድምፅ ይፈልጉታል። ታውቃለህ፣ በሊኩድ ፓርቲ ፕራይሜሪዝ ወይም ደግሞ ቅድመ ምርጫ አለ ወደ አጠቃ አጠቃላይ ምርጫ ከመሄድ በፊት። አሁን እሱ ተጽዕኖ ስለሚያሳድርና በዛ በፓርቲ ውስጥ ደግሞ እሱነንን የቀረቡ ሰዎች ድምፅ ስለሚያገኙ እስከ 2000 እንግዲህ በሱ ብቻ ያስመዘገባቸው ሰዎች ካሉ ኃይል አለው ማለት ነው። አዎ
1: ወጣቶች እስከ 2000 የሚሆን ነው እስከ ስንት ነው አስመዝግብ ያለው አለ
0: ፓርቲዎችን የፓርቲውን ደጋፊዎች ማለት ነው። አሁን ይህንን የሚፈልጉት ና ብለው ይህ ብቻ አይደለም። ከአሁን በፊት ይሄ አሁን ከመናገሩ በፊት ይህንን እሱን እከታተላለሁኝ ስለ እሱ ማለት አንዳንድ ዘገባዎች የሚወጡበት የሚያደርጉበት ሁኔታ አለ። ከአሁን በፊትም እሱ አንዳንድ የሆነ በግሌ ቤተሰብ ቅድመ እንትን ዝግጅት ሲያደርግ ድግስ ምናምን ይደረጋል አይደለ? እንደ አንዳንድ የቤተሰብ ድግስ ያኔ ሲጋብዝ የሊኩድን ከፍተኛ ሚኒስትር ባለስልጣኖች ቤቱ ይሄዳሉ፣ የፓርላማ አባላት ይሄዳሉ። ምን ማለት ፈልጌ ነው? እሱን ድምፁን እሱ ኃይል ስላለው ተጽዕኖ ስለሚያሳድር ነገ በእሱ ምክንያት እንመጣለን ስለሚሉ ከአሁን በፊት የወሰደውን የፈጸመውን ወንጀል ረስተው ወንበደኛ መሆኑን እኔ አሁን ካስተካከለ ራሱ ከተስተካከለ ካለ ኦኬ። ግን አሁን ባለበት ሁኔታ ሁለ ጥያቄ እንደዋ ጊዜ የለንም። ወደዛ ስንመጣ ግን እዚህ ፓርላማ ውስጥ ተገንቶ አሁን እነዚህ ልጆች እኮ ሊዮ ጉንጁ ሊገድሉ ፈልጓል የሚተናገረውን ቃል ይዘው በእርግጥ የመገናኛ ብዙሃኑም ያን ካየ በኋላ በቃ ላደል እንዲ ከላይ እስከታች እንግዲህ እሱም ደግሞ ከዛ በኋላ በተለያዩ የቴሌቪዥን መስኮቶችም እየተጠየቀ ያው ለባስ ይቅርታ ለማለት
1: አላለም
0: ለማድ ግን እንዴት ነው ያልኩት ነገር ብሎ ለማስረዳት ቢሞክርም እስካሁን ድረስም እንግዲህ ያን ከዚህ ጀርባ ያለው ግን እኔ ቀደም ልነግር የፈለግኩት አይቸው የእሱ ችግር አይደለም። ችግሩ የመንግስት ችግር ነው። ጠቅላይ ሚኒስትሩ አሁን ይህን በተመለከተ የተናገሩት ነገር አለ? ምንም። እነዚህ ሚኒስትሮች እሱነንን የሚደግፉትና እሱነንን እየሄዱ ከእሱ ጋር የሚተቃቀፉት ሚኒስትሮች የእሱነንን ድጋፍ የእሱን ድምፅ የሚፈልጉትኝ ምን የተናገሩት? ምንም። የፓርላማ አባላትም እንዲሁ ችግሩ ያለው ከመንግስቱ ነው። ችግሩ ያለው ከፓርላማ አባላትና ከሚኒስትሮች ነው። እሱነን ወደ ቦታው ስበው ትናንት ወንጀለኛ የነበረ እስር ቤት ሰውን ለመግደል ሰውነንን በውንብድናው ችግር ደግሞ አይደብቅም። ይህን ታሪኩን እኮ ይናገራል በትክክል። ህይወቴ ያደኩበት ሁኔታ የተጎሳቆለና በጣም ከፍተኛ መጥፎ ቦታ ስለነበርኩኝ አጋጣሚ በቃ አማራጭ ስላልነበረ ብሎ የሚናገርበት ሁኔታ ማለት አሁን ከዛ ወጣሁ ብሎ ደግሞ እነዚህ ልጆች አሉ። ይኸውልህ የወንድማችንን የቢናሚን ገዳይ አባቱ እኮ ወንጀለኛ ነው፣ ወንበዴ ነው። ከታል እዛካ አሁን ምናልባት ሁለት ወንበዴዎች የሚተዋወቁበት ነገር ሊኖር ይችላል። አንዱ ሌላውን ለመጥቀም የዛኛው ነፃ ለማድረግ ምንም እንኳን ፖሊስ አሁን ከምርመራው በኋላ እንግዲህ ሁሉ ወደ 19 የሚጣጉትኝ ያው ለፍርድ መቅረብ አለባቸው የሚል ሁኔታ እድሜያቸው አናሳ ማለት እዚህ ሀገር ህግ ታውቃለህ እንግዲህ እድሜያቸው ደግሞ ወሳኝነት አለው። ለፍርድ የማቅረብ ሁኔታ፣ እስር ቤት የማስገባት ሁኔታ፣ አሁን ሁሉም ተጠያቂ መሆን አለባቸው ብሎ ፖሊስ የደረሰበት ውሳኔ አለ። ይሄ ነገር ጥሩ ነው። ምንም እንኳን መጨረሻውን ማየትና መጨረሻ ላይ የሚሆነውን ነገር እሱ ግን ለማንኛውም አሁን ካልከው በተነሳ በእርግጥ በፖሊስ በኩል አዎ እኔ ምርመራዬን አጠናቅቄ እንግዲህ አቃቤ ህግ አለ። አቃቤ ህግ ደግሞ በትክክል ፍርድ ማለት ነው እንግዲህ የፖሊስ ጥያቄ ነው። ፖሊስ ምርመራውን ይዞ ከቀረበ በኋላ ማስረጃውን ይዞ በፍርድ ቤት አሳማኝ ነገር ካለውና በወንጀል መጠየቅ አለባቸው። ሙሉ በሙሉ እንኳን ባይሆኑም ድርጊቱን የፈጸመውን ጩቤውን ይዞ ግን ይህን ወንድማችን የገደለ ሁሉም ተጠያቂ ቢሆኑም ግን እንዴት ነው ልጆች ናቸው ወጣቶች ናቸው ተብሎ የተወሰኑ አመታት እስራት ወይም ደግሞ ከእድሜ አንጻር እንዲለቀቁ መሆን የለበትም? ይሄ ሁሉንም ከጫፍ እስከ ጫፍ የጠያ ሁሉንም ያነጋገረ ነው። አይቸው የወንድማችን መገደል እኛን ኢትዮጵያውያን ብቻ አይደለም ሌሎች እንዴ ልጆቻችን ውጭ ወጥተው በእንደዚህ አይነት ሁኔታ ህይወታቸው የሚቀጭ ከሆነ ከሚል ሁሉም ከጫፍ እስከ ጫፍ ሁሉንም የሚያሳዘን ድርጊት ነው። ለዛም ነው ቤተሰቦቹ ለመርዳት አሁን ልብ ብለህ ከሆነ የሚሰራበት ድርጅት አሁን እንዴት ነው ለልጁ እና ቤተሰቡ አሁንም ልክ እንደሚሰራ ደሞዝ ወራዊ ደሞዙን ቀጣይ እንደሚከፍለው ቃል የገባበት ሁኔታ አለ። በቀጣይም በልጃቸው ስም ግብረሰናይ ድርጅት አቋቁሞ የገንዘብ እርዳታ ለቤተሰቦች ለመለገስ እንደገና የእስራኤል ህዝብ በእውነት በዚህ ዙሪያ በሚሊዮን የሚቆጠር እንግዲህ ከአንድ ሚሊዮን ተኩል በላይ ከተወሰኑ ቀናት በፊት እንግዲህ የደረሰ እስካሁን ከዛ በላይ የሚደረስበት ሁኔታ አለ። ገንዘብ አዋጣው ለቤተሰቦቹ ለመስጠት ይህ ምንድን ነው? ድርጊቱ ያሳዘናቸውና ጥሩ ሁሉንም መወንጀል ሳይሆን እስራኤል ውስጥ ስንኖር አናሳዎቹ ዘረኞች አናሳዎቹ መጥፎዎቹ ሊኖሩ ይችላሉ። አብዛኞቹ ግን
1: አመለካከታቸው
0: ያላቸዋሉ እና እውነት ነው ፖሊስ ውሳኔ ላይ ደርሷል በፍርድ መቅረብ አለባቸው የሚል አሁን ያልከውን ይህን እንደው አነሳውን መናገርም አልፈልግም ነበር በእውነት ከጠየቀኝ አይቼው። ስለዚህ ስለ ራሴ ምክንያቱም ምንም ከሱ የምጠብቀው ነገር አይኖርም። እሱ አሁን ትናንት ከዚህ ወጥቻለሁ ብሎ ሌሎችን አስተምራለሁ አንጻለሁ ብሎ የምናገሩ የሚያሳዝ ነው። ግን ደጋግሜ የምናገረው እሱን ወደ ቦታው የጋበዙት የፓርላማ አባላት ሚኒስትሮችና ጠቅላይ ሚኒስትሩን ጨምሮ ማውገዝ ይገባቸው ነበር።
1: አመሰግናለሁ ጥላሁን። የአሜሪካና ወደ ኢራን እንሂድ። በሁለቱ መካከል አሁን ድርድሩ ሰላሙ መንገድ ይካሄዳል የተባለ ጥሩ ምንድን እየተነገረ ይገኛል። ያለው ሁኔታ ግን እስራኤልን በጣም የሚያስደስት አይደለም። ምክንያቱም አሁን አሜሪካ ሙሉ በሙሉ ትኩረት ያደረገችበትኝ ተብሎ የሚወሰደው የሆርሙዝን የባህር መተላለፊያ ቦታ እና የኒውክለር ቦምብን ምክንያት በማድረግ ነው። እንደው እውነት ወደ መጨረሻ ላይ ሰላም ስምነት ሄዶ ለፊርማ ይበቃሉ ብለ ታስባለ?
0: እኔ እንጃ እሱ አይታወቅም። ምክንያቱም ለዚህ ጥያቄ ማንንም መልስ አይሰጥም። አይደለም እኔ ጠቅላይ ሚኒስትር ቢናም ይነታን ይሆን ራሳቸው በየቀኑ ከዶናልድ ትራምፕ ጋር እንነጋገራለሁ ሁሉም ነገር በቁጥጥር ስር ነው ብሎ የሚናገሩት ስለ ዶናልድ ትራምፕ የልብ ትርታ በፍጹም አያውቁም። በዬ መናገሩ እንዴት ነው ይሄኛል ደፍሬ ብናገር ይሄኛል። ምክንያቱም አራጊ ፈጣሪ ነው የመጨረሻው ውሳኔው። ምክንያት በየደቂቃው አመለካከታቸው ይለወጣል። እጃቸው ሚስጥሩ ቁልፉ ሁሉም ነገር ውሳኔው ከዶናልድ ትራምፕ እጅ ላይ ያለ። ምክንያቱም ደስ ስላቸው ወደ ጦርነት ውስጥ ይገባሉ። ደስ ስላቸው ደግሞ ኦኬ ወደ ሰላም ከተናተ እንዴት ነው ዓለምን እንዴት ማመን በሚያቅትና በሚያዳግት ሁኔታ ሁሉንም ግራማ የሚያማታ ድምጽ ነው የሚያሰሙትኝ። እና ምን ይሆናል ለሚለው ሁኔታ አመለካከቴ ልነግር እችላለሁ ማለት ምን እንደሚሆን ግን ይሄ ሆናል በእርግጠኝነት ግን ብናገረው ነገር አይምረው። አሁን ያለው ሁኔታ ይቸው አሜሪካ በርግጥ ጦርነቱን እንስትወጣ እንደኛ አመለካከት ግዴ ነበር አሜሪካ ይን ጦርነት ይወል በዚህ ጦርነት አሜሪካውን በትወስደው ጦርነት ከጀመረችበት እስካሁን ድረስ በየቀኑ 1.9 ቢሊዮን ዶላር ወጪ ታደርጋለች ለዚህ ጦርነት። ተመልከት ይሄን ያህል እንግዲህ ወደ 2.60 ቀን በላይ ያስቆጠረውን ጦርነት እንግዲህ ምን ያህል ገንዘብ ወጪ እንደደረገ በርግጥ ሀብታም ነች። ግን ይሄን መጨረሻ ላይ መመለስ ስለምታስብ ስለምታቀበትና ይሄን ገንዘብ ያወጣችው ወጪ እንደምትመለስ ስለምታቀው ለዛ ነው የሚሉ አመለካከት ነው ውስጥ ማድሮ ነበር። ምን ማለት ፈልጌ ነው ቦታውን ከተቆጣጣሮች ይበልጥ ደግሞ ኢራንንም ካምበረከከች በኋላ የሆርሙዝ ባህር ወሽ መትከረቁጣጣሮች በኋላ ልክ ወደ ደቡብ አሜሪካ ስነድ ቬኔዙዌላ እንዳደረገችው ማለት ነው። በእንደዛ አይነት ሁኔታ ጥቅሙን እንደገና ይወል ለጊዜው ወጭ ታወጣና አትራት የሞኑ እንደዛ ነበር ያሰብኩት። አሁን ባለው ተጨባጭ ሁኔታ ግን አሜሪካ በርግጥ ባንድ በኩል አይፈረድባቸውም ዶናልድ ትራምፕ እቤታቸው ከፍተኛው ተቃውሞ አለባቸው አይደለም በሌሎቹ በተቃዋሚዎቹ በደጋፊዎቻቸውም። ሌላው ባለም ገበያ የነዳጅ ምርት በከፍተኛው ዋጋው እየናረ ነው። ሌሎች ሀገራትም እንዲሁ እንደገና ጎረቤት ሀገሮች እዚህ መካከለኛው ምስራቅ የአሜሪካ ወዳጅ ሀገሮችም ራስ እንደነሳውዲያ እንደውም አሁን ባለበት ሁኔታ ከተወሰኑ ቀናት በፊት አሜሪካ በቃ ጊዜ ትግስት ያልቋል ወደ እርምጃ ለገባ ነው ስትል መጨረሻ ላይ እንዳታደርገው ያሳመነችው ሳውዲ አረቢያ ነች ይባላል። ሳውዲ አረቢያ አታድርግ ጦርነቱን አሁን የሌሎችንን የልብ ትርታም ያዳምጣሉ እና ግራም ተጋብተዋል። ግን ባለው ደረጃ ካለቀ በስምምነት ምንም አይነት ከ14 አንቀጾች ያዙ የአሜሪካ ጥያቄዎች አሉ ኢራን ትመልሳቸው። እንዲያውም ዛሬ የውጭ ጉዳይ ሚኒስትሩ ዛሬ አሁን የተናገሩ ከተወሰኑ ከአንድ ሰዓት በፊት የተናገሩ የሰጡ መግለጫ ነበር። በዛሬ ለነገ አይደለም ዛሬ አሜሪካ መልስ መስጠት አለባት የሚል እንዴት ነው አስደንጋጭ የሆነ መልእክት አስተላልፈዋል። ኢራን ደግሞ ነገሩን እያጠናሁበት ነው የተሰጠኝነንን ማለት የተጠየቁት ጥያቄ አው እነዚህን መልስ ለመስጠት እያጠናሁ
1: ያለሁት ብቻ እንሰጣለሁ ብላለች።
0: አው ምን ማለት ፈልጌ ነው አሁን ባለበት ሁኔታ ጦርነቱ እንደዚህ ነው እንዴት በሽምግልና የሚጠናቀቅ ከሆነ መጀመሪያ የምትጎዳው እስራኤል ነች። አሜሪካ ትጎዳ። አሜሪካ እኮ ምንም በዚህ ጦርነት አሁን እንደውም የተጠቃሚዎቹ እኛ እንጂ አሜሪካ በርግጥ ከኢኮኖሚ ጦርነት አለ ራሽያን ወይም ሩሲያን እና ቻይናን እነሱን በጃዙር እነሱን ለመቅጣትና እነሱን የበላይነት ለመያዝ የምታደርገው ጦርነት ነው እስራኤል ዋናው አላማዋ። ግን የመጀመሪያዎቹ ተጎጂዎች እኛን። ምክንያቱም ወደ ጦርነቱ ስንወጣ አይቸው የመጀመሪያው አላማ የነበረው ኢራን ውስጥ ያለውን የኤሌክትሮ ጦር ሰራ ግንባታን ከናካተው ኢራን እንዳታደርግ በእጇ ያለውን ይሄን ላጭር ጊዜ ውስጥ እንደውም ከትናንት ሲአይኤ ማለት የአሜሪካ መረጃ ድርጅት ከ9 እስከ 12 ወራት ማለት ነው በአንድ አመት ውስጥ አሁን ባለው ሁኔታ ከቀጠለች ኢራን በእጇ የአቶም ቦምብ ማስገባት እንደምትችል። ይህ ብቻ አይደለም ተጎዳች በጣም ተንኮታኩቶች እንላለን እንጂ 70% የሚሆኑ ባለቲክ ሚሳይሎች እንኳን የጦር ኃይሏ እንዳለና በድብቅ ያዘችው እንደገና የተጎዳባትም ያሻሻለች እንደገና ያመረተች እንደሆነም የአሜሪካ መረጃ ድርጅት ይፋ አድርጎታል። አሁን እኛ በዜናው ታርት ምን ሰማዎችናል ኢራን ተንበረከከች ኢራን ተመታኝላው ነገር ያንን እርሰው ያ ነገር ተቀይሮ አሁን ኢራን ራሷን ይያደራጀሽ። ምን ማለት ፈልጌ ነው አጋጣሚውን ተጠቅማ ኢራን ይሄንን ያለው የሰላም ክሪያቱም ትልቁ የሷ ፍላጎት ምንድነው ኢራን የተጣለባትን የኢኮኖሚ ማዕቀብ አሜሪካና አውሮፓ ሀገራት እንዲያነሱ ነው። በውጭ ሀገራት ያዘባት በቢሊዮን የሚቆጠር ዶላር አለ እሱ
1: 120 ቢሊዮን
0: ብዙ ብዙ ከዛ በላይ ነው ገንዘብ። እንደገና ይሄን ምርቷንን የታዘባትን ማቀም ማለት የሆርሞን ባህር ወሽመጥ በቁጥጥር ስር እኔ አራጊ ፈጣይ ነው በማለት ምርቷን መሸጥ ፈልጋል የኢኮኖሚ ችግር ስላለባት። እነዚህን ካገኘች ይሄን የኢንዱስትሪ ሙሳራ ግንባታ የሚባለውን ለተወሰነ አመታት ኦኬ በዚህ ዙሪያ ምንም አይነት ችግር የለብኝም የሚል ስምምነት ደርሳለች። ዞሮ ዞሮ ከዚህ ጀርባ ያለው ምንድነው? ስልጣኑ አልወደቀም። እነዚህ አሁንም ካሁን በፊት 47 ዓመት ሀገሪቱን ይገዙ የነበሩትን በአምባገነንነት የዓለም ጠንቅ የነበሩትን ስርዓቱ አልተወገደም ማለት ነው። ምን ማለት ነው? እስራኤል ሞንቻ አሜሪካ ሲጀምሩ ያቀዱት እቅድ አልተሳካላቸውም ማለት ነው። ከዛ በኋላ ባጭር ጊዜ ውስጥ ኢራን በድብቅ በስውር ማለት ነው ምን እንኳን አሜሪካን ካሰፈረቻቸው 14 አንቀጾች መርማሪ ኮሚቴ ወደ ቦታው በመሄድ ምንም ፍጹም የባለስቲክ ሚሳይልም ሆነ የኒኩለር ሙሳ ግንባታው እንዳታካሄድ ያንን ቆጣጥ ቢሉም ውስጥ ለውስጥ ግን እንዲያውም ባዝነው ሳምንት ራስ ከሁለት ቀን በፊት ሳተላይት ያነሳውን ፎቶግራፍ ስናይ በጣም ታይቶና ያልታሰበ ቦታ ተራራ ላይ መውጫና መግቢያውን የሚያሳይ ከምድር በታች የተቆፈረ ነገር እንዳለና የተደበቀ ነገር እንዳለ ምናልባት እዛ ውስጥም ይሄንን የኡራን የሚፈለገውን ቀብሯል የሚል ሁኔታ አዳዲስ ምንጮችም እየተጠቆሙ ምን ማለት ፈልጌ ነው? ስልጣኑ ቆየ ማለት አሜሪካና እስራኤል ተሸነፉ ማለት ነው። ባጭር አማርኛቸው በቃ ስልጣኑ ስካል ተገረሰሰ ድረስ እና አሁን ያለው ድርድር ግን ለጊዜው አሜሪካ የውጭ ሀገር ተጽዕኖ ወዳጅ ሀገሮችም እንበሌሎችም እንደገና ውስጥ ደግሞ ያንን ስላለ ወደ ተኩስ አቁም ስምምነት የሚሄዱና ነገሩን ባጭሩ የመጣት ሁኔታ እስራኤል ይህን ነገር አትፈልግም። እስራኤል ፈልገው ጦርነቱ እንዲቀጥልና የተዳከመችውን ኢራን እስከ መጨረሻው ድረስ ይበልጥ ደግሞ ይህንን ኡራኒውን በእጇ ማስገባት ከዛም ስልጣኑን ማለት ስልጣን ላይ ያለው መንግስቱ ስርዓቱን መገርሰስ የእስራኤል ፍላጎት ነው። እስካልሆነ ድረስ ግን ጦርነቱን አሸነፍን ብለ መናገር በሙሉ ድምጽ ይከብዳል።
1: ዞሮ ዞሮ ከአሁን የሊባኖስ ጉዳይም አለ። ሊባኖስን የተኩስ አቁም ስምምነት ብሏል። ምንም እንኳ በሁለቱም ማለት ይቻላል በእስራኤልም ያው አጠፌታ ምላሽ እየሰጠች ያለችበት ሁኔታ ነው። ሂዝቡላ ማስወንጨፉን እንደቀጠለ ነው። የሊባኖስ ፕሬዚዳንት ቀደም ሲል በዜና የሚጠቀስኩት ሁኔታ አለ። ለፊታችን ሐሙስ በሚቀጥለው ሳምንት በሁለቱ መልእክተኞች ድርድሩ እንዲቀጥል የሚል እቅድ ፕሮግራም ተይዟል። ከዛ በፊት ግን እስራኤል ሙሉ በሙሉ የተኩስ አቁም ስምምነት ማድረግ አለባት፣ ይሄ ካልሆነ ግን ወደ ድርድሩ አንገባም የሚሉ ይታልና እስራኤል ምንም እንኳን በተኩስ አቁም ስምምነት ተብሎ ብንኖርም ይሄ ነገር ሊሆን ይችላል ወይ? ዋጋ ያስከፈላት አይደለም ወይ?
0: ያስከፈላት ነው። ምክንያቱም ምንም እንኳ ተኩስ አቁም ስምምነት ብንኖር አይቻልም፣ አሁን በወታደሮቻችን ላይ ዛሬ ብቻ የቆሰሉ ወታደሮቻችን አሉ በከባድ ሁኔታ። በይበልጥ ደግሞ መፍት ያልተገኘለት ይሄ ራክፋን ወይም ደግሞ አናሳ የሆነ ያለባሪ እንደ ድሮኖች አሉ
1: አነስተኛ ነው።
0: አዎ፣ እነሱ ወታደሮቻችን ላይ መኪኖች፣ የጦር መሳሪያዎች፣ የጦር ተሽከርካሪዎች ላይ እየወደቀ መፍትሄ ጉዳት እያደረሰ ነው። ምን ማለት ጦርነት ላይ ነን። አሁን ላልከው ልጠይቀው ግን በእርግጥ ይኸውልህ፣ እንዲያውም እስራኤል ዘግይታለች እላለሁ እኔ። ምክንያቱም ከአንድ አመት በፊት ጦርነቱ በከፍተኛ ሁኔታ ሂዝቡላ ድርጅት ተጎዳ እያለ ሂዝቡላ ድርጅት ግራ ተጋብቶ እያለ አሁን እንደገና ኃይሉን ሳያጠናክር የሊባኖስ መንግስት እስራኤልንም ሆነ አሜሪካ እርዱኝ ከኔ ጋር አብረን ውስጥ ለውስጥ ማለት ነው እንግዲህ ማለት እኔ ነግዙኝ የሂዝቡላን ድርጅት ትጥቁን ለማስፈታት ለእኔ ኃይሉን ስጡ። ምክንያቱም ኃይል እንደሌለው ያውቃል። የሊባኖስ ጦር ሰራዊት የሂዝቡላን ትጥቅ ማስፈታት አይችልም፣ በጣም አይችልም። እርዳታ ካልተሰጠለ ወይም ደግሞ ልካላደ በተለያዩ ቴክኖሎጂን በለው የጦር መሳሪያን በለው በዲፕሎማሲም እርዳታ ካልደገፍከው ይህን ግን እስራኤል ዛሬ ነገር ስትል ወይም ደግሞ ፍላጎቱ ሳይኖራት ቀርቶ ለምን እንደሆነ አይገባኝም እኔ እድሉን ሳይጠቀሙበት ቀርተው ካለፈ በኋላ አሁን እየተጸጸትንበት ነው ማለት ይቻላል። አሁን ከአንድ አመት በፊት እስራኤል ለሊባኖስ ጎኑ ብትቆምና እንዲያውም እስካሁን ድረስ ሌላ ጨዋታ፣ ሌላ ወሬ ውስጥ፣ ሌላ ወደ ሰላሙ ስምምነት የማድላቱ ወደዛ የመሩ ሁኔታ ነበር። ይሄ እድሉ አልፎናል ማለት ይቻላል። አሁን ባለንበት ደረጃ የሊባኖስ ፕሬዚዳንቱም ሆነ በይበልጥ ፍላጎታቸው ጆሴፍ አውን ፕሬዚዳንቱ የሂዝቡላ ድር እንድንኮታኮትና እንዴት ነው ሊባኖስ እንዲያውም ከእስራኤል ጋር የሰላም ስምምነት ፍላጎቱ አላቸው። ያም ሆኖ ግን አሁን ባለበት ተጨባጭ ሁኔታ አይደለም ሊባኖስ ድርጅቱና ከውጭ ግብጽ ራሷ ግብጽን የሊባኖስ መንግስት እንደምክር ወንድሜ ልምከር ብሎ የግብጹ ማለት ነው አሲሲ የግብጹ ፕሬዝዳንት አሁን የምታደርገው እርሶ የሚያደርጉት ጆሴፍ አሁን ጥሩ አይደለም ሊገሉህም ይችላሉ በስምምነት ከሊባኖስ ማለት ከህዝቡላ ድርጅትና ከዝጉድ በስምምነት የምታደርገው ነገር ሊጠቅም ይችላል ምን ማለት ፈልገው ነው በድብቅ እድሜ ያጥራል ትገደላለህ ማለት ነው ጆሴፍ አሁን ጥበቃ ላይ ያላችሁ ሊገደሉም ይችላሉ የህዝቡላ ሊገላችሁ ይችላል ምን ማለት ፈልገው ነው እንዲሁ መንግስቱ ፍላጎት ቢኖረውም ከጀርባ ግን ሌሎች አውሮፓ ሀገራት መሆና አሜሪካና እስራኤል ዝም ብሎ መደብደብ ብቻ አይደለም ጎን ለጎን የዲፕሎማሲ መሰራቱን ሁኔታ ለምንድን ነው ጆሴፍ ፋውስካውን ድረስ ዶናልድ ትራምፕ እኮ ካሁን በፊት ቀጠሮ ይዘው የእስራኤሉን ጠቅላይ ሚኒስትርና የሊባኖስን ፕሬዝዳንት ለማገናኘት ሁሉ ዋይት ሃውስ ፈልገው ነበር ጊዜው አይደለ አሁን አይደለም ብለው ጆሴፍ አሁን ያጠፉበት ሁኔታ ምክንያቱም ለህይወታቸው ስለማያሰጋቸውና ልክ የግብጽን ታሪክ ማለት ነው ድሮ ከእስራኤል ጋር ቅርብ ሲኖረው በግብጽ ታሪክ ካለ ፕሬዝዳንት የተገደሉበት ሁኔታ ነበር በእንደዚህ አይነት ሁኔታ ስለዚህ ስለሚፈሩ ነገሩን ሙሉ በሙሉ ሊባኖስ ያለችበት ሁኔታ አስጊ ነው ህዝቡላ ደግሞ በግል ተናግረዋል እኮ የህዝቡላ ድርጅቱ መሪ አሁን ከህናስራላ በኋላ የመጣው ካሰም የተናገረው ነገር አለ የእስራኤል ጦር ኃይል 1 ሴንቲሜትር ሊባኖስ መቀመጥ የለበትም ደቡብ ሊባኖስ ሌላው ትጥቅ መፍታት የሚባለውን ነገር እርሱት ያሉበት ሁኔታ አለ እንደሚነገረው ከሆነ ደግሞ የሊባኖስ ጦር ኃይል አሁንም እንደው በርግጥ ከሁለት ቀን በፊት የራድዋን የተሰኘውን ልዩ ኮማንድ ዋናው የእስራኤልን የሀገራችን የሰሜን ክፍል ለመውረር ዋናው አላፊ ፈጣሪና አቅዶ የነበረው ዋናው አዎ አዛዡን እስራኤል አውድማለች እሱንና ሌላ የመረጃ ክፍልም ነበር የአየር ኃይል መከላከያ ዋና አዛዞች ባድ ደብንሳለች ያ ማለት ግን አልፎ አልፎ እርምጃ ተወስዳለህ እንጂ ይህን ያህል በድርጅቱ ላይ ምንም አይነት ተጽዕኖ እስካሁን ድረስ እንዲያውም በተጎዱ ቁጥር ተኩስ አቁም ተገን በማድረግ እየተደራጁ ይገኛል እነዚህን ስታይ አሁን እስራኤል የምትፈልገው ምንድን ነው ጥያቄው አይቸው ትልቁ ችግራችን አሁን እኛ የዲፕሎ በአንድ በኩል በአሜሪካ ማነቁ አለብን የፈለግነውን እርምጃ መውሰድ አሁን እስራኤል መከላከያ የምትፈልገው ምንድን ነው በሊባኖስ ደቡብ ሊባኖስ ብቻ ሳይሆን እስከ ቤሩ ድረስ በመሄድ የሊባኖስን ተቋም የኢኮኖሚን በለው የወታደራዊ ስጋት እንኳን የመታች ነው ሁሉንም ቦታ ድርጅቱን ለማንቀጥቀጥ እርምጃ ለመውሰድ ፍላጎቱ አላትኝ ግን ማነቆ የት ላይ ነው የአሜሪካ መንግስት ደግሞ ኖ ደቡብ ሊባኖስ አካባቢ ካልሆነ ወደ ቤሩት አካባቢ መሰንዘር የለባችሁም ሲል አሜሪካ ያስጠነቅቀናል ሌላም ቦታ እንዲሁ ጎን ለጎን ግን የዲፕሎማሲ ስራ ቢሰራ ኖሮ አልፎ አልፎ መፍትሄ የምናገኝ ነበር አንሆነ
1: እሺ ጥላሁን
0: መደምደሚያው ደግሞ አይቼው መደምደሚያው ወደድንም ጠላንም አሁን እኔ እተቻለሁ ጥሩ ነገር ሲሰሩ ደግሞ ጥሩ ነው እምላለሁኝ መንግስት ጦርነቱ እንዲቆም ፍላጎት የለውም ምክንያትም አለው
1: እሺ አመሰግናለሁ ጥላሁን መልካም ለተሰማችሁ
0: አመሰግናለሁ

የተከበራችሁ አድማጮቻችን ስለተሳችሁን ተከባደደና አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። የቴክኒክ ባለሙያ እዚህ ፕሮግራም ተሳካለ ረዳኝ ባልደረባዬ ሚካኤል እሽባንግን ስካኔ ድረሰው እንዲሁም ጋስተኛ ጥላው ምልኪ እናንተ አድማጮቻችን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። መልካም ለተሰንበት ሻባት ሻሎም መልካም ለሊት።